0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሺሺ ዩድ አሊፍ በታሙዝ ተፍሽን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጠር ጁን 26 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሰኔ 19 ቀን 2018 ዓ.ም ተመረተ ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዮራይ ፒከር ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ተማቸው ላምባባን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋርም የስልኩ ውይይት እናደርጋለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ እስራኤልና ሊባኖስ በዋሽንግተን የሚያካሂዱት ውይይት ዛሬም እንደሚቀጥል ተገለጸ። በቬንዙዌላ ትናንት ሌሊት ሁለት ጊዜ በደረሰ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር 235 ያክል መድረሱን የሀገሪቱ የጤና ጥበቃ ሚኒስትር አስታወቀ። በአሜሪካ እየተካሄደ ያለው የ2026 ዓመተ ምህረት የዓለም እግር ኳስ ጨዋታ እንደቀጠለ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ መተላለፊያ መስመር ተከፍቷል፣ የነዳጅ ዋጋም እየቀነሰ ነው ማለታቸው ተገለጸ፣ የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። እስራኤልና ሊባኖስ በዋሽንግተን የሚያካሄዱት ውይይት ዛሬም እንደሚቀጥል ተገለጸ። በዋሽንግተን እየተደራደሩ ያሉት የእስራኤልና የሊባኖስ ተወካዮች ትናንት ለ11 ሰዓታት ያክል የተወያዩ ሲሆን በመካከላቸው የመጨረሻ የጋራ ስምምነት እንዳልተደረሰ ናታን ጉትማን ከላከው ዘገባ መረዳት ችለናል። ይህ በዚህ እንዳለ በሊባኖስ ቢንት ጃበል በተባለችው ሰፈር ሰሜናዊ ክፍል የእስራኤል የአየር ኃይል ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘግበዋል። ትናንት በእስራኤል ኃይል ላይ ጥቃት ለማድረስ የተዘጋጁ 6 የሂዝቦላ አሸባሪዎች ላይ እርምጃ የተወሰደባቸው መሆኑን መከላከያ ሰራዊቱ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ መከፈቱንና የነዳጅ ዋጋም እየቀነሰ መሆኑን ገለጹ። ትራምፕ በዋይት ሀውስ ቤተ መንግስት ቅጥር ግቢ ላይ ትናንት ምሽት በተካሄደ የራት ግብዣ ላይ ባደረጉት ንግግር በሌሎች እቃዎች ላይም የዋጋ መቀነስ እንደሚኖር አስታውቀዋል። ትራምፕ ምንም እንኳን የነዳጅ ዋጋ ሊቀንስ እንደሚችል ቢያስታውቁም ትናንት በሆርሙዝ የባህር ወሽመጥ አንዲት መርከብ በኢራን ያለ ሰው በሚበር አይሮፕላን አማካኝነት ጥቃት የደረሰባት መሆኑን ሲኤንኤን ዘግቧል። ሆርሙዝን የሚቆጣጠረው የኢራን ባለስልጣን ቢሮ በተፈቀደው መስመር ብቻ ለማያልፉ መርከቦች ኃላፊነት እንደማይወስድ ለባህር ሰላጤው ሀገራት ማስጠንቀቂያ ማስተላለፉ ተገልጿል። በቬንዙዌላ ትናንት ሌሊት ሁለት ጊዜ በደረሰ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር 235 ያክል መድረሱን የሀገሪቱ የጤና ጥበቃ ሚኒስትር አስታወቀ። በአደጋው በፈራረሱ ህንፃዎች ስር የተዳፈኑ በሺዎች የሚቆጠሩ ሰዎች እንዳሉና ለህይወታቸው ከፍተኛ ስጋት እንዳለ ተገልጿል። ቬንዙዌላ ይህን አደጋ መቋቋም የሚችል የአደጋ ጊዜ ሰራተኛ ኃይል እንደሌላት ዓለም አቀፉ የእርዳታ ሰጪ ድርጅት አስታውቋል። ስታርሊንክ የተባለው የኢሎን ማስክ የሳተላይት አገልግሎት ካምፓኒ ለአንድ ወር ያክል ለቬንዙዌላ ነዋሪዎች በነጻ የኢንተርኔት አገልግሎት እንደሚሰጥ አስታውቋል። በአሜሪካ እየተካሄደ ያለው የ2026 ዓ ም የዓለም እግር ኳስ ጨዋታ እንደቀጠለ ነው። ሆላንድ ቱኒዚያን 3-1 በሆነ ውጤት በማሸነፍ ወደሚቀጥለው ዙር ያለፈች ሲሆን ጃፓንና ስዊድን 1-1 በሆነ አቻ ውጤት ተለያይተዋል። ቀደም ሲል በተካሄደ ጨዋታ የኤኳዶር ቡድን የጀርመናቸውን 2-1 በሆነ ውጤት ያሸነፈ ሲሆን አይቬሪ ኮስት ክሮአሲያውን 2-0 በሆነ ውጤት ማሸነፏ ታውቋል። የዓለም ዋንጫ ጨዋታ በ11ኛው ቴሌቪዥን ጣቢያና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ፣ የየሩት አባይ ዛሬ የሙቀቱ መጠን ከስከነገ ቅዳሜ ድረስ ተመሳሳይ ሆኖ የሚቀጥል ሲሆን እሁድና ሰኞ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩት ዘገባ መረዳት ይችላል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ ተመሳሳይ በመሆን 28 ዲግሪ ሴንቲግሬድ በቴል አቪቭ 29 በቤርሸባ 32 በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደ ሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማችሁ ለአንባቢያን ያቀርባችሁን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ኢዲዮት አህሮኖት ሃሪስ እስራኤላዮም ማሪቭ አራቱም እለታዊ ጋዜጦች ደርሰውናል። ኢዲዮት አህሮኖትን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል የአሜሪካ የጦር መኮንኖች ይላል። የአሜሪካ የጦር መኮንኖች የኢራንን አቤታዊ ዘብ አባላት ያገኙቸዋል። እንግዲህ ከኢራን አቤታዊ ዘብ አባላት ጋር ይገናኛሉ ይላል። የአሜሪካው ምክትል ፕሬዚዳንት በኳታር ውይይት እንዲካሄድ ወስነዋል ወይም ፈቅደዋል የሚል ርዕሰ ጉዳይ አስቀድሟል ኢዲዮት አህሮኖት ዛሬ በመጀመሪያ ገጹ ላይ። ሌላው እስራኤል በጦርነት ማሸነፍ ታውቃለች ትችልበታለች በጦርነት ማሸነፍ ታውቃለች ነገር ግን ውሳኔ ያው የመጨረሻ ውሳኔ አትሰጥም የላትም የሚል ርዕሰ ጉዳይ ያቀርባል። እንግዲህ በጋዜጣው የውስጥ ገጽ በሰፊው ተዘግቧል። ሌላው ይሄ ርዕሰ ጉዳይ ሌሎች ጋዜጦች ላይ ተጽፏል ለአንባቢያን ቀርቧል። የኢንተቤ ዘመቻ ወይም ዘመቻ ዮናታን ናታንያው ኢንተቤ ዘመቻ በመባል ይታወቃል። ይህ ዘመቻ 50ኛ ዓመቱን ምክንያት በማድረግ ዘገባ ቀርቧል ጋዜጦች። የኢዲዮት አህሮኖት የሚብጻ ዮናታን እና ለትኪፋ በኢራን ይላል። እንግዲህ በኢራን ላይ የተካሄደውን ጥቃት እና ዮናታን ዘመቻ በኢንተቤ የተካሄደውን ዮናታን ዘመቻ በማነጻጸር በውስጥ ገጹ እንግዲህ የኢንተቤን ዘመቻ 50ኛ ዓመት ምክንያት በማድረግ ለአንባቢያን ሰፊ ዘገባ አቅርቧል። ገጽ 3 ላይ በውስጥ ገጹ እንደቀረበ በመጀመሪያ ገጹ ላይ ቅድሚያ ሰጠው በርዕሰ ጉዳይ አቅርቦታል። ይህን ርዕሰ ጉዳይ ሌላው ትናንት እንግዲህ ቤንዚዮላ ያስተናገደችው ከባድ የተፈጥሮ አደጋ ረደ መሬት ወይም የመሬት መንቀጥቀጥ አደጋ። በዚህ አደጋ በርካቶች ህይወታቸውን እንዳለፈና ግን አሁንም ድረስ በህንጻ ፍርስራሾች በጣም በርካታ ዜጎች ተዳፍነው እንዳሉ የተዳፈኑ ዜጎች ያው በህይወት እንዳሉና ድምጽም እያሰሙ እንደሆነ ከህንጻ ፍርስራሾች ስር ሆነው አለን አውጡን በማለት እየጮሁ እንደሆነ ዘገባ በጋዜጦችም ተመልክተን በዜናም ተመልክተነዋል። ጋዜጦች ትኩረት የሰጡበት አንዱ ርዕሰ ጉዳይ ይሄ ነው። በጣም የዓለማችን ዋና ርዕሰ ጉዳይ ነው ይሄ የመሬት መንቀጥቀጥ አደጋ ትናንት በቬንዙዌላ የደረሰው። እስካሁን ድረስ እንግዲህ በመቶዎች የሚቆጠሩ መሞታቸውን የሀገሪቱ የጤና ጥበቃ ሚኒስትር ቢያረጋግጥም ግን በህንጻ ፍርስራሾች ተዳፍነው ያሉ ዜጎችም ለህይወታቸው አስጊ እንደሆነና ከፍተኛ ስጋት እንዳለ ተገልጿል። ትናንት እንግዲህ ቬንዙዌላ ትናንት ሌሊት ላይ ነው ሁለት ጊዜ ይህን ከባድ የተፈጥሮ አደጋ ያስተናገደችው። በቬንዙዌላ የደረሰው የመሬት መንቀጥቀጥ አደጋ እጅግ አሰቃቂና ከባድ ነው፣ ዘግናኝ ነው። ለእርዳታ ድረሱልን እያሉ ነው ቬንዙዌላ የተለያዩ ሀገራት ለእርዳታ እንዲደርሱላቸው ጥሪ አቅርበዋል። እንግዲህ ጥሪ በአጠቃላይ ጥሪ የቀረበው ለዓለም ሀገራት ነው። ለእርዳታ ለመሄድ ዝግጁ መሆናቸውን እና ያው ዝግጁንን እንመጣለን ብለው ፈቃዳቸውን ከሰጡ ሀገራት መካከል ፈቃደኛ መሆናቸውን ካስታወቁ ሀገራት መካከል እስራኤል አንዷ ናት። እስራኤል እርዳታ ማድረግ እንደምትችል እና መሄድ እንደምትችል ጠይቃለች ይላል። ያው ሁሉም ጋዜጦች ተመልክተውታል። ሌላው በትናንት ሌሊት ነው በሊባኖስ የህይወት መስዋዕትነት የከፈለው ተጠባባቂ ወታደር ሻምበል ባሻ ባሳል ሰቢድ እሱን እንግዲህ ስለ እሱ የህይወት መስዋዕትነት ስለከፈለበት ሁኔታም ተጠባባቂ ወታደር ነው። እንግዲህ በዚህ በተጠባባቂነት ብዙ ጊዜ አገልግሏል። በጦርነቱ ሂደት እንግዲህ ሶስት ዓመት በላይ በዘለቀው የጦርነት ሂደት ብዙ ጊዜ አገልግሏል። በሚሉይም በተጠባባቂነት ትናንት የህይወት መስዋዕትነት ከፈለ ይላል። ሌሎች ጋዜጦች ላይም ቀርቧል ይሄ ዘገባ። ሌላው እንግዲህ የፖለቲካው ነው። ፖለቲካውን በሚመለከት እንደሚታወቀው እንግዲህ የፊታችን ጥቅምት ነው ምርጫ ይካሄዳል ተብሎ የሚጠበቀው ብሔራዊ ምርጫ።
ጋዲ አይዘንኩት እየመሩት ያለው ያሻር የተባለው ፓርቲ በርካታ እንግዲህ ድጋፍ እያገኘ ፓርቲ ወይም ሳቸው ሊመረጡ እንደሚችሉ የተለያዩ ጋዜጦችም ሆነ ተቋማት በሚያካሄዱት ከህዝብ ላይ በሚያካሄዱት ቅድመ ጥናት ይህ ፓርቲ በርካታ ድጋፍ እንደሚገኝና የሊኩድን ፓርቲ አሁን የጥምር መንግስቱን ፓርቲ እየተፎካከረ እንደሆነ አሁን ባለው ግምታዊ ጥናት ህዝብ ላይ በሚወሰደው ጥናት እየተፎካከረ እንደሆነ እንግዲህ መንግስትን ማቋቋም የሚችል ፓርቲ እንደሆነ እየተገለጸ ነው። በጋዲ አይዘንኩት ፎቶግራፍ ተደግፎ የቀረበ ሰፊ ዘገባ አለ። እንግዲህ አንፈራም ጋዲ አይዘንኩት አንፈራም የጥለ መንግስትን ማቋቋም የሚችል የተለያዩ ፓርቲዎች ሊቀላቀሉበት የሚችሉ አንድ ላይ መንግስትን ማቋቋም የሚችሉበት ፓርቲ አቋቁም ያለው ሰፊ ድጋፍ እያገኘ ነው ይላሉ። እንግዲህ በፓርቲያቸውም በሀገሪቱ ደህንነት ዙሪያ በሐማስ አሸባሪ ድርጅቶችን ትጥቅ በማስፈታትና እንዲጠፉ በማድረግ ዙሪያ የሚሰራ መሆኑን የሚገልጽ ዘገባ አቅርቧል ሂድዮት አህሮኖት። ወደሚቀጥለው ጋዜጣ ስናልፍ እስራኤል አየሁም ነው። እስራኤል አየሁም መጀመሪያ ገጹ ላይ እንግዲህ ትኩረት የሰጠበት ርዕሰ ጉዳይ ጠቅላይ ሚኒስትር ቢንያሚን ናታንያሁ ከሐረዲ ማህበረሰብ ጋር ያው ስምምነት ለማድረግ እነሱ የሚጠይቁትን ጥያቄ የሐረዲ ማህበረሰብን የሚወክሉ የፓርቲ አባላት የሚጠይቋቸውን ጥያቄዎች ለመመለስ ከነሱ ጋር ሊስማሙ ናቸው። ይህን ስምምነት ግን አብዛኛው የፖለቲካ ተወካዮች ፖለቲከኞች አይደግፉትም። ጠቅላይ ሚኒስትሩ ከሐረዲ ፓርቲዎች ጋር የሚያደርጉትን ስምምነት በአብዛኛው ይቃወሙታል፣ አይደግፉትም ይላል። ከዚህ ጋር ተያይዞ እስራኤል አየሁም እና ካንታር የተባለው ተቋም ሁለቱ ባካሄዱት ቅድመ ግምገማ ጥናት እንግዲህ ያው በምርጫው ዙሪያ ማለት ነው 23 የሚሆኑ የሊኩድ ፓርቲዎች ለሐረዲ ማህበረሰብ የሚደረገውን በስምምነት እንግዲህ ለነሱ የሚሰጠውን ያው ምርጫው ምክንያት በማድረግ ብዙም ያው በየተምታታ ሐሳብ ላይ መሆናቸውን ይገልጻል። አይዘንኩት ደግሞ አይዘንኩት ፓርቲ ያው ሰፊ ድጋፍ ያገኘና እንግዲህ በክነሴቱ በርካታ መቀመጫዎችን ሊያገኝ እንደሚችል ይገለጻል የታየ ነው ይላል። ሌላው 41% የሚሆኑት የተቃዋሚ ፓርቲዎችን የሚደግፉ በእነሱም እንደዚሁ የተምታታ ሐሳብ አላቸው ይላል። ወጥ የሆነ ውሳኔ የላቸውም እስካሁን። መንግስት ከራም ፓርቲ ጋር እንግዲህ መንግስት ከማቋቋም ይልቅ የሐረዲ ማህበረሰብን የሚወክሉ ፓርቲዎችን እንደሚመርጥና እንደገና ወደ ምርጫ ከመሄድና ከራም ፓርቲ ጋር ራም እንግዲህ የሐረዲ ማህበረሰብን የሚወክል ፓርቲ ነው መንግስት ከማቋቋም ይልቅ የሐረዲ ማህበረሰብ የሚወክሉ ፓርቲዎችን ይመርጣል የሚል ዘገባ ቀርቧል። በጋዜጣው የውስጥ ገጽ በሰፊው ቀርቧል ዘገባ። ሌላው ኢታማጆር ሹሙ ለማንኛውም ተዋጊ ለሴትም ለወንድም ተዋጊዎች መከላከያ ሰራዊቱ ይፈልጋል ሴትም ወንድም ተዋጊዎችን፣ ሌላ ወታደር ወይም ሌላ መከላከያ ሰራዊት የለንም በማለት በመከላከያ ሰራዊት ውስጥ ያለውን የሰው ኃይል እጥረት በመግለጽ ተዋጊዎችን እንደሚፈልግ ተገልጿል። እንግዲህ በፖለቲካው ዙሪያ በጣም ያው ሰፊ ዘገባ አቅርቧል ጋዜጦች። ቤኒ ጋንጽም እንደዚሁ ከሌሎች ፖለቲካ አዳዲስ ፓርቲ ካቋቋሙ ፖለቲከኞች ጋር በተለይ ሊቀላቀሉ ያው እነሱ ጋር ይጣመራሉ ተብሎ እንደሚጠበቅ እስራኤል አየሁም ዛሬ በዘገባው አስነብቧል ወይም ዘግቧል አቅርቧል። ወደ ማሪብ ስናልፍ ማሪብም በመጀመሪያ ገጹ ላይ ትኩረት የሰጠበት እንዲሁ የፖለቲካውን ነው። ፖለቲከኞች እንግዲህ የፓርቲ ኃላፊዎች ሊያገኙ ይችላሉ ተብሎ የሚጠበቀውን ድምፅ ማሪብም እንግዲህ እሱ ባካሄደው ጥናት መሰረት የሊኩድ ፓርቲ ጠቅላይ ሚኒስትር ቢንያሚን ናታንያሁ የሚመሩት የሊኩድ ፓርቲ 22 መቀመጫዎችን ያገኛል ይላል። እንግዲህ አሁን ምርጫ ቢካሄድ ነው በዚህ ሰዓት
ጋዲ አይዘንጉት 21 መቀመጫዎችን ያገኛሉ፣ ቤኔት 18 መቀመጫዎችን ያገኛሉ ተብሎ እንደሚጠበቅ፣ አቪግዶር ሊቨርማን የእስራኤል ቤቴኑ ፓርቲ ሊቀመንበር 11 መቀመጫዎችን፣ ያኢር ጎላን የዲሞክራቲክ ፓርቲ ኃላፊው 10 መቀመጫዎችን፣ ታማር ቤንግቪር 9፣ አሬ ኤደሪ 8፣ የአህዱታ ቶራ ፓርቲ መሪ 7፣ አይማን ኦዴ 6 እያለ ይሄዳል። በጸሬል ስሞትሪች 4 መቀመጫዎችን ሊያገኙ ይችላሉ። አሁን በዚህ ሰዓት ምርጫ ቢካሄድ ይላል። ሌላው ትናንት የሁት መስዋዕትነት የከፈለው ተጠባባቂ ወታደር ባሳል ሰቪድን፣ እሱንም እንደዚሁ ፎቶግራፉን በማስደገፍ ስለ እሱም የቀረበ ዘገባ አለው። በሊባኖስ የህይወት መስዋዕትነት የከፈለው ሌላው ስለ ቤንዚዮላ ያው ማሪብም ዘግቧል። የደረሰው የመሬት መንቀጥቀጥ አደጋ በጣም እንግዲህ ቤንዚዮላ እንደ ማሪቭ ደግሞ ባቀረበው ዘገባ ስለ ቤንዚዮላ በሺዎች የሚቆጠሩ ሞቱ ይላል። በዚህ የመሬት መንቀጥቀጥ አደጋ በሺዎች የሚቆጠሩ ነው የሚለው። እንግዲህ የተለያየ ቦታ ላይ የተለያየ ቁጥር አለ። በዚህ ዘገባ በመቶዎች እንደሆነ ነው ቀደም ሲል ያየ ነው፣ እዚህ በሺዎች ይላል። በርካታ ህንፃዎች ፈራረሱ፣ ተደረማመሱ ይላል። አሁንም በህንፃ ፍርስራሾች ስር የተዳፈኑ ሰዎች ድረሱልኝ እያሉ ጥሪ እያሰሙ ነው። በህይወት አሉ ተዳፍነው ህንፃ ስር ፍርስራሾች ስር ይላል። እስራኤል ያው እርዳታ ለማድረግ ጠይቃለች ወደ አካባቢው ለመሄድ። እንግዲህ ሁሉም ጋዜጦች የተመለከቱት ዘገባ ነው። ሌላው የጠቅላይ ሚኒስትር ቢንያሚን ናታንያሁ በዙሪያቸው ያሉ ቅርብ ሰዎቻቸው ይላል፣ ጠቅላይ ሚኒስትሩ ከፖለቲካ ዓለም ይገለሉ በማለት እየጠየቁ ናቸው። ከሊኩድን ያው እንግዲህ ፖለቲካ ፓርቲያቸውን ይልቀቁ እያሉ ናቸው። በፕራይመሪስ በቅድመ ምርጫ ናታንያሁም ስጋት አለ፣ ምናልባት በምርጫው በቂ ድምፅ ላያገኝ የድጋፍ ድምፅ ላያገኙ ይችላሉ የሚል ስጋት አለ። እሳቸው ያው ስጋት አለባቸው። ምርጫው የሚካሄድ በምስጢራዊ መንገድ ነው። በዚህ ምስጢራዊ ምርጫ ሂደት በቂ ድጋፍ ላያገኙ ይችላሉ የሚል ስጋት አለ ይላል። ሌላው የዓለማችን የእግር ኳስ ኮከብ ክርስቲያኖ ሮናልዶ በ41 ዓመቱ አሁንም ታዋቂ ኮከብ ነው። እንግዲህ ሀገሩን ቡድን በመወከል በዚህ አሁን እየተካሄደ ባለው በዓለም ዋንጫ ጨዋታ፣ በተለይ ከትናንት ወዲያ በነበረው ጨዋታ በጣም እንግዲህ በርካታ ጎሎችን በማስገባት አሁንም ኮከብ መሆኑ ታውቋል። የፖርቹጋል የሀገሩን ብሔራዊ ቡድን ያኮራ ነው። በ41 ዓመቱ አሁንም ኮከብ ነው የሚል ዘገባ አቅርቧል። ስለ ክርስቲያኖ ሮናልዶም ስለሚብጻ ዮናታን ዘመቻም እንደዚሁ ማሪብ ላይ ቀርቧል። እንግዲህ 50ኛ ዓመት ታስቧል የሚብጻ ዮናታን ዘመቻ። ማሪብም ይህን ጉዳይ ተመልክቶታል። ጋዜጦች ከሞላ ጎደል እንግዲህ በዛሬ እትማቸው ለአንባቢያን ያቀረባቸው ዘገባ ይህን ይመስላሉ። ቆየት ብለን ደግሞ እንግዲህ ጊዜ ካባቃን ያላየናቸውን ሌላ አንዳንድ ርዕሶች እንመለከታለን። አድማጮቻችን አብራችሁን ቆዩ፣ ስርጭታችን ይቀጥላል።

0: ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? በዚህ ዝግጅት ስለ ኢትዮጵያ ቤተ እስራኤላውያን ባህላዊ እሴትና የእስራኤል ታሪክ እናቀርባለን። በዛሬው ዝግጅታችን የእስራኤልን ታሪክ እንመለከታለን። ቀደምቷና የዛሬዋ እስራኤል። በዘመናችን ስለ ዛሬዋ እስራኤል በብዛት ሲወራ እንሰማለን። ስለአሁኗ እስራኤል ሲወራ ደግሞ እንደገና ከተቋቋመችበት ወይም ነጻነቷን ካወጀችበት ከ1948 ዓመተ ምህረት ጀምሮ ነው በስፋት የሚነገረው። እኛም በቀጣይ ዝግጅቶቻችን ስለ ዛሬዋ እስራኤል የተለያዩ ፕሮግራሞችን እናዘጋጃለን። ዛሬ ግን ስለ ቀደምቷ እስራኤል ባጭሩ እንመለከታለን። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። የእስራኤል ምድርና ሕዝብ ታሪክ ብዙ ሺህ ዓመታትን ያስቆጠረ ነው። ከ1948 ዓመተ ምህረት በፊት ይህች ምድር በተለያዩ የውጭ ሀገራት መንግስታት ተገዝታለች። ምድሯ ከታሪክ እንደምንረዳው በጥንት ዘመን የከነአን ምድር ተብላ ትጠራ ነበር። በከነአን ምድር የሚኖረው ሕዝብም በእርሻና በንግድ ይስተዳደር እንደነበር ታሪክ ያስረዳል። ከዛም በታላቁ መጽሐፍ ቅዱስ እንደምናየው የእስራኤል ሕዝብ በሊቀ ነቢያት ሙሴ መሪነት ከግብጽ ሲወጣ ወደ ቀደመችው የተስፋ ምድር ለዕብራውያን ለአባቶቻችሁ ቃል የተገባች ወደ ተባለችው የከነአን ምድር ትገባላችሁ በተባለው መሰረት ሕዝበ እስራኤል ከአድካሚ ጉዞና ውጊያ በኋላ በእምነትና በጽናት በመንገድ ላይ በርካታ ዓመታትን አስቆጥረው ወደ ቅድስት ምድር መመለሳቸውን ከታላቁ መጽሐፍ ቅዱስ እንረዳለን። ታዲያ በዚያ ጊዜ ሕዝበ እስራኤል በነቢያት ይመራ እንደነበር ከታሪክ እንማራለን። ሕዝበ እስራኤል ከግብጽ ባርነት ነጻ ወጥቶ ለአባቶቻቸው ወደ ተማለላቸው ምድር ከነአን እስራኤል ከገቡ በኋላ የሚመራው በነቢያት ነበር። ነቢዩ ሳሙኤል እስራኤልን ሲመራ በነበረበት ጊዜም ሕዝቡ ንጉሥ እንዲኖረው ጠየቀ። ነቢዩም የሕዝበ እስራኤልን ጥያቄ ተቀብሎ ካወጣና ካወረደ ከጸለየ በኋላ ንጉሥ ሳኦልን ቀብቶ ሕዝቡን የሚመራ ንጉሥ አድርጎ እንዳነገሰው ታላቁ መጽሐፍ ቅዱስ ይነግረናል። ንጉሥ ሳኦል የእስራኤል ሕዝብ የመጀመሪያው ንጉሥ ሆኖ ተቀብቶ ነገሰ። የመጀመሪያው የእስራኤል ንጉሥ ሳኦል ታሪክ ባስቀመጠው ተቀራራቢ ግምት ከ1050 እስከ 1010 ዓመተ ዓለም እንደነገሰና እስራኤልን እንዳስተዳደረ ይነገራል። በመጽሐፍ ቅዱስ ታሪክ መሰረት ሳኦል ቀዳሚው የእስራኤል ንጉሥ የእስራኤልን መንግሥት በግምት ከ1050 እስከ 1010 ዓመተ ዓለም ድረስ አስተዳደረ። ስለዚህም የንግስናው ዘመን 40 ዓመታት እንደነበር ይታመናል። ንጉሥ ሳኦል እስራኤልን አንድ አድርጎ ያስተዳደረ፣ ጦር አደራጅቶ የሕዝበ እስራኤልን ጠላቶች በተለይም ፍልስጤማውያንንና አማሊቃውያንን ተዋግቶ በተደጋጋሚ ያሸነፈና ሕዝቡን የጠበቀ ንጉሥ እንደሆነ በታሪክ ተመዝግቧል። አማሊቃውያን እስራኤላውያን ከግብጽ በወጡ ጊዜ አጥቅተዋቸው ስለነበር ንጉሥ ሳኦል ጦር አደራጅቶ እንደተዋጋቸውና እንዳሸነፈ ይታወቃል። መረጃው በታሪክና በመጽሐፍ ቅዱስ ጥናቶች ላይ መሰረት ያደረገ ሲሆን አንደኛ ሳሙኤል ከ19 እስከ 31 እና አንደኛ ሳሙኤል ምዕራፍ 15 ታሪኩን እናገኘዋለን። የመጀመሪያው የእስራኤል ንጉሥ ሳኦል በጦርነት ከሞተ በኋላ የእስራኤል ሁለተኛው ንጉሥ ዳዊት ተቀብቶ ነገሰ። የንጉሥ ዳዊትን ቅድመ ታሪክ ባጭሩ እንመልከት። የተከበራችሁ አድማጮቻችን በንጉሥ ዳዊት ታሪክ ላይ በአሽቀሎን ከተማ የጸሎት ቤት ኃላፊ ከሆኑት ከራብ ሩቬን መለሰ ጋር ያደረግነውን ውይይትም በታሪኩ ሂደት ላይ እናስገባለን። ራብ ሩቬን መለሰን ስለሰጡን ታሪካዊ ጥልቅ ማብራሪያ በፕሮግራሙ ስም ከልብ እናመሰግናለን። ጤና ይስጥልን ራብ ሩቬን በዛብህ መለሰ፣ እንደምን አሉ?
1: ጤና ይስጥልን አብሮ ይስጥን፣ እንደምን አላችሁልኝ?
0: እናመሰግናለን። እንግዲህ ለፕሮግራማችን ማብራሪያ ለመስጠት ፈቃደኛ ስለሆኑ እናመሰግናለን።
1: በቅድሚያ እኔም አመሰግናለሁ ለእናንተም ለራዲዮ አስተላላፊዎች እንዲህም ወይዘሮ ወርቅነሽ ስለ ንጉሰ ዳዊት አስረዳን ለህዝቡም ስላሉ አመሰግናለሁ። ለአዳማጮችም
0: እናመሰግናለን። የነገስታቱን ታሪክ ለማየት ጥልቅ ነው፣ ሰፊ ነው። እኛ ባጭሩ ነው የምንመለከተው። ንጉስ ዳዊት ወይም ሜሌህ ዳዊት ባጭሩ እስኪ ስለ ውልደቱ ስለ እድገቱ ይንገሩን።
1: ንጉሰ ዳዊት ትልቅ ባህር በጥቂቱ ሲሉ በዚች ንግግር 10-15 ፕሮግራም እናደርገ ያልቅም ታሪኩ።
0: እውነት
1: ከሞላ ጎደል በጥቂቱ እንግዲህ መቼም ጥሩ ነው። እናመሰግናለን። ንጉሰ ዳዊት በጣም ብዙ ስቅይት በልጅነቱ ከማህፀን እያለ ያየ ያለፈበት ሰው ነው። ግን አምላክ ሚአሽፖት ያርሚው ቢሆን ከዝቅተኛ ቦታ እሱን አንስቶ ንጉስ እንዲሆን እስከሚያደርገው ድረስ ብዙ ስቅይት ያለፈ ሰው ነው ንጉስ ዳዊት።
0: የንጉስ ዳዊት የዘር ሐረግ በመጽሐፍ ቅዱስ ውስጥ የሩት ታሪክ ወይም መጽሐፈ ሩት ላይ እንደተጻፈው ታዋቂ ከሆነችው ከሩት ዘር ይመዘዛል። በመጽሐፍ ቅዱስ እንደተጻፈው በይሁዳ ምድር በቤተልሔም ኤሊሜሌህና ባለቤቱ ኖሚ ወይም በአማርኛው አጠራር ኖሃሚን ይኖሩ ነበር። በአካባቢውም ረሃብ በሆነ ጊዜ ኤሊሜሌህና ኖሚ ከሁለቱ ወንድ ልጆቻቸው ጋር ወደ ሞአብ ተሰደዱ። ሁለቱ ወንድ ልጆቻቸውም ሞአባውያን ሴቶችን አገቡ። ግን ለኖሃሚን ከባድ ሐዘን ገጠማት። ባሏና ሁለቱ ልጆቿ ሞቱ። በሐዘን የተጎዳችው ኖሚ ብቻዋን ከሞአብ ወደ ሀገሯ ቤተልሔም ለመመለስ ስትወስን አንዷ ምራቷ ሩት ብቻሽን አልሰድሽም፣ ሀገርሽ ሀገሬ፣ ህዝብሽም ህዝቤ ይሆናል በማለት ባሏ ቢሞትም ከአማቷ ጋር ወደ ቤተልሔም መጣች። ሁለተኛዋ ምራቷ ኦርፓ ግን አልተከተለቻትም። ሩት የቤተልሔም ኗሪ ከሆነው ከቦአዝ አዝመራ ቃርሚያ ትሰበስብ ነበር። አማቷ ኖሚም እንድታገባው መከረቻትና ተጋብተው ኢዮቤድ የተባለ ወንድ ልጅ ወለዱ። ኢዮቤድም ይሻይን ወይም በአማርኛው አጠራር እሴይን ወለደ። የሩትና የቦአዝ የልጅ ልጅ የሆነው ይሻይ ወይም እሴይ በቤተልሔም የእስራኤልን ሁለተኛ ንጉሥ ዳዊትን ወለደ። በዚህ የዘር ሐረግ መሠረት ሞአባዊቷ ሴት ሩት የዳዊት ቅድመ አያት ናት። ዳዊት በቤተልሔም የተወለደ በቤተሰቡ ውስጥ ታናሽ ልጅ ነበር። ታላላቅ ወንድሞቹ የሚያምሩና ግርማ ሞገሳቸው ተፈሪ እንደነበር ይነገራል። የዳዊት አወላለድ ታሪክ ለየት ያለና እናቱ ከሌሎች ወንድሞቹ በተለየ ሁኔታ እንደወለደችው ከታሪክ እንማራለን። ሙሉ ታሪኩን ራብ ሩቤን መለሰ እንዲህ ሲሉ ያስረዱናል።
1: በቅድሚያ ስለ አወላለዱ ሁኔታ እና ንጉሰ ዳዊት አወላለዱ በጣም የሚያስገርም ነው። ስለ እሱ አወላለድ በጥር ባለው ስንናገር ከፍ ብለን ከሚቶቹ ስንጀምር ያው ሚታው ወይም አያቱ ሩት ሀማአብያ ናት።
2: የኖኦሚ እና ኤሊሜሌህ የተባሉ እስራኤል

0: እግዚአብሔር ህዝብሽ ህዝቤ በማለት አብራ መጣሽ ማለት ነው። ሲመጡ ወደዚህ አረ ኖሚማ መጣሽ ተብሎ በማየት ደህይታ ነው የተመለሰሽ። ባሏን አጥታ ሁለቱ ልጆቿን ሙተው ነው የተመለሰሽ። በጣም ሀፍታም የነበርኩ ሂጄ ዳሃና መራር ሁኝ የተመለስኩ በማለት ያው ማን ያያቸው አነይ ኖኦሚ ያው ምራቷ ጋር ሆና ቦአዝ የተባለ ትልቅ ሰው እዚህ ያያቸዋን። እንግዲህ በኦሪቱ ምን ይላል? አንዲት ሴት አግብታ ባሏ ከሞተ ሳይወልድ ማለት ነው፣ ከሷ ሳይወልድ ከሞተ የባልየው ወንድም ይችን ሰው ዋርሳውን ማለት ነው እንግዲህ አግብቶ ይውለድ ለዚያኛው ለሞተው ምትክ። እንግዲህ ቦአዝ በኦሪቱ ተጽፏን፣ ይሄ ኦሪቱ የተጻፈ ነው። እንግዲህ ኦሪቱ አሁን የምናነበውም ሁካት ይባላል፣ ፓራሻው ህገ እስራኤል ነው። እንግዲህ የሚገርም ነው። ይቺ ዋርሳው አንድ ልጅ ከወለደሽ እንደ እህቱ ናት የምትቆጠር። በጣም የተከለከለ ነው እሷን ማግባት። ያን ወንድምየው ግን ሳይወልድ ከሞተ ግን ኦሪቱ ምን ይላል? አግባት። ለምንድን ነው ብለህ ስጠይቅ ህግ ነው፣ የኦሪት ህግ አይጠየቅም። ስለዚህ ይህ ቦአዝ እችን ልጅ ሲያይ ሩትን ሲያያት ያው አገባት ይላሉ። ማለትም እንግዲህ ጎኤል ይባላል። ጎኤል ማለት ያን ማህሎን አግብቷት ኑሮ ስለሞተ ሳይወልድ እኔ እሷን አግብቼ ዘመድ ነው። እንግዲህ ይህ ቦአዝ የማህሎን የሩት ልጅ ዘመድ ነው፣ የኤሊመሌክ ዘመድ ነው ማለት ነው። የይሻይ የእሴ እነዚህ ሁሉ በጣም ክብር ያላቸው ቤተሰቦች ናቸው። የንጉሠ ዳዊት አባት ሚታ አያቱ በጣም የተከበሩ ናቸው። እና ይህ ቦአዝ የተባለ እሷን አግብቶ ያው አንድ ቀን እንዳደረ ሞተ በበነገታው ይባላል።
1: አታግቦ የተባለውን አግብቶ ሞአቤት አግብቶ ያው ሞተ በመባል ያው እሷ ጠነሰሽ። በአንድ ቀን ሁኔታ ጠንሳ ያው ማን ይወለዳል? ይሻይ ይወለዳል። ይሻይ እንግዲህ የዳዊት የንጉሠ ዳዊት አባት ነው። በሱ ጊዜም ደግሞ እንዴት ነው እኔ ሞአቤ ነኝ አይደለሁም? እንግዲህ ይሻይ የተባለ ሰው ትልቅ ሰው ነው በጣም ሰንድርን የሚባል ፍርድ ቤት የኦሪት ፍርድ ቤት ፈራጅ እሱ ሲገባ 600,000 ህዝብ የሚሸኘው ወደ ፍርድ ቤት ሲገባ ሲወጣ እንደዚያ። ለዚህ ሰው የምን ተጽፋን በመጽሐፍ ቅዱስ ይህ ሰው የእባቡ ኃጢአት ባይኖር ኖሮ አይሞትም ነበር፣ ብዙ ዓመት መኖር ይቻላል። እና በጣም ንጹህ የሆነ ሀበሻ የሌለው ሰው ነበር ይሄ ይሻይ የተባለ የዳዊት አባት ማለት ነው። አሁን እንግዲህ እኔ ሞአቢ ነኝ፣ እንግዲህ ሚታዬ ሩት ናት። አሁን ባለቤቱን ምን አላት? እንግዲህ ተድሮ ብዙ ውስብስብ ባለ በንግስተ እስራኤል በሙሉ ሞአቢ ነኝ። አሁን ንጽቤት ትባላለች ባለቤቱ፣ ንጽቤት ባታዴል የተባለች እንግዲህ አንቺ በቃ መለየት አለብሽ፣ የኛው ፍርዱ እስከሚለይ ድረስ እኛ ወይስ ሞአቢ። እዛ ፍርድ እስከሚሆን ድረስ ሞአቢ ወንዶች ነው እንጂ ተዋጊዎች አትለፉ ያለችው ሴቶች አይደሉም፣ ሴቶች መጋባት ይችላሉ በሚባል ፍርድ ግልጽ እስከሚሆን ድረስ የራሱ ሁኔታ እንግዲህ ራሱን በራሱ ፍርድ እየፈረደ ነው።
2: የራሱን ፍርድ በራሱ ፍርድ ላይ ነው እንደ ዳኛ የተቀመጠው።
1: እንደ ዳኛ ሆኖ አንቺ እስራኤላዊ ነሽ፣ ይሁዲ ነሽ፣ ምንም እኮ ሰባት ትወልዳለታለሽ። አሁን ፍርዱ እስከሚለይ ድረስ ቆይ ብሎ ተለያዩ ይላሉ። ይህ ምድራሽ ነው ተጽፎ ያለ ኦሪት አይደለም ምድራሽ። አሁን ተለያዩ ያው 3 አመት ኖሩ እንግዲህ በፍርድ ውስጥ የሚፈረድ ድረስ ማለት ነው። ከዚህ መካከል ውስጥ ይህ ሰው እንግዲህ እኔን ንጹህ ለማድረግ በኦሪቱ እንግዲህ ክናአን የሆነች ሽፍኻ ማለት ገረድ ማለት ገረድ ከእሷ ተድሬ እሷ የተዳረሰው እሱ ክናአናዊ ሆኖ የሚወለደው ሕፃን ንጹህ ይሆናል ይባላል። አሁን ምን ይላታ ነው ሰራተኛይቱን በዛሬ ተዘጋጀ ተነጸሂ ወደ እኔ ነው የምታድሪ ይላታል። ይቺ ገረድ በጣም ፈራሽና ደነገጠሽና እንዴ ብላ ለእመቤቱ ሂዳ አረ ባለቤቶማ ተዘጋጅ ብሎኝ እንዴት ነው እንደዚህ ብላ ስትነግር፣ በይ አይዞሽ ተዘጋጅ፣ ተለባበሽ፣ ተራተቢ አሁን ምን አለሽ ተዘጋጅ፣ ግን በመጨረሻ እኔ ነው ማታ መብራት ሲገባ እኔ ነው የምገባው አለች። ምሽቱም ሆነ ማን ይገባል እንግዲህ በሷ በገረዲቱ ምትክ ምሽቲቱ ገባሽ፣ ምሽቱ የልጆቹ እናት ማለት ነው። እዛ አድራ ስትወጣ ማልዳ ነው

0: እንደዚህ መታየት የለም በቀድሞው ጊዜ በኢትዮጵያ ያለው ካለ
1: ቀድሞው ነው የሚወጡት
0: አዎ ወጥተው አሁን በቃ ተለበበሱ እሱ እንግዲህ የሐሳቦች እንቅላት ሁሉ ያ ነገር እዲቱ ነው
1: አላወቀም ባለቤቱ መሆኗን
0: አላወቀም
1: እንግዲህ ሁለቱ ምስጢር ነው ማለት ነው
0: መድራሽ በመጽሐፍ ቅዱስ እንደተጻፈው መድራሽ አላወቀም አሁን በሶስት ወሩ አላ የሻይ ባለቤትማ ጠንሳ ዘሙታ እንግዲህ ጥንስ መደበቅ አይቻልም የንጉስ ቤት ነው ብያለሁ ልጆቿ የሱ አሉ የተከበሩ መስሪያ ቤት የሚሰሩ በጣም ጨነቃቸው እንግዲህ እፍረት ሊሆን ነው በዚህ ቤት እፍረት ሊሆን ነው
1: ዘሙት የተባለ ለምን እንደሆነ እዚህ ላይ
0: አሁን እሷ እንግዲህ ከህባሏ በላይ አልፈታትም የተለያዩ እንግዲህ 3 አመት ተለያይተዋል የተለያዩ ፍርዱ እኔ ራሱ በራሱ የኔነት ሁኔታ እስራኤል ይሁዲ ከሆንኩኝ እንጋባለን መልሰን ይሁዲ ካልሆንኩ ግን ያው መለያየት አለብን እኔ ብሎ ነው የለያት ግረዳ ይባላል ተለያዩ እንጂ ቆይ ነው ያላት እንጂ
1: አልፈታቱም
0: ከአሁን ሳይ አንዲት ሴት ሳትፈታ ይበለው እንጂ ከሌላ ከገባሽ ልጅ ይሁዲ ካላ ነው
1: አዎ በይሁዳውያን እምነት
0: አዎ አሁን እንግዲህ ከባሏ በላይ ነው አሁን እንግዲህ ልጅ የተረገዘ እሱ ራሱ አለው ከራሱ ነው ነገሩ ከራሱ ነው
1: አዎ ግልጥ ያው እንደ ተለያይተው እንደሚቆዩ ተግባብተዋል
0: ለመፋታት ሳይሆን ማአዋቤነት እሱ ሙአቢ ሙአቢ የሚባል ህዝቦች አሉ የነሱ ዘር ነይ ወይስ እስራኤል ነይ ብሎ እስከሚያረጋግጥ ድረስ ቆይ ነው ያላት እንጂ ለመፋታት
1: አልተለያዩም አዎ ግን ይሄ ችግር አለበት እሺ
0: እና የዛን ጊዜ ያው እሷማ በቃ እንግዲህ ህፃኑን ቢቃላ ነው እሷም ያው ሌላ ዘምታለች ሲባል በሉ እንዳይሰማ ህፃኑ ይወለድ እንግዲህ ህፃኑ ማን ነው ንጉሰ ዳዊት ነው
1: የስሙ ትርጓሜ ምንድነው ዳዊት ወይም ዳቪድ ማለት ትርጉሙ ምንድነው በዚህ ሁኔታ ከተወለደ እንግዲህ ንጉስ ዳዊት ትርጉም አለው ምን አልባት የስሙ
0: ሊኖረው ይችላል እንደዚያ በመባል መጭም እንግዲህ ባጭሩ ያው ተወለደ ይሻይ እንግዲህ ጻድቅ ሰው ነው ብለናል እሷም ትኑር አልፈታትም ስደዱት ወደ ህፃን ይያለ አደገ እንግዲህ በችግር አደገ በጣም እየተጠላ እንግዲህ እናቴቱ ለምንድነው እንግዲህ ኋላ ቆይታ እኔ ነኝ የገባሁይ እኔ ነኝ አንተ የነበርኩ ያደርኩት እንደዚህ እንዳትል አፈረሽ ገረዲቱም ታፍራለሽ እሱንም አላሳፍረውም በማለት ነው እንግዲህ ደብቃ ይዛዝም ያለሽ እቺን ጸበት እናቴቱ
1: እሺ
0: ግን ባላደረኩት ይሄን ነገር ባላደረኩ ያለሽ አባትየውን በጣም ሳኑይ ግን ሪድ ሳኑይ ነበር
1: ያው ተቀባይነት አልነበረውም አዎ
0: በሉ እንግዲህ ከፍተረኛ ይስደዱታይ ከዚያ እንግዲህ ዛን ጊዜ ጫካ ነው ብዙ ጫካ አለ ብዙ አራዊቶች አሉ
1: ዳዊት ያባቱን በጎች የሚጠብቅ እረኛ ጠንካራ ደፋር እምነት ያለውና መዝሙር የሚወድ በበገናና በማሲንቆ አምላኩን የሚያመሰግን ነበር
0: ንጉሰ ዳዊት በበረሃ ፍየሎቹን በመጠበቅ የሻይን የሱ ወንድሞች እንግዲያ በመስራ ቤት በደንብ በተከበረ በፍርድ ቤት በዚያ ነው የሚሰሩ እሱ በጣም በቃ ተሰደደ እንግዲህ የኔ ልጅ ልጁ አልመሰለውም ጭራሽ
1: አላወቀም
0: አዎ ይሴ 28 ዓመት
1: የተከበራችሁ አድማጮቻችን ራብ ሩቤን መለሰን ከልብ እናመሰግናለን ንጉስ ዳዊት ወደ ንግስና የመጣበት ሂደት ቀጣይ ታሪክ በሚቀጥለው ፕሮግራማችን እናቀርባለን ለራብ ሩቤን በዛብህ መለሰ ምስጋና እናቀርባለን እስከ ሳምንት ቸርን ሰንብት ወርቅነሽ እሸቴ ነኝ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ቀደም ሲል ሐሬጽን ጋዜጣ ላየነውም ነበር፣ እሱን እንመለከታለን። ሐሬጽ በመጀመሪያ ገጹ ላይ ለአንባቢያን ያቀረባቸው ርዕሰ ጉዳዮች መካከል ፖለቲካው ላይ ትኩረት አድርጓል። በተከታታይ በሁለት ርዕሰ ጉዳዮች ላይ ጠቅላይ ሚኒስትር ቢንያሚን ናታንያሁ በሚቀጥለው ምርጫ ለመወዳደር ያው እንግዲህ እየተዘጋጁ ነው። ግን በምርጫው ሂደት ሲዘጋጁ የፖለቲካ ፓርቲዎችን እንግዲህ ለሕዝቡ እንደ መስዋዕት በማቅረብ ነው ጥምር መንግስት ሊያቋቁሙ የሚችሉትና ይህን ሀሳባቸው ደግሞ በአብዛኛው ሌሎች ጋዜጦችም ቀደም ሲል ተመልክተናል። ይህን ጉዳይ ድጋፍ እንደማይሰጡት ለውሳኔያቸው አሁን በተለይ ከሐረሪ ፓርቲ አባላት ጋር እያደረጉ ያሉትን የስምምነት ሂደት ብዙም ተቀባይነት እንደሌለው፣ ያው ድጋፉ አነስተኛ እንደሆነ እንደ ምሳሌም የተጠቀሰው ሐሬጽ ላይ የሐረሪ ፓርቲዎች እንግዲህ የተለያዩ ህጎች እንዲጸድቁላቸው ጥያቄዎችን አቅርበዋል። ምናልባት ጠቅላይ ሚኒስትሩ እንግዲህ ተቀብለው እነዚህን ጥያቄዎች ህጉ እንዲጸድቅ ያደርጋሉ የሚል ተብሎ ይጠበቃል። ምንድን ነው አንዱ ያው የቶራ ወይም የኦሪት ትምህርት መሰረታዊ ህግ ሆኖ እንዲጸድቅና የኦሪትን ትምህርት የሚማሩ ተማሪዎች የሽባ ተማሪዎች ወደ መከላከያ ሰራዊቱ እንዲዘምቱ የቀረበላቸውን ጥያቄ ቢቃወሙም ያው እንግዲህ በፖሊስ በቁጥጥር ስር እንዳያውላቸው ተማሪዎች ስለሆኑ እንግዲህ የሽባ ተማሪዎችን ማሳደድ አያስፈልግም እያሳደዷቸው ነው የቀረበው ጥያቄ በሐረሪ ማህበረሰብ በኩልና ይህ እንዳይሆን ነው እንግዲህ ያው ተማሪዎች ህግ ከጸደቀ የኦሪት ትምህርትን የሚማሩ ተማሪዎች ወደ መከላከያ ሰራዊቱ አልዘመቱም ተብሎ በቁጥጥር ስር እንዲውሉ አይደረግም፣ ፖሊስ አይፈልጋቸውም። ይሄ ህግ ነው እንግዲህ ይጸድቃል ተብሎ የሚጠበቀውና ይሄ ነው አሁን እንግዲህ ተቃውሞ እየፈጠረ ያለውና ድጋፍ ያሳጣቸዋል ተብሎ የሚጠበቀው። እንግዲህ ያው የሐረሪ ማህበረሰብ በመከላከያ ሰራዊት ውስጥ ላለመዝመት እየተደረጉ ያሉትን ተቃውሞ ይታወቃል። ምናልባት ይሄ ተቃውሟቸው ህጋዊ እንዲሆን የተለያዩ ህጎች እንዲጸድቁ እየጠየቁ ናቸው። ያን ህግም ጠቅላይ ሚኒስትሩ እንዲጸድቅ ሊያደርጉ ይችላሉ ተብሎ ይጠበቃል። ይህም ስጋት ነው፣ ያው ድጋፋቸውን ይቀንሰዋል የሚል ዘገባ አቅርቧል ሐሬጽ። ሌላው አይዘንኩት ጋዲ አይዘንኩት፣ እሳቸው ደግሞ ያው ፖለቲካ ፓርቲያቸው እየተጠናከረ መሆኑንና በክነሴቱ አብዛኛ የድጋፍ ድምጽ ያገኛል። አብዛኛ ሲባል እንግዲህ አሁን ባለው የተለያዩ ተቋማትና ጋዜጦች መገናኛ አውታሮች ባካሄዱት ቅድመ ጥናት ግምገማ ላይ በሁለተኛ ደረጃ ነው ከሊኩድ ፓርቲ ቀጥሎ ያለው እየተጠናከረ እንደሆነ ይገልጻል ሐሬጽም። ሌላው በአረቡ ማህበረሰቡ ውስጥ እየተፈጠረ ያለውን ግጭት እና የእርስ በርስ ግድያ የሚመለከት ዘገባ አቅርቧል ሐሬጽ። እንግዲህ በሚያሳዝን ሁኔታ አንዲት የ19 ዓመት ወጣትና አንድ የ17 ዓመት ወጣት ሁለት ወጣቶች ከትናንት ሌሊት በጥይት ተኩስ መገደላቸውን ሐሬጽ በሰፊው አቅርቦታል። የ19 ዓመት ወጣት ሴት በራምሌ ከተማ ነው የተገደለችው። ራምሌን እንግዲህ ያደገች የኖረችበት ከተማ ነው። ነገር ግን በህይወቷ ላይ በተደጋጋሚ ዛቻ ስለደረሰባት ለህይወቷ በመስጋት ወደ ሌላ ቦታ ሄዳ ለመኖር አስባ ቦታውን ለቃ ነበር። ከተማውን ግን ነይ ተብላ ተጠርታ እንደሄደችና ያው ስጋት እንደነበራት ጓደኞቿ በተለያዩ የሶሻል ሚዲያ በማህበራዊ መገናኛ አውታሮች ፈራለሁ ለህይወቴ እየሰጋሁ ነው እያለች እስከ ሞተችበት ጊዜ ድረስ ሀሳቧን ታካፍል እንደነበረ ይገልጻሉ መገናኛ አውታሮች። በዚህ ሁኔታ በተከፈተባት የጥይት ተኩስ ትናንት ተገድላለች በራምሌ ከተማ። ሌላው በ17 ዓመት የእድሜ ክልል የሚገመት ወጣትም በያፎ ነው። እሱ ደግሞ በያፎ የሚሰራበት ቦታ ላይ በቀን በተተኮሰበት ጥይት ህይወቱ አልፏልና በአረቡ ማህበረሰብ ውስጥ የሚካሄደው የእርስ በርስ ግድያ በጣም መስመሩን አልፏል ይላል። እንግዲህ ይሄ አመት አዲሱ አመት 2026 ዓመተ ምህረት ከጀመረ ጥር ላይ ማለት ነው እንግዲህ ከጥር ጀምሮ እስካሁን ድረስ በስድስት ወራት ባልሞላ ጊዜ ውስጥ በአረቡ ማህበረሰብ ውስጥ 161 ሰዎች እንደተገደሉ ከነዚህ መካከል ደግሞ
133 የሚሆኑ በአጠቃላይ እንግዲህ በእስራኤል ማህበረሰብ ነው 161 የተገደሉት። እነዚህ መካከል 133ቱ የአረብ ማህበረሰብ አባላት መሆናቸውና 18ቱ ደግሞ ሴቶች መሆናቸውን ይገልጻል ሐሪጽ በዘገባው። በጣም የሚያሳዝን ነው እንግዲህ በርስ በርስ ግድያ ነው ይሄ ነገር ይሆነ ያለውና ያሳዝናል። ሌላው ሐሪጽ ስለ ሌሎች ጋዜጦች የሚያቀርቡት ነው የአንተቤ ወይም በኡጋንዳ የተካሄደው ሚብጻ ዮናታን ወይም አንተቤ ወቦለት ስም ነው የሚጠራው የዘመቻ ይህን ዘመቻ በሚመለከት ሐሪጽ ምላምባቢያን አቅርቧል። በዚህ ዘመቻ ጊዜ እንግዲህ የተጠለፉ ይሁዳውያንን ለማስለቀቅ ነው ይህ ዘመቻ የተካሄደው። እንደሚታወቀው የተጠለፉ ይሁዳውያን ላይ ጉዳት እንዳይደርስ የነበረውን ከፍተኛ የሆነ ስጋትና ዘመቻውን ለማካሄድ የነበረውን የተምታታ ሀሳብ የሚገልጽ እንግዲህ ፕሮቶኮሉ ነው ግልጽ የሆነው አሁን ከ50 ዓመት በኋላ የዘመቻው ሂደት የነበረውን ሁኔታ በመገናኛው ታሪፍ አሁኗል። ጋዜጦችም በዛሬ እትማቸው በተለይ በሰፊው ተመልክተውታል። ሐሪጽም ይህን ዘገባ አቅርቦታል። ይሄ ዘገባ ሌሎች ጋዜጦች ላይ እንግዲህ 50ኛ ዓመቱን ምክንያት በማድረግ ነው የነበረው የዘመቻው ሂደት ይፋ የሆነውና በዚህ ዘመቻ እንደሚታወቀው ዘመቻ ዮናታን ወይም ሚብጻ ዮናታን ተብሎ የሚጠራው የጠቅላይ ሚኒስትር ቢንያሚን ናታንያሁ ወንድማቸው ራብ አሉፍ ኮሎኔል መሰለኝ በአማርኛ እንግዲህ በኮሎኔልነት ማዕረግ በጊዜው የነበሩ ዮናታን ናታንያሁ የህይወት መስዋዕትነት ከፍለዋል። ዘመቻውን የመሩት የሳየሪት ማትካል የተባለው እንግዲህ ክፍለ ጦር አባል ናቸው። ዘመቻውን የመሩት እሳቸው ነበሩ። እሳቸው የህይወት መስዋዕትነት ስለከፈሉ በዚህ ዘመቻ ሂደት ዘመቻ ዮናታን ወይም ሚብጻ ዮናታን ተብሎ ይጠራል፣ ወይም ደግሞ አንተቤ ተብሎ በቦታው ስም ይጠራል። እና ዘመቻው እንግዲህ እሳቸው የህይወት መስዋዕትነት ከፍለዋል። ግን የተሳካ እንደነበር በጊዜው በጣም ይሄ ዘመቻ እስራኤል ካካሄደቻቸው የተለያዩ ዘመቻዎች መካከል የሚጠራና ታዋቂ የተሳካ ዘመቻ ነበር። ይሄ ጋዜጣ የዲዮት አህሮኖት መሰለኝ በዲዮት አህሮኖት በቀረበው ዘገባ ነው የምንመለከተው ስለዚህ ዘመቻ። በዘመቻው የተሳተፉ ተጠባባቂ ታታሉፍ ናቸው። እሳቸው ተጠይቀዋል እንግዲህ ስለነበረው ሁኔታ እና እሳቸው ከዮናታን ጎን ነው ተቀምጬ ነበር ይላሉ ያኔና እሳቸውና አሁን ደግሞ እነሱ የበረሩበትን የመከላከያ ሰራዊቱ የበረራ ክፍል እንግዲህ የተለያዩ የበረራ ክፍሎች አሉ። ይህን የበረራ ክፍል ደግሞ ይህን የጦር አውሮፕላን በማብረር በቅርቡ በኢራን ላይ በተካሄደው ሻአጋ ታሬ ወይም አንበሳው አገሳ በአማርኛው ሲተረጎም የሚለውን ዘመቻ እንግዲህ የጦር አብራሪ የነበረው ሁለቱ ናቸው። እንግዲህ አይን ተብሎ ይጠራል ስጋን አሉፍ ነው የኢራኑን ዘመቻ እንግዲህ ያካሄደው አብራሪ አውሮፕላን የጦር አውሮፕላን አብራሪ። እሱ ፊቱ አይታይም፣ አይን ተብሎ ነው የሚጠራው፣ ከጀርባው ነው የሚታየው። በኢንተቤ ዘመቻ ግን ከዮናታን ናታንያሁ ጎን ተቀምጠው የነበሩት እሳቸው ገጻቸው ይታያል። በእድሜም ገፋ ያሉ ናቸው። ሁለቱን ቃለ መጠየቅ በማድረግ ነው እንግዲህ ሁለቱን ዘመቻ በማነጣጠር ተመሳሳይ የሆነ የአውሮፕላን የበረራ ወታደራዊ የበረራ ክፍሉን ያኔ እሳቸው ነበር ያበረሩት። የዋሻው ይባላሉ ስማቸው፣ የሻው ወይም ሺኪ ባጭሩ ሲጠራ። አሁን ደግሞ የኢራኑ ላይ ኢራን ላይ የተካሄደውን ዘመቻ አይን በሚል ፊደል ነው እንግዲህ ስማቸው ሙሉ አይጠራም፣ ፊታቸውም አይታይም። አብራሪ ሁለቱንም በመጠየቅ ነው ኢዲዮት አህሮኖት ያቀረበውና በማነጻጸር ታሪክ እንዲህ ነው እንግዲህ ታሪክ ብቻ አይደለም ያኔ ታሪክ ነው ከሀምሳ ዓመት በኋላ አሁን ደግሞ በኢራን ላይ የተወሰደው ወታደራዊ ዘመቻ የቅርብ ጊዜ ትዝታችን አሁንም እንግዲህ ጦርነቱን ተጠናቀቀ ለማለት በሚከብድ ሁኔታ ነው ያለው በማነጻጸር አቅርቦታል የዲዮት አህሮኖት። ሌሎች ጋዜጦችም በጣም ሰፊ በስፋት አቅርበውታል አንባቢያን ይሄን ርዕሰ ጉዳይ። ይህን ይመስላል እንግዲህ አድማጮቻችን። ሌላው እስራኤልና ሊባኖስ አሁንም በዋሽንግተን በአሜሪካ ተገናኝተው ድርድር እያካሄዱ ናቸው ሁለቱም ተወካዮቻቸው። በተለይ አሜሪካ የሚያገለግሉት የእስራኤል አምባሳደርና የሊባኖስ አምባሳደር ሁለቱ ናቸው ይህን ድርድር እያካሄዱ የሚገኙት። በአሜሪካ አማካኝነት ነው እንግዲህ የሰላም ስምምነት ላይ ለመድረስ ነው ሀሳቡ። የሂዝቦላን ድርጅት ትጥቅ ማስፈታትና ከዛ በኋላ ሁለቱ ሀገራት በሰላም የሚቀጥሉበትን ሁኔታ ለማመቻቸት በተለያየ ጊዜያት ተገናኝተው ተወያይተዋል። አሁን የሚገናኙት ለአምስተኛ ጊዜ ነው ተገናኝተው እየተወያዩ ያለ ውይይቱ እንደቀጠለ ነው፣ ዛሬም እንደሚቀጥል ተገልጿል። እንግዲህ የሁለቱ ሀገራት ተወካዮች ውይይቱን የጀመሩት ከትናንት ወዲያ መሰለኝ፣ ዛሬም ይቀጥላል። ግን እስካሁን ድረስ
ሁለቱም አካላት የመጨረሻ ስምምነት ጋራ ስምምነት ላይ አልደረሱም። እንግዲህ ለዚህም ነው እንደቀጠለ ነው ዛሬም ይቀጥላል ይላል። እንግዲህ የኢራንና የአሜሪካ ጉዳይም እንደቀጠለ ነው። ቀደም ሲል በዜና እንደተመለከት ነው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ መስመር ተከፍቷል፣ የነዳጅ ዋጋም ሊቀንስ ነው፣ በሌሎች ሸቀጦች ላይም ዋጋ መቀነስ ይታያል እንግዲህ በቅርቡ ብለዋል። እዚህ ጋር ተያይዞ ደግሞ ትናንት አንዲት መርከብ እንግዲህ በኢራን ያለ ሰው በሚበራ አውሮፕላን ተመታለች። በዛ አካባቢ በሆርሙዝ አካባቢ ያለው ሁኔታ እንግዲህ ውጥረቱ ፍጭጫው ብዙ ባይወራለትም አለ። ግን ደግሞ ፕሬዚዳንት ትራምፕ ስለ ስምምነት ስለ ጥሩ ነገር እያወሩ ነው። በቀኑ ስርጭታችን እንደገና እንገናኛለን። አድማጮቻችን፣ ለቴክኒክ ባለሙያው ለዮራይ ፒከር ምስጋና የደረሰው ወርቅነሽ እሸቴ ነኝ። ቀን አንድ ሰዓት ላይ እንደገና እንገናኛለን። ሰላም ዋሉ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? የለት አረብ የከሰዓት ባለው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ ዕብራን ዘመን አቆጣጠር ዮም ሺሺ ዩዳሌፍ በታሙዝ ታፍሽን ፔቫብ ሲሆን ዶርፓን ዘመን አቆጣጠር ደግሞ ጁን 26 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ሰኔ 19 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነህ ሸቴና ሰጠኝ ዘመን ነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባ፣ ሳምንታዊ የባህል እሴቶችና የእስራኤል ታሪክ ፕሮግራም እና ሳምንታዊ የኦሪት ክፍል ትምህርትን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነህ ሸቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርዕስተ ዜና፣ ከ50 አመታት በፊት በኢንተቤ የተጠለፉ እስራኤላውያን ለማስለቀቅ የተካሄደው ዘመቻ ዮናታን ዘመቻ በመባል የሚታወቀው ወታደራዊ ዘመቻ ምስጢራዊ ሰነድ ዛሬ ይፋ ሆነ። በቬንዙዌላ ትናንት ሌሊት ሁለት ጊዜ በደረሰ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር 235 መድረሱ ተገለጸ። የቤልጂየም ፖሊስ ከሶስት ወራት በፊት በሊአጂ በተባለው አካባቢ በአንድ ጸሎት ቤት ላይ ጥቃት ያደረሱ ተጠርጣሪዎችን ማወቁን አስታወቀም። በአሜሪካ እየተካሄደ ያለው የ2026 ዓ ም የዓለም የእግር ኳስ ዋንጫ ጨዋታ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ከ50 ዓመታት በፊት በኢንተቤ የተጠለፉ እስራኤላውያን ለማስለቀቅ የተካሄደው ዘመቻ ዮናታን በመባል የሚታወቀው ወታደራዊ ዘመቻ ምስጢራዊ ሰነድ ዛሬ ይፋ ሆነ። በ1976 ዓ ም ሰኔ የመጨረሻው ሳምንት ላይ በፈረንሳይ አየር መንገድ ወደ ኡጋንዳ ተጠልፎ የተወሰዱ እስራኤላውያን ለማስለቀቅ በጊዜው ጠቅላይ ሚኒስትር የነበሩት ይስሐቅ ራቢን የመጀመሪያ ምርጫቸው ሰጥቶ በመቀበል የተጠለፉ ዜጎችን በድርድር ለመመለስ እንደነበረና ወታደራዊ ዘመቻ ማካሄድ ሁለተኛው አማራጭ እንደነበር ዛሬ ይፋ በሆነው የፕሮቶኮል መዝገብ ይፋ ሆኗል። ዘመቻው ከመካሄዱ ከሁለት ቀናት በፊት በጊዜው ኢታማጆር ሹም የነበሩት ሞቲ ጉር መከላከያ ሰራዊቱ ገና ዝግጁ እንዳልነበር አስታውቀዋል ተብሏል። እስራኤል በሊባኖስ ወታደራዊ እንቅስቃሴዋን እንዳትቀጥል ኢራን አስጠነቀቀች ተባለ። በጎረቤት ሀገራት ሰማይ ላይ የሚያንዣብቡት የጽዮናውያን አገዛዝ አይሮፕላኖች ለኢራን ደህንነት ስጋት የሚፈጥሩ ናቸው ሲል የኢራን የደህንነት ማዕከል ባወጣው መልእክት አስታውቋል። በተጨማሪም አሜሪካ የእስራኤል እንቅስቃሴዋን እንድታቆም ካላደረገ ኢራን ምላሽ የመስጠት መብቷን በመጠቀም በጎረቤት ሀገር ለሚደረገው እንቅስቃሴ ምላሽ ትሰጣለች ብሏል። እስራኤልና ሊባኖስ በዋሽንግተን የሚያካሄዱት ውይይት ዛሬም እንደቀጠለ ነው ተባለ። በዋሽንግተን እየተደራደሩ ያሉት የእስራኤልና የሊባኖስ ተወካዮች ትናንት ለ11 ሰዓታት ያክል ከተወያዩ በኋላ በመካከላቸው የመጨረሻ የጋራ ስምምነት እንዳልተደረሰ ናታን ጉትማን ከላከው ዘገባ መረዳት ችለናል። ይህ በዚህ እንዳለ በሊባኖስ ቢንት ጃብል በተባለው ሰፈር ሰሜናዊ ክፍል የእስራኤል ወታደራዊ ኃይል ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ቀደም ሲል ዘግበዋል። ትናንት በእስራኤል ኃይል ላይ ጥቃት ለማድረስ በተዘጋጁ 6 የሂዝቦላ አሸባሪዎች ላይ መከላከያ ሰራዊት እርምጃ መውሰዱን አስታውቋል። በሂዝቦላ ድርጅትና በእስራኤል መከላከያ ሰራዊት አማካኝነት የሚካሄደው የተኩስና የጥቃት እርምጃ ልውውጥ ዛሬም እንደቀጠለ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ መከፈቱንና የነዳጅ ዋጋም እየወረደ መሆኑን አስታወቁ። ትራምፕ በዋይት ሀውስ ቤተ መንግስት ቅጥር ግቢ ምሽት ላይ በተካሄደ የራት ግብዣ ባሰሙት ንግግር በሌሎች እቃዎች ላይ የዋጋ መቀነስ እንደሚኖር ገልጸዋል። ትራምፕ ምንም እንኳን የነዳጅ ዋጋ ሊቀንስ እንደሚችል ቢያስታውቁም ትናንት በሆርሙዝ የባህር ወሽመጥ አንዲት መርከብ በኢራን ያለ ሰው የሚበራ አይሮፕላን ጥቃት የደረሰባት መሆኑን ሲኤንኤን ዘግቧል። ሆርሙዙን የሚቆጣጠረው የኢራን ባለስልጣን ቢሮ ባልተፈቀደው መስመር ለሚያልፉ መርከቦች ኃላፊነት እንደማይወስድ የባህር ሰላጤውን ሀገራት ማስጠንቀቁ ታውቋል። የቤልጅየም ፖሊስ ከሶስት ወራት በፊት ብሊያጅ በተባለው አካባቢ ባንድ ጸሎት ቤት ላይ ጥቃት ያደረሱ ተጠርጣሪዎችን ማወቁን ገለጸ። በቤልጅየም ብሊያጅ በተባለው አካባቢ በሚገኝ ጸሎት ቤት ወይም ቤት ክነሴት ባለፈው ሚያዝያ ወር ንጋቱ ላይ በደረሰ ፍንዳታ መስኮቶች ላይ ጸሎት ቤቱ ጉዳት የደረሰበት ሲሆን በሰው ላይ ጉዳት አለመድረሱ ይታወሳል። በቬንዙዌላ ትናንት ሌሊት ሁለት ጊዜ በደረሰ የመሬት መንቀጥቀጥ አደጋ የሞቱ ሰዎች ቁጥር 235 ያክል መድረሱን የሀገሪቱ የጤና ጥበቃ ሚኒስትር አስታወቀ። በአደጋው የቆሰሉ ሰዎች ቁጥር እስካሁን ባለው ቁጥር መሰረት 4300 የደረሰ ሲሆን በፈራረሱ ህንጻዎች ስር የተዳፈኑ በሺዎች የሚቆጠሩ ሰዎች እንዳሉና ለህይወታቸውም ከፍተኛ ስጋት ስላለ የሟቾች ቁጥር ይጨምራል ተብሎ እንደሚጠበቅ ተገልጿል። የሀገሪቱ የአደጋ ጊዜ ሰራተኞች ያለረፍት እየሰሩ መሆናቸው የታወቀ ሲሆን ቬንዙዌላ ይህን አደጋ መቋቋም የሚችል የአደጋ ጊዜ ሰራተኛ ኃይል እንደሌላት ዓለም አቀፉ የእርዳታ ድርጅት አስታውቋል። ስታርሊንክ የተባለው የኢሎን ማስክ የሳተላይት አገልግሎት ካምፓኒ ለአንድ ወር ያክል ለቬንዙዌላ ነዋሪዎች የኢንተርኔት አገልግሎት በነጻ እንደሚሰጥ አስታውቋል። አልሳልቫዶር እና ስዊዘርላንድ ወደ ቬንዙዌላ የአደጋ ጊዜ ሰራተኞችንና አስቸኳይ እርዳታዎችን መላካቸውንም ከደረሰን ዘገባ መረዳት ችለናል። በአሜሪካ እየተካሄደ ያለው የ2026 ዓመተ ምህረት የዓለም ዋንጫ ጨዋታ እንደቀጠለ ነው። ቱርክ ከአሜሪካ ጋር ባካሄዱት ጨዋታ 3-2 የተለያዩ ሲሆን ፓራጓይና አውስትራሊያ ባካሄዱት ጨዋታ በአቻ ውጤት ተለያይተዋል። ሌሊት ላይ በተካሄዱ ጨዋታዎች ሆላንድ ቱኒዚያን 3-1 በማሸነፍ ወደሚቀጥለው ዙር ያለፈች ሲሆን ጃፓንና ስዊድን 1-1 በሆናቸው ውጤት መለያየታቸው ተገልጿል። ሌሊት ቀደም ሲል በተካሄዱ ጨዋታዎች የኤኳዶር ቡድን የጀርመናቸውን 2-1 በሆነ ውጤት ያሸነፈ ሲሆን አይቨሪ ኮስት የኩራሶን ቡድን 2-0 ማሸነፏ ታውቋል። የዓለም ዋንጫ ጨዋታ በ11ኛው ቴሌቪዥን ጣቢያና በካን መተግበሪያዎች በቀጥታ ስርጭት ይተላለፋል። በመጨረሻም የአየር ንብረት ትንበያ። የሙቀቱ መጠን ዛሬ ጀምሮ እስከ ነገ ድረስ ተመሳሳይ ሆኖ እንደሚቀጥል፣ እሁድና ሰኞ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 28፣ በቴላቪቭ 29፣ በቤርሸባ 32፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ወቅታዊ ዘገባ እናቀርባለን። አሁን ደግሞ ሰጠኝ እንደምን አረፈድክ?
1: ደህና ነኝ። እንዴት ነሽ?
0: አለን ክብሩ ይስፋ። ከ50 አመታት በኋላ ዘመቻ ዮናታን ወይም የኢንተርቪው ዘመቻ በመባል ይታወቃል። በዘመቻው ሂደት እንግዲህ መሪዎች የተወያዩበትን ምስጢራዊ ተብሎ በጊዜ የተያዘውን ሰነድ አጠቃላይ የዘመቻውን ሂደት ዛሬ የሀገሪቱ የጠቅላይ ሚኒስትሩ ጽህፈት ቤት መዝገብ ቤት ይፋ እንዳደረገው ታውቋል። እንዴት ነው? እንዴት ነበር ያኔ? መቼ ምስጢራዊ የነበረ ነገር ምስጢር ነው። አሁን በቀላሉ ይፋ ሲሆን ከ50 ዓመት በኋላ እንዴት ነው ይህ ሂደት? ሰጠኝ።
1: እስራኤል ከምትደነቅበት ነገር አንዱ እንደውናውናውን መገናኛው ታሮች በለጥ ሚስጥርን ስለሚፈልጉ ነው እንጂ ከዛ በፊት በነበሩት አመታትና ጊዜያት እስራኤል ከምትታወቅባቸው አንድ ነገር ምንድነው ያደረገችውን ዘመቻ በሚስጥር ጠብቃ ታቆያለችና እንዴት እንዳደረጉ እንዴት እንደፈጸሙ በሚስጥራዊ የነበሩ መረጃዎችን ከ50 አመት በኋላ ይፋ ማድረጋቸው በጣም የሚደነቅ ነገር ነው። አሁን ይሄ ዮናታን ዘመቻው የሚንተቤ ዘመቻ ደግሞም በዛ በመከላከያ ሰራዊቱ ካዱራሪ የሚሉታል ይህን የዘመቻ ስም ማለት ነው። ሶስት አይነት የዘመቻ ስም እንዳለው ነው የተገለጸው። እና ያው ዘመቻው የተካሄደበት ቀን ሐምሌ 4 ቀን 1976 ዓመተ ምህረት ነው። አሁን እንግዲህ በመጪው ሳምንት የሚሞላ ስለሆነ ለዛ ነው ይፋ ማድረግ የፈለጉትና አስቀድሞ ማለት ነው 50ኛ ዓመት የሚሞላው ሆነ። ግን መቼ ነው የተጠለፈ አውሮፕላኑ ብንል በ27/06/1976 ዓመተ ምህረት ነው። ኤርቡስ A300 የተሰኘው የኤር ፍራንስ የፈረንሳይ አየር መንገድ ባለቤትነት በሚያስተዳድረው አውሮፕላን ነው የተጠለፈው። የበረራ ቁጥር 139 ነበረ። ከቤንጎሪዮን አየር ማረፊያ ወደ ፓሪስ ነበረ የሚበረው። እዛ በኋላ ግሪክ ላይ እንዲያርፍ ወደ ቱና ተደረገ። 248 መንገደኞች ነበሩበት። 2 ፍልስጤማውያን አሸባሪዎች ነበሩ። 12 የበረራ አስተናጋጆች አብራሪዎችን ጨምሮ ነበሩ። ከዛ በኋላ ከግሪክ ካቱና ወደ ባንጋዚ ሊቪያ ነው እንዲሄድ የተደረገውና እዛ ደግሞ አሸባሪዎችን ጨመሩ። አሸባሪዎችን ከጨመሩ በኋላ ሌሎች 3 አሸባሪዎችን ጨምረው ወደ ኡጋንዳ እንዲበር ያደረጉበት ሁኔታ አለ። 3800 ኪሎ ሜትር ርቀት እንዳላት ነው እንግዲህ ኡጋንዳ ከእስራኤል የተገለጸው። እና ከዛ የእስራኤል መንግስት ሲደራደር ቆየ ያለውን ነገር በሰላም ለመፍታት ማለት ነው። ድርድሩ ቀጠለ። አሸባሪዎቹ ምንድን አሉ? ቶሎ ካለቀቃችሁ እኛ ምንለውን ነገር ካላደረጋችሁ በየቀኑ በየሰዓቱ 2 ተጠላፊዎችን እንገድላለን ያሉበት ሁኔታ አለ። የአሸባሪዎች ጥያቄ ምንድን ነው? 53 አሸባሪዎች እዚህ ስራ እንዲለቀቁላቸው በእስራኤልና በአካባቢ ሀገራት በኬንያ በጀርመን ታስረው የነበሩ አክራሪ ፍልስጤማውያን በእስራኤል ላይ የሽብር ጥቃት የፈጸሙትን እንዲለቀቁላቸው ነው የጠየቁ። ይህ ካልተደረገ እኛ የጠለፍናቸውን እንገድላቸዋለን አሉ። ከዛ ድርድር ሲደረግ በድርድሩ እያራ ዘሙ እዛ ሰኔ 3-4 አጥቢያ ማለት ነው የእስራኤል አየር ኃይል የእስራኤል መከላከያ ሰራዊት 100 ወታደሮችን 4 አውሮፕላኖችን በመያዝ ወደ ኡጋንዳ ከበረረ በኋላ ዘመቻውን እንዳካሄደ ያው የዘመቻው በወቅቱ መሪ የነበረውም የኒ ናታን የሆነው ኮሎኔል ነው የነበረ በወቅቱ። እሱ እንግዲህ በስሙም የተሰየመ እሱ የተሰዋበት ሁኔታ፣ ሌሎች ወታደሮች ወደ 5 ቆስለዋል፣ 3 ታጋቾች ተገድለዋል። ግን በአስደናቂ ሁኔታ እስራኤል ዜጎቿን ያስመለሰችበት እኒ አሸባሪዎች እንግዲህ ከአውሮፕላኑ የነበሩትን ይሁዳውያንና እስራኤላውያንንም ለይተዋል በዚህ በ3 ሀገራት ባደረጉት ጥረት እና በጣም የሚደነቅ ነው። ብዙ የተነገረለት ነው። እንደ 6 ቀኑ ጦርነት የእስራኤልን ታሪክ ከፍ ያደረገ ነው እና ከ50 ዓመት በኋላ ይህን የነበረውን ሁኔታ ለመግለጽ ያደረጉት ሁኔታ ደስ የሚል ነው። በአንድ በኩል እንደምትጨምር ካለ
0: እኔ እንግዲህ እንዳልከው የምጨምረው ብዙም የለም። በሰፊው የተመለከትከው ዜና ላይ ማይተነዋል። የሚገርም ነው እንግዲህ እስራኤል ከምትጠራባቸው የእስራኤል ጀግንነት የእስራኤል መከላከያ ሰራዊት ሲነሳ እንዳልከው ይሄ ዘመቻ አንዱ ነው፣ አብሮ ይነሳል። በአማርኛም ተጽፎለታል ስለ ዘመቻው። አዎ። እና በጣም አስደናቂ ዘመቻ ነው። እንግዲህ በዘመቻ ዮናታን የሚባለው ያው ዮናታን እንዳልከው የጠቅላይ ሚኒስትር ቢንያሚን ናታንያሁ ወንድም ናቸው። ኮሎኔልነት ማድረግ ነበራቸው በሳየር የቲማቲካል ክፍለ ጦር። እሳቸው ነበሩ እንግዲህ በኃላፊነት የሚመሩት ዘመቻውን። እሳቸው የህይወት መስዋዕትነት ከፍለው ዘመቻው በድል ተጠናቋል። በእሳቸው ስም ነው የሚጠራው ዘመቻውም ለዛ ነው። ያው በጣም የሚገርም ዘመቻ ነው። እንግዲህ ሚስጥሩ ሁሉ ይፋ ሆኗል። እስራኤል እንዴት አረጋለች ከስንት አመታት በኋላ አንዳንድ ፕሮቶኮል መዝገቦችን ትለቃለች መከላከያ ሰራዊቱ ጋር የተያዘውን። ምናልባት እንግዲህ ከዛ ዘመቻ ሂደት መከላከያ ሰራዊቱ የሚማረው አዲስ ነገር የለም ማለት ነው። ሌላ ብዙ ዘመናዊ እና አዳዲስ ነገሮች ይኖራሉ። ያ ይፋ ሆኗል እንግዲህ ከ50 አመት በኋላ። አዎ እንግዲህ ሌላው ደግሞ ሊባኖስ
1: እዛ በፊት እንደው እዚህ ጋር የተያዙ ነገሮች ስላሉ ነው ስንመለከት የኢትዮጵያና የኬንያ ጉዳይ አለ። እንደውም ኤርክሎስ የተሰኙት አውሮፕላኖች የበረሩት በኢትዮጵያ ክልል ነው የሚሉም አሉ። ኬንያ ግን እንዳረፉና ኬንያ ውስጥ ነዳጅ እንደቀዱ ሁሉ የተነገረበት እነሱም ታሪክ እንግዲህ ለወደፊት ምናልባት ያለውን ዘገባ እውነት ነው የሚለውን አጣርተን እንድናል። ግን እንደዚህ አይነት ዘገባዎች ሁሉ አሉ። ብዙ ተባብረዋል። እስራኤል ያሳየችው ጀግንነት በጣም የሚደነቅ ነው። እና አሁን ወደ ጀመር ስንለፍና የእስራኤልና ሊባኖስ ሂዝቦላ ጉዳይ መቼ ይሆን ማብቂያው? በዚህ ጦርነት አለ፣ በዚህ ድርድር አለ። ምንድን ነው ድርድሩ የሚያግዘው ጦርነት ካለ?
0: ድርድሩ እንግዲህ ከሊባኖስ ጋር ሊባኖስ አሁን ዞሮ ዞሮ እንደ መንግስት እንደ ሀገር ሊባኖስ የኢራንን እንቅስቃሴ ሂዝቦላን እየተቃወመች ያለችበት ሁኔታ ነው ያለ። ሂዝቦላን መቼም ለፍራት ይሆናልና ስለምትፈራና ሂዝቦላን የሚደግፍ ዜጋም ጥቂት አይባልም ሊባኖስ ውስጥ እንደዛ ስለሆነ እንጂ እንደሚታወቀው ሂዝቦላ ድርጅት ሊባኖስን የሚጎዳ እንጂ የሚጠቅም ድርጅት አይደለም። ስለዚህ አሁን የእስራኤል የሊባኖስ መከላከያ ሰራዊት ቢጠናከር ያለው የመንግስት አቋም ጥሩ ነው። አሁን ደግሞ ከኢራን ጋር የተደረሰው ስምምነትን ሁሉ እንደ እስራኤል እየተቃወሙ ናቸው ሊባኖሳውያን። ሁለቱ ከተስማሙ የሂዝቦላ ድርጅትን ማጥቃት ከተቻለ በሁለቱ ስምምነት መሰረት ጥሩ ነው ሊሆን የሚችለው ለሁለቱም ሀገራት። ዞሮ ዞሮ አሁን ሂዝቦላ ትርፍ ነው ሊባኖስ ውስጥ ያለ ሊባኖስ ውስጥ የሚደግፉት ዜጎች ያሉ ቢሆንም ለሊባኖስ ሀገርና መንግስት እንደ ሶስተኛ አካል ነው ያለው። ግን እንደ ሶስተኛ አካል ቢሆንም ደግሞ እስራኤልን ብቻ አይደለም መካከለኛው ምስራቅ ላይ ተጽዕኖ ፈጣሪ አሸባሪ ድርጅት እንደነበረ ለበርካታ ዓመታት እናውቃለን። ሶሪያ ውስጥ የነበረውን እንቅስቃሴ፣ ኢራቅ ለኢራን ጭራሽ ቀኝ እጅ ነው። እንግዲህ ሂዝቦላን ማሸነፍ ከተቻለ የሁለቱ ሀገር ስምምነት ወሳኝ ነው፣ የሊባኖስና የእስራኤል ስምምነት። ለዛ ይመስለኛል አሁን አሜሪካ ተጽዕኖ የምታደርገው ሁለቱ ሀገራት የሂዝቦላን ጉዳይ ወደ ጎን አድርጎ ቢስማሙ ሂዝቦላን ማጥቃት እንችላለን ነው። ግን ደግሞ ለኢራን ጋር የተደረሰው ስምምነት ከፍተኛ ስጋት እየፈጠረ ነው፣ እውን ሊሆን ይችላል ይህ ነገር? እንደዛ ነው እንግዲህ ሲታይ ጠቅለል ብሎ። አንተ የምጨምረው ነገር ሰጠኝ።
1: እኔ እዚህ ስምምነት ወይም ድርድር ብዙም ውጤት ያመጣል ለእስራኤል ይጠቅማል ብዬ አላስብም። እንዲያውም እስራኤል ይጎዳል ነው የሚል እምነት ያለኝ። ለምን ብትይ አሁን ለምሳሌ ሂዝበላን ባገለልን ቁጥር ሂዝበላ ወደ ኢራንና ሌሎች ጸረ እስራኤል እንቅስቃሴ ወዳላቸው አካላት የሚጠጋበት ሁኔታ የበለጠ እየጨመረ ይሄዳል እና ኢራንም ድጋፋ ለሱ የምትሰጥ ነው። በድርድሩ እንኳን በዋናነት ሊባኖስ ጉዳይ ነው ያስገባችና ወይ ካደራደሩ አደራዳሪ አካላት ይጠቅማል ካሉ እስራኤልንም ሊባኖስንም ሂዝበላንም ጨምረው ኢራንን እንደዚሁ አራቱን አካላት ቢያደራድሩና ቁጭ አድርገው ስምምነት ቢያመጡ ደስ የሚል ነው። ምናልባት እኮ ሂዝበላም እኮ ቢያመጡት ድርድር የሚፈልግ ቢሆን እርግጥ አይፈልግም ይባላል። ከኢራን ጋር ሆኖ የሚመጣ ከሆነና ተደራድሮ ሰላም የሚገዛ ከሆነ እኮ ጥሩ ነው። በሶስተኛ ወገንም እኮ ተብሎ ሀማስ ጋርም እኮ ድርድር የተካሄደበት ሁኔታ አለና ባገለልሻቸው ቁጥር ያገለልሽው ሰው ሊጎዳ እንደሚችል ማሰብ ያስፈልጋልና አንዳንድ ጊዜ ሂዝቦላን አግልሎ ድርድር የሚደረገው እስካሁን አላመጣም። ትላንት ምሽትም አራት ወታደሮች ቆስለዋል። በየጊዜው መቁሰል መገደል ከሆነ ምንድን ነው የሚያመጣልን ነው? ያ የሚታሰብ ጥሩ ነው ላለው
0: ጥሩ ነው። እንግዲህ ምልህ ሂዝቦላን አሁን ማቀፍና ቤተሰብ ማድረግ ተደራድሮ ጓደኛ ማድረግ ቢቻል ኖሮ እንዳልከው አሁን አንተ የምትለው ነገር ያስማማ ነበር። ግን ሂዝቦላ እኮ እንደዛ የምታደርገው ድርጅት አይደለም። በአሸባሪነት የተፈረጀ ነው እንግዲህ በበርካታ ሀገራት አማካኝነት ከኢራን ውጭ ምናልባት አሁን በእስራኤል ህልውና ማያምን ድርጅት እንዴት ነው ለመደራደር ና ችግር የለም እንግባባ፣ እንቀመጥ፣ እንስማማ ብለህ የምትጎትተው? እንግዲህ ህልውናዋን ካላመነ ኢራንና ሂዝቦላ እኮ እስራኤል እንድጠፋ ነው የሚፈልጉ።
1: ልክ ነሽ። ግን ልጠይቅሽና ሐማስ በእስራኤል ህልውና ምን ሆኖ የተደራደሩ?
0: አላመነም፣ ሐማስም አያምንም። እስራኤልና ሐማስ በቀጥታ አይደለም የተደራደሩት
1: እኮ።
0: ከሐማስ ጋር የሚደራደሩ ሀገራት አሉ።
1: በእጃችን በቀጥታ በላነ ወይ በማንኪያ በላን እሱ አይደለም ዋናው ትልቁ ነገር ሰላም መከበር ሰላም እንዲከበር ነው ለምን በአምስተኛው ወገን ድርድር አይመጣም
0: ለምን መሰለ አሁን ጋዛ ሰርጥ ውስጥ አደራዳሪ ሀገራቱ ከሐማስ ጋር ካልተደራደሩ ከማን ጋር ይደራደራሉ ሐማስ ብቻ ነው ያለው እዛ ሊባኖስ ግን የሊባኖስ መንግስት አለ ራሱን የቻለ ሀገር ያወቀው ሊባኖስ በተባበሩት መንግስታት ድርጅት የታወቀች ታሪክ ያላት ቀደምት ሀገር መንግስት ያላት ሀገር ናት አዛ ግን በሐማስ ባሸባሪ ድርጅት ነው የምትመራው ምንም እንዳልከው አሸባሪም ቢሆን እስራኤል ሊሉና ባያምንም ከማንም ጋር አትደራደርም ሐማስ ብቻ ነው ያለው አዛ ውስጥ ስለዚህ የዜጎች ጋር መቼም አንድ ባንድ በደፍሶ ከፍ መደራደር አይቻል ከፍልስጤማውያን ጋር ከአዛ ፍልስጤማውያን ጋር ሐማስን እንግዲህ ተወካይ ነኝ ብለውን ድርጅት ካላነጋገርክ በስተቀርና ልዩነት አለው በጣም ከፍተኛ ልዩነት አለው እኔ እንደዛ ነው ብዬ ነው ማምነው
1: ጥሩ እንግዲህ ሚሆን ከሆነ ደስ ይለናል ተደራድረው ውጤቱን ምን ነው ይሆናል እንሰንብት
0: ያው እንደሱ ነው የሚሻለው ጥሩ እንግዲህ ያው ሌላው በቤንዚኦላ በጣም አሳዛኝ ሁኔታ ተከስቷል ይሄ ተፈጥሮ አደጋ ከባድ ነው ቤንዚኦላ በብዙ ነገር ስማ ሲጠራ ነበር መሪዋም እንግዲህ በይፋ በቀን በጠራራ ፀሐይ ጀል ነግራቸውን ታስረው አሜሪካ በቁጥጥር ስር ስታውላቸው አይተናል ከወራት በፊት ይሄ ሁሉ የፖለቲካ ፍጥጫ ነው አለመግባባት ነው በመሪዎች መካከል የሚፈጠር በሌላም በየሀገራቱ የግል ጥቅም የተፈጠረው አደጋ ግን በጣም በጣም ከባድ ነው ማንንም ሊያስቆመው የማይችልና እንግዲህ ቤንዚኦላ ትናንት ሌሊት ያስተናገደችው የመሬት መንቀጥቀጥ አደጋ የብዙዎችን ህይወት ቀጥፏል አሁንም አደጋው ከባድ ነው ህንጻ ፍርስራሽ ስር የተዳፈኑ በርካታ ዜጎች እንዳሉ ነው የሚታወቀው ሰጠኝ ቤንዚኦላ የጮሽ ነው ለርዳታ ዓለም አቀፉ ማህበረሰብ ይድረስልኝ ይላለች
1: ዓለም አቀፉ ማህበረሰብ ማገዝ አለበት ከ200 በላይ ሰዎች የሞቱበት ሁኔታ ብዙ ህንጻዎች ፈርሰዋል እንደምናየው በቪዲዮ በጣም ያሳዝን ነገር ነው የመሬት መንቀጥቀጥ ማንም ሊቆጣጠር ሮሚችል አይደለም እንደ ጃፓን እንኳን ተራቀናል ያሉትን ምን አይነት አደጋ እንዳደረሰባቸው ያየን ነውና ዓለም አቀፉ ማህበረሰብ በዚህ ጊዜ ተባብሮ መድረስ አለበት እንግዲህ ቤንዚኦላ እርግጥ በነዳጅ ምርት ባለም የታደለች ናት ለተቋቋመው ትችላለች ግን ለጊዜው እርዳታም ያስፈልጋት ነው እንግዲህ ፍርስራሹ የማውጣቱ ሁኔታ ያደጉ ሀገራት እና አሜሪካን ቢሆን ሊያግዙበት የሚኖር ሁኔታ ይኖራል እንዲህ ያሳዝናል
0: አዎ እስራኤልም እንደምትሄድ አስተውቃለች ሄዳለሁ ያው እንግዲህ እነሱ ፈቃዱን ከተቀበሉ እንድትመጣ ትናንት ነው እስራኤል ያው እንግዲህ ራሳቸው ምርጫ ነው ግን እስራኤል
1: ቤንዚኦላ መሪ በጸረ እስራኤል ቋም ነበረው ከመጣት በፊት
0: እንደዛ ነው እንግዲህ ግን ይሄ ተፈጥሮ አደጋ ነው የእስራኤል ህክምና ቡድን ጥሩ ነው ያደጋ ጊዜ ሰራተኛ ፈጥኖ በመድረስ ይታወቃል ባለማችን ላይ እንደዚህ አይነት ችግር ሲፈጠር አሁንም እንደጠየቁ ነው ለመሄድ የተነገረው ያየ ነው ስፖርት እንዴት ነው 2016 ስታመተ ምረት የግር ኳስ ጨዋታ እንዴት እየሄደ ነው?
1: ስፖርት አሁን ወደ ሶስተኛው ዙር ስለ አለፈነ ወሳኙ ጨዋታ ነው አሁን ባለፉት ቀናትም ዛሬም ዛምባላ እየተመለከት ነው ያለን በተለይ ያልተጠበቁ ውጤቶች የተመዘገቡበትን ሁኔታ አይተናል ኢኳዶር ጀርመንን ታሸንፋለች ብሎ ብዙ አልጠበቀም 2-1 አሸንፈዋል ኢኳዶሮች ግን መንኳ ጀርመኖች አስቀድመው ቢያልፉ በአንደኝነት ማለፋቸው ትንሽ ቀነስ ያለ ቡድን አቅሙ ቀነስ ያለውን የሚያገኙበት ሁኔታ አለ ግን ያው ጀርመኖች አልፈዋል ጥሩ ነው ደረጃቸው ግን በኢኳዶር ይሸነፋሉ ብሎ ያሰበ አልነበረም በጣም በጥሩ ጨዋታ ነው ያሸነፉና ይሄ እንደውም ጀርመናውያንን እንግዲህ ቀጣዩ ዙር በጥሎ ማለፉ እንዴት ልንሆን ነው የሚል ጥያቄ አስነስቶባቸዋል ሌላው አይቮሪ ኮስት እንደተጠበቀው ክራስዋን ያሸነፈችበት ሁኔታ አለ ሆላንድ ቱኒዚያን 3-1 አሸንፋለች ጃፓንና ስዊድን 1-1 ተለያይተዋል ፓራጓይ ከአውስትራሊያ ጋር 0-0 ተለያይተዋል ደግሞ ሌላው ደግሞ የሚያስገርመው ወርቅነሽ ቱርክ አሜሪካን 3-2 አሸንፋለች እና ያልተጠበቀ አንዳንዴ ቱርክ ምንም እንኳን ከውድድር ውጭ ብትሆን አሜሪካ ያለፈች ቢሆንም ግን እንዴት ልታሸንፍ ቻለች ቢለው
0: ምን መጀመሪያ ቢሆን ኖሮ ቆንጆ ነበር መጀመሪያው ዘ
1: ነበርና
0: ግን ቱርክ ጊዜውን አላወቀችም ትክክለኛ የጊዜ አጠቃቀማችን መሰለኝ
1: አዎ ጨዋታው ይቀጥላል አሁን ወሳኝ ነው እንግዲህ ዛሬ ማታ ደግሞ 10 ሰዓት ጀምሮ ፈረንሳይ ከኖሮይ በጣም ኃይለኛ ጨዋታ ነው ሴኔጋል ከኢራቅ ጋር ይጫወታሉ ለሊት 3 ሰዓት ስፔን ከኡራጓይ ዛምብ ኬፕ ቨርዴ ከሳውዲ አረቢያ ጋር ይጫወታሉ 3 ሰዓት ላይ ሁለት ጨዋታዎች ነው ያሉ ሶስተኛ ዙር ነው ሁሉም ዛም 6 ሰዓት ላይ ንጋት ላይ ግብጽ ከኢራን ቤልጅየም ከኒውዚላንድ ጋር ይጫወታሉ ዛ ያለፉ ሀገራት እንደ ሜክሲኮ ደቡብ አፍሪካ ስዊዘርላንድ ካናዳ አንዳንድ ጊዜ ካናዳና አሁን ቦስኒያ 4-4 ነጥብ ነው ያላቸው ቦስኒያ ወድቃ ካናዳ ያለፈችው ብዙ ጎል ስላስገቡ ነው ጎል ክፍያ የሚባለው በዚህ ያለፉ የወደቁ ሀገራት አሉ ያሳዝናል እኩል ነጥብ ኖሮሽ እዚሁ ሁኔታ ስትወድቂ
0: ሂሳብ
1: አዎ ሂሳብ
0: ማበላለጫ መንገድ መቼም አዎ ያስፈልጋል።
1: አይ ነው እንግዲህ ይቀጥላል ካለን ጊዜ
0: አንተ ጥሩ አሁን እናመሰግናለን።
1: እሺ ጥሩ ወደ ሳምንታዊ ፕሮግራም እናልፋለን።

0: ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ፕሮግራማችን እነሆ ጀመረ። በዚህ ዝግጅት ባህላዊ እሴቶችንና የእስራኤልን ታሪክ እናቀርባለን። ባለፈው ሳምንት የመጀመሪያውን የእስራኤል ንጉስ የንጉስ ሳኦልን ታሪክ ተመልክተናል። በከፊልም ሁለተኛውን የእስራኤል ንጉስ የንጉስ ዳዊትን ታሪክ ማቅረባችን ይታወሳል። በዛሬው ፕሮግራማችን ሙሉ የንጉስ ዳዊትን ታሪክ እናቀርባለን። ወርቅነሽ እሸቴ ነኝ፣ አብራችሁን ቆዩ። ንጉስ ዳዊት ከሞዓባዊቷ ሴት ከሩት ዘሩ ይመዘዛል። በመጽሐፍ ቅዱስ ታሪክ እንደሚታወቀው በቤተልሔም ኤሊሜሌህና ኖአሚ የተባሉ ባልና ሚስቶች ኖሩ ነበር። በአካባቢውም ድርቅ በሆነ ጊዜ ሁለት ወንድ ልጆቻቸውን ይዘው ወደ ሞዓብ ተሰደዱ። በሞዓብም የኤሊሜሌህና የኖአሚ ወይም በአማርኛው አጠራር የኖሃሚን ሁለቱ ወንድ ልጆቻቸው ሞዓባውያን ሴቶችን አገቡ። ነገር ግን ኤሊሜሌህና ሁለቱ ወንድ ልጆች በዛው በሞዓብ ሞቱ። ኖአሚም ከባድ ሐዘን ገጠማት። ወደ ሀገሯ ወደ ቤተልሔም ለመመለስ በወሰነች ጊዜም ከሁለቱ ምራቶቿ አንዷ ሩት አብራት ወደ ቤተልሔም ለመምጣት ወሰነች። አምላክሽ አምላኬ፣ ሕዝብሽም ሕዝቤ ይሆናል፣ አብሬሽም እሄዳለሁ በማለት ወደ ቤተልሔም አብሮ ተመለሱ። ኦርፓ የተባለችው አንደኛዋ ምራቷ ግን በዛው በሀገሯ ቀረች፣ ከኖሚ ጋርም አልተከተለችም። ኖሚና ሩት በቤተልሔም ቦአዝ የተባለ ደግ ሰው ተዋወቁ። ሩትም ከቦአዝ አዝመራ የሄደች ቃርሚያ ትለቅም ነበር። ኖአሚም ይህ ሰው ደግ ነው ብታገቢው ይሻላል ብላ መከረቻትና ሩት ቦአዝን እንዳገባች ይነገራል። ሩትም ከቦአዝ ኢዮቬድ ወይም ኦቬድ የተባለ ልጅ ወለደች። ኢዮቬድም ይሻይን ወይም እሴይን ወለደ። እሴይ የዳዊት አባት ነው። ይህ ሁሉ የሆነው በቤተልሔም ነው። ንጉሥ ዳዊት ወደ ንግሥና ከመምጣቱ በፊት ብዙ ውጣ ውረድ እንዳሳለፈ ይታወቃል። የአባቱን በጎች የሚጠብቅ እረኛ ከበጎቹ ጋር በጫካ የሚኖር ነበር። የንጉሥ ዳዊት አወላለድ ከሌሎች ወንድሞቹ ለየት ያለና እናቱ ለዘመናት ይዘው የኖረችው ሚስጥር እንደነበር ከታሪኩ እንረዳለን። የተከበራችሁ አድማጮቻችን፣ ስለ ንጉሥ ዳዊት ታሪክ በአሽቀሎን ከተማ የጸሎት ቤት ኃላፊ ከሆኑት ከራብ ሮቤን በዛብህ መለሰ ጋር ውይይት አድርገናል። ውይይቱን በታሪኩ መካከል እናስገባለን። እነሆ ለመሆኑ ንጉሥ ዳዊት እንዴት ለንግሥና ተመረጠ? ራብ ሮቤን በዛብህ እንዲህ ይሉናል።
1: ይሻይ እንግዲህ የንጉሥ ዳዊት አባት ነው። በሱ ጊዜም ደግሞ እንዴት ነው እኔ ሞዓቢ ነኝ አይደለሁም? እንግዲህ ይሻይ የተባለ ሰው ትልቅ ሰው ነው። በጣም ሰንድርን የሚባል ፍርድ ቤት፣ የኦሪት ፍርድ ቤት ፈራጅ፣ ንጹሕ የሆነ ሀበሻ የሌለው ሰው ነበር ይሄ ይሻይ የተባለ የዳዊት አባት ማለት ነው። አሁን እንግዲህ እኔ ሞዓቢ ነኝ፣ እንግዲህ ሚታዬ ሩት ናት። እንግዲህ ተድሮ ብዙ ውስብስብ ባለ በንግሥተ እስራኤል በሙሉ ባለቤቱ ንጽሕት ባታዲያ የተባለች እንግዲህ አንቺ በቃ መለየት አለብሽ፣ ፍርድ ሰሚ ግልጽ እስከሚሆን ድረስ አንቺ እስራኤላዊ ነሽ፣ ይሁዲ ነሽ። ምንም እኮ ሰባት ትወልዳለታለሽ። አሁን ፍርዱ እስከሚለይ ድረስ ቆይ ብሎ ተለያዩ ይላሉ። ይህ ምድራሽ ነው፣ ተስፋ ያለ ወርት አይደለም ምድራሽ። አሁን ተለያዩ ፍርዱ እስከሚፈረድ ድረስ ማለት ነው። ከዚህ መካከል ውስጥ አሁን ምን ይላታኔ ሰራተኛይቱን በይዛሬ የተዘጋጀ የምትነጸሂ ወደ እኔ ነው የምታድር ይላታል። ይቺ ገረድ በጣም ፈራሽነት
0: ለመቤቷ
1: ለሜቴቱ ሂዳ አረ ባለቤቶማ ተዘጋጅ ብሎኝ እንዴት ነው ማለክ እንደዚህ ብላ ስትነግር፣ በይ አይዞሽ ተዘጋጅ፣ ግን በመጨረሻ እኔ ነው ማታ ምሽት መብራት ሲገባ እኔ ነው የምገባው አለች። ማን ይገባል እንግዲህ በሷ በገረዲቱ ምሽቱ ገባሽ፣ ምሽቱ የልጆቹ እናት ማለት ነው። እዛ አድራ ስትወጣ ማልዳ ነው። እንደዚህ መታየት የለም እሱ እንግዲህ የሀሳቦች እንቅላት ሁሉ ያለ ገረዲቱ ነው።
0: አላወቀም ባለቤቱ መሆኗል፣
1: አላወቀም እንደዚያ በመባል መቼም እንግዲህ ባጭሩ ያው ተወለደ
0: ዳዊት። የአባቱን በጎች የሚጠብቅ እረኛ፣ ጠንካራ ደፋር፣ እምነት ያለውና መዝሙር የሚወድ በበገናና በማሲንቆ አምላኩን የሚያመሰግን ነበር።
1: ንጉሰ ዳዊት በበረሃ ፍየሎቹን በመጠበቅ የሻይን የሱ ወንድሞች እንግዲያ በመስሪያ ቤት በደንብ በተከበረ በፍርድ ቤት በዚያ ነው የሚሰሩ እሱ በጣም በተሰደደ እንግዲህ የኔ ልጅ ልጁ አልመሰለውም ጭራሽ
0: አላወቀም። የህዝብ እስራኤል የመጀመሪያው ንጉስ ንጉስ ሳኦል የእግዚአብሔርን ትእዛዝ እንዳልፈጸመና እንዳሳዘነው ለነቢዩ ሳሙኤል ይነገረውና ሌላ ንጉስ እንዲቀባ ወደ ቤተልሔም ሄዶ በሴ ቤት ከልጆቹ መካከል አንዱን መርጦ እንዲቀባ ከእግዚአብሔር ተነገረውና ወደዛ እንደሄደ ከመጽሐፍ ቅዱስ ታሪክ እንማራለን።
1: በዛን ጊዜ ነበር ሳኦል ንጉስ ነበር ለእስራኤል። ሳኦል በጣም በእግዚአብሔር ይጠላ ነበር። የእግዚአብሔር ፍቃድ ስላል ፈጸመ ማስቲሁ በቀስተልጆኛንና ሂድና እንግዲህ ልጆቹ የሴ ልጆች አንዱን ሹመው ቅባ ቅዱስ ያዝና ሂድ ዘባለ ነብዩ አሮ እንዴት ይየነው መድኔ ሳኦል ሊገል እንግዲህ ነቢያቶች ንጉሱ ነው ንጉሱ ነው ፍቀንትን ያለው ኃይል ያለው ምንም የእግዚአብሔር ነብይ ቢሆን ሳሙኤል ፈራ ንጉሱ ይያለ ይሄንን ስቅባ ቅዱስ ከባው ሊገል እኮ ነው አለው ለእግዚአብሔር አይ ሂድና ከየመጣሁት ልዝቦህ ማለት እንግዲህ ለመሰዋት ነው ሙሳት ለመሰዋት
0: በዛዲ ሙሳት
1: ለማቀረብ ነው ብለህ በዚህ መላ ሂዳል ንጉሰ ነብዩ ሳሙኤል ሲመጣ ቤተልሔም ነው የነበረ የዛን ጊዜ ዳዊት ቤትን ሲበት በጣም ህዝቡ ደነገጠ እንግዲህ ነብይ ሲመጣ ግር መጣ ምን ሆነ ምን ሊለነ ነው ተባለ አይዞች ዋጥናናቸው ሊቃውንቶች ሁሉ ሽማግሌዎች ሁሉ መጡ ወደ ሲበት ሲበት የተከበረ ቤት ነው እንግዲህ ሳኦል አልሰማም ይሄን ለጆህ ልጆቹ አንዱን ያው ለማንገስ ነው የመጣሁት አለው ንጉሰ ሳኦል የተጠላ ስለሆነ በእግዚአብሔር ያንተ ልጆች ሊሾመናቸው ለንጉሳናቸው እንግዲህ መጡ ልጆቹ አንዱ እንዲያ ያለ መጀመሪያው ኤልያብ ይባላል በጣም ፎርመኛ መልከ መልካም ገባ ቅባ ቅዱስ እንግዲህ በገዛጁ መገንፈል አለበት ንጉሱ ሲገባ አይ አይ አይ በጣም ሲመለከተው ሳሙኤል ይሄ ንጉስ ነው በቃ ይሄ ንጉስ መሆን አለበት ብሎ በፎርሙ በማለት ነው ማስቲል አስጠይ ነው
0: አዎ ሰው እግዚአብሔር አልተቀበለውም
1: አንተ ፎርሙና ባይንህ ነው መታይ ነግ ልብ ነው መረምራለው እግዚአብሔር ከዚያ ማቢናዳብ የተባለ ሽሚኤ የተባለ ንጣመጡ በጭራሽ ምንም
0: የይሻይ ወይም የኤሴይ ታላላቅ ልጆች በነብዩ ሳሙኤል ለመቀባት ሲቀርቡ እነሱ ለንግስና መመረጣቸውን የሚያሳይ ምልክት አልነበረም ይባላል። ዳዊት ታናሽና እረኛ ስለሆነ እሱ ይሆናል ብለው ስላላሰቡ የቀረበው በመጨረሻ እንደነበረም ይነገራል። ዳዊት ሲገባ ግን የእግዚአብሔር ምርጫ እንደሆነ ታወቀ። ነብዩም ተደሰተ። ዘይት ቀብቶም ለወደፊቱ የእስራኤል ንጉስ እንደሚሆን አሳየ።
1: ሁሉም በቃ አሁን ነብዩ ምን አለው ኢየሩሳሌምን ሲጨቆ በእግዚአብሔር ትእዛዝ እኮ ነው የመጣሁት እዝም በያደለሁ ልጅ የለም ሌላ አለ የለ ይዘው አበቁ አለ ግን አለ አንድ ረኛ አለ ያው ምን አለው ስለሆነ ይችላል ህፃን ነው አብ 28 ወጣት ነው እስኪ ጥሩ ተባለ ንጉሥ ዳዊት አይነ መልካም ነው ቀይ ነው በቃ እንግዲህ እዩ እነዚያ ሰባቱ ልጆች ፎርሞ ፎርሞኞች ናቸው በጣም ያማሩት ናቸው ለምን ባለቤቱ ከበህልተነ ስርዓት እንግዲህ ትልቁ እንድነቱ ሐሳቡ ይሄን ሲፈጽሙ ከገረዲቱ ጋር መስሎት ስለነበር በጭንቅላት ምናስበው ሁኔታ እንግዲህ በስንት እንትን እንዳለው ከዚህ ትምርት እንማራለን ማለት ነው
0: ልጅ መሆኑን አላወቀም ጭራሽ እስከዛ ማለት ነው
1: ልጅ መሆኑ አላወቀም
0: እሺ
1: ሲገባ ግን እሱ ሲመጣ እግዚአብሔር ትንቢት ሰጠው ለሳሙኤል እንዴ መሲሂ ንጉሴ ሲገባ አንተ ተቀመጣለ ተነስ ተነስና ቅባው ሲለው ያን ቅባ ቅዱስ ይገነፍላል ገነፍሎ ሲል ያው ራሱ ላይ ነው የሚቀባ የዛን ጊዜ ነገሰ ማለት ነው ይሁን እንግዲህ ከምንድን ነው ሚያሽቦት ይሪም ይብዮን እንደሚለው ዝቅተኛ ከን ዝቅተኛ ሁኔታ ለትልቅነት ደረጃ ንጉሰ ዳዊት
0: ከታናሽነት ወደ ታላቅነት
1: ግን ማማሽ ባዙይ ማለት እንደ ውድቅ ነው የሚያዩት ነበር ግን ለልጅነት እንዴት ነው በምንድን ነው የደረሰ ይላል
0: ዋው
1: እንዴት ነው የመረጠው እግዚአብሔር ብዙ ሰዎች ነበሩ ለምን እሱ ተመረጠ ሲሉ ሄረኛው እንዴት ያደርግ ነበር ሲጠብቅ ፍየሎቹን መጀመሪያ ገልገሎቹን ይሰዳል ለምለሙን ሳር እንዲበሉ ቆየት ብሎ መካከለኞቹን በመጨረሻ ምኩካክቶቹን ምኩቱ ያው ሁሉን ይበላን እንጨቱንም እንትኑ ነው
0: ስርዓት አለው
1: ስነ ስርዓት ሙሴም እንደዚህ አይነት ነው የተመረጠ እና አንተን በዚህ አርገ እንሰሳዎችን እንደዚህ አርገ በዚህ መልክ ከጠበክ ትንሽ ደስተኛ ሆነ ለነሱ ቀሰብ የኔን ጾን የኔን ፍየሎች ጾኒ ጾን ፍየሎች መንጋ ብሎ ነው የሚጠራነ እግዚአብሔር ለኛ አንተ የኔን መንጋ እግዚአብሔር ምን ይለዋል አንተ የኔን መንጋ ረኛ ትሆናለህ በማለት መረጠው ማለት ነው
0: እሺ አባቱ የንጉስ ዳዊት አባት እሰይ ወይም ሻይ መቻወቀታ ለልጅ መሆኑ
1: በአባሁን ግዜ አሁን ግዜ ናፊቱ
0: ንክስናው ሲፈቀደለት ከእግዚአብሔር ዘንድ
1: ግን እንግዲህ ሷን ባለቤቱ ተናግራለች ግን አላመናት እኔ ነኝ እንዴ አልኩ ግን በምንም እንግዲህ ልጅነት ደም አለ ወንድሞቹን አይመስልም እንዴት አማሳይኩ ብሎ እንግዲህ በሐሳብ ሁኔታ ገረድስ ስለነበረ ይመስላል ምሳሌ የለውም እንደ ወንድሞቹ ጻራሽ ለቶ ወንድሞቹ መልካቸው የተመሳሰለ ነው ፎርማቸውም ሁኔታቸውም ግን እሱ የተለየ ነበር ጅንጂ አይንም አይነ መልካም ቀይ አድሞኒ አድሞኒ ማለት ልክ የሳውም አድሞኒ ነው የሚለው እንደዚህ አይነት ነው በሩሩህ ትሁት ሰው ነበር ማለት ነው
0: የኤሴይ ባለቤት እንግዲህ ያው በነበረው የፍርድ ሁኔታ እንዴት ሆነ ፍርዱን ትንሽ ስላልነገሩን ባጭሩ ይንገሩን ያው በፍርዱ እንደሚፈቀድላቸው ታውቆ አንድ ላይ መኖር ጀምሯል እንደገና እንዴት ነው
1: እዛው እንግዲህ ከን አሁን ፍርዱ ምን ተፈረደ ሞአቤት እንግዲህ ጦርነት ስለሆነ የተዋጓቸው ሞአብና አሞን የተባሉ ጦርነት የሚዋጋ ማን ነው ወንዶች ናቸው ሞአቤ ነው እንጂ ሞአቤት አይደለም
0: አሃ ሞአባውያን ወንዶች ናቸው የሞአብ ሰዎች ህዝብ እስራኤል የሚዋጉ
1: ሰው ትውልድም ቢሆን እንዳይጋቡ የተባለ እንጂ ሴቶች ተዋጊዎች ስላልሆኑ ከቤት ውስጥ ስለሆነ ሞአባውያት ወደ እስራኤል ከመጣሽ መዳር ትችላለሽ ከእስራኤልን ሃይማኖት እንደተቀበለሽ ለምሳሌ ይችሩት ምትባል ስትመጣ ለናኦሚ ጋር አማቷን የነበረሽ ህዝብሽ በመትስበት መጣለ ብዙ መሐላ ቃል ጊዳን ገብታ ነው እስራኤል ይሆነሽ ስለዚህ ተፈቅዷል በዚህ በፍርዱማ ያው ምሽቶን ግን የዳዊት ሁኔታ እንደተለያየ ነበር አሁን ይሄ ሲሾም ግን አብን መስሐቦኒ እኛ ሁለት ገንብተን ህፃን ይሄን ህፃን እንደዚህ ተለያይተን ቆየን በማለት በጣም ስታለቅስ ነበርሽ በጣም እንባዋ ነው ይሄን ላይ ያደረገ ደም እናትና በጣም ሲሾም እሱ ትልቅ ደስታ ተሰማት ውነት ወጣ በማለት
0: የህዝብ እስራኤል ሁለተኛው ንጉስ ዳዊት ገና ወደ ንግስና ሳይመጣ በወጣትነት ዘመኑ የፍልስጤምን ተዋጊ ጎልያድን በወንጭፍ ድንጋይ መጥቶ በመግደል በእስራኤል ሁሉ ታዋቂ ሆነ። ጎልያድን ድል ካደረገ በኋላም በንጉስ ሳኦል ሰራዊት ውስጥ በማገልገል በጦርነቶች አሸንፏል። ምንጭ አንደኛ ሳሙኤል ከ16 እስከ 31
1: እንግዲህ ንጉስ ዳዊት ብዙ ነገር ነው የሰራው ግን ዋናው ትልቅ ለህዝብ እስራኤል የሰጠው ስጦታ እምነት ነው አንድ ነበር ጦርነት ለምሳሌ በጦርነት ህዝብ የእስራኤልን ንጉስ ያረጋጋ ቢስስ ማልኩት እስራኤል ይላል አረጋግቶ ህዝብ እስራኤል እንግዲህ በሳኦል ጊዜ ብዙ ችግር ነበር አንድ ጎልያት የተባለ ፍልስጤማዊ ነው በጣም ቁመቱ 6 ክንድ ከሰንዝር ይሉታ ፍስፋቱ አንድ ሲሚያክል ህዝብ እስራኤልን ምጣት ይዟቸው ነበር በፍራት ንጉሰ ሳኦል ሁላ ፈርቶት ነበር አንድ ሰው ለኔ አምጡ እኔ ነኝ ያቸነሰ የህዝብ በሙሉ ፍልስጤማዊ ነው እናንተ ተገዥ ሆናል እኔ ካቸነፍኩት ደግሞ እናንተ የኔ ተገዥ ሆናል በማለት በማጉራራት 40 አመት ህዝብ እስራኤልን በጣም ፈርተው ነበር ምጥ ይዟቸው ነበር እንግዲህ ምጥ ማለት ወንዶቹ ላውቁት አይችሉም ወንዶቹ ላውቁት አይችሉም ሴቶች ግን የወለዱት ያውቃሉ ሞትና መዳን ማለት ነው በጣም አስፈርቷቸው ነበር ይሄን ሰውም እንደዚህ እዚህ ደረጃ ያደረሰ ህዝብ እስራኤል ለማስፈራት ለምንድነው ሲሉ ኖኦሚ መመለስ እንጂ ሆነ እንጂ ኖኦሚ ስት ሁለት ምሽሮች ነበሯት አንዷ ምሽራ ኦርፓ ትባላለች የጎልያት እናት ናት አማቷን አራት ክንድ ሸኝታታለች ይላሉ አራት ክንድ አራት እርምጃ የሚሏሉ አራት ግን ስለሸኝሻት 40 ቀን ይሁን እንግዲህ አፍሉ ጠላትም ቢሆን እግዚአብሔር ደሙ ስጦ ዘዝራይል እንዲያስፈራራ አሁን እንደጋጣሚ ንጉሥ ዳዊት መጥቶ የሆነ ተልኮ ሰራሃረኛው ኑሮ መጨም እንግዲህ ሁሉ ግዜ በራሃ ነው እሱ ሲመጣ ይህ ሰው ሲሳደብ ሰው ሁላ ተንቀጥቅጦ ምን ሆናችሁ ነው አላቸው ያው እንደዚህ ያለ ፍልስጤማ እያስፈራራ

0: داويت سمع انت بقلبته نوم تمكا اني اجن بس غير باسرائيل املاك تمكتش نوم متعلنا بطام ساقيهن بطام اتطالو بانديت دنجا وانجف شر ارغو بيزدو گمبارون انغدي ابزانياون گزي من يلالو گمبارون سو سيمتا ودو حالا نوم يودك እግዚአብሔር ብሎ ግን ምን ነው ግንባሩ ሲመጣ ወደ ምን ይወድቃኔ ወደሱ ለምን እንደው ሲሉ እንግዲህ ዳዊት አንገቱን ቆርጦ መስደድ አለበት በዛውን ግዜ እንደዚያ ነው እንግዲህ የገደለ አንገቱን ቆርጦ ይወስዳል ስድስት እርምጃ እንዳይራመድ ለሱ እንዲቀርበው በማለት ደመዝ ምን ሰጠ ባንዲት ደንጃ አውድቆ ህዝብ እስራኤል እንግዲህ ኮሂ ወጥኛዲ
1: የተከበራችሁ አድማጮቻችን የንጉስ ዳዊት ታሪክ ይቀጥላል። የዛሬው ፕሮግራማችን ይህን ይመስል ነበር። ሮቬን በዛብህ መለሰን በጣም እናመሰግናለን። በሚቀጥለው ሳምንት በቀጣይ ፕሮግራማችን እንገናኛለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸርን ሰንብት።

እንደ በላይ ነው እንደ ረመጡ በዚህ ባፈሙዝ ጭራሽ በከረ ግዝት አለብኝ ሞት እንዳልፋ ከፍ አርጎ ተኳሽ አንገት አብራሪ ዝቅ አርጎ ተኳሽ ሁልበት ሰባሪ የዘለቀ ልጅ የበላይ ግሪ ፈሪ ቢመጣ እንደ ንፈልሶ በላይ ቆያቸው አምስት አቡርሶ

ሰላም ለእስራኤል አምላክ፣ ሰላም ለኢየሩሳሌም፣ ሰላም ለእናንተ ይሁን ለተከበራችሁ የራዲዮ አድማጮቻችን፣ አባቶቻችን። ፈጣሪ ብሩክ አምላክ የተመሰገነ ይሁን። በዚህ ሳምንት በኦሪት ዘኍልቍ የምናነበው የፓራሻት አሻቡዋ ፓራሻት ባላቅ ይባላል። እንግዲህ ከፓራሻት ባላቅ በፊት የእስራኤል ሕዝብ ከግብፅ ምድር ወጥቶ በበረሃ ላይ ብዙ ታምር አይቶ አሁን ወደ እስራኤል አጠገብ እየደረሰ ነው። አሁን ከዛ በፊት የእስራኤል ሕዝብ በታላቅነት ሲሆን ሜሌክ ሐሞሪ የተባለውን ታላቁን መንግስት ደምስሶ ኦግ ሜሌክ ባሻን የተባለውን ታላቁን መንግስት ደምስሶ አሁን ወደ ባላቅ መንግስት ተጠጋ ማለት ነው። አሁን ባላቅ መንግስትና ህዝቡ በሙሉ በጣም ደነገጠ፣ በጣም ፈሩ ይላል። እንዴት እነኛን ታላላቅ መንግስታት አሸንፈው ዛሬ ወደ እኛ ተጠጉ እና ምን ሊውጠን ነው ብሎ ህዝቡ ሁሉ በጣም ተጨነቀ ይላል። አሁን ከዛ ባላቅ ምንድን ነው ያደረገው? ነገሩን ለማጣራት ሲል ሰላዮች ወደ እነ ሙሴ ወዳሉበት ልኮ ኃይላቸውን ለማጥናት ሙከራ አረገ። ሰላዮቹም ሄደው ያዩት ነገር

0: ምንድን ነው ሁሉ ጊዜ ሙሴ ሲናገር ነው የሚያወተይ። ያው ሙሴ መሪውን መሆኑን አወቁ፣ እሱ ሲናገር ነው የሚያወተይ። እና ተመልሰው ምን አሉት ለባላቅ፣ ሰውየው ይናገራል ብዙ፣ የተናገረው ነገር በሙሉ ይፈጸምለታል እና ኃይሉ ንግግር ላይ ነው ብለው ነገሩት። አሁን እነሱ አልገባቸውም እንጂ ጸሎት ነው የሚያደርገው ሙሴ። አሁን እሱም ባላቅ ይሄን ሲሰማ የሚናገር ሰው መፈለግ አለብኝ፣ እንደዚያ ከሆነማ በኃይል ተዋግቼ አልችላቸውም፣ የሚናገር ሰው ሲፈልግ ማን ትዛ ነው ቢልአም የተባለ በጣም የረከሰ በርኩሰት ኃይልም ከፍተኛ ደረጃ የደረሰ ያው እንደ ነቢይ የሚታይ በአሕዛብ በኩል የነበረ ሰው ነው። አሁን ቢልአም መላእክታንን ልኮ ያው ታላላቅ ሰዎችን ልኮ ቢልአምን ለማስመጣት ሞከረ። ቢልአም ግን አይ እስቲ ዛሬ አምላክ የሚለኝ ልስማ፣ ዛሬ ማታ አደሩና ጠዋት እንገራችሁ አለ። አሁን ጠዋት ላይ አይ መሄድ አልችልም አለ። አምላክ ምን አለው? አትሄድም አለው። ለምን? ለመርገም ነው ለካ የፈለገው፣ ለመርገም ነው። አሁን ከዛ እንደገና በሁለተኛ መልእክት ላከና ባላቅ አሁን ቢልአምን ጠየቀው። አሁን ቢልአም መሄድ ፈለገ ለመርገም፣ እስራኤል ለመርገም ተነሳ ማለት ነው። አሁን እግዚአብሔር ምን አለ? በል መሄድ ትፈልጋለህ፣ ሂድ ከእነሱ ጋር፣ ነገር ግን እኔ አፍህ ውስጥ ማስቀምጠው ነው የምትናገር፣ ከዛ ውጭ አንድ ሌላ ምንም ነገር አትናገርም ብሎ ያው ከሰዎቹ ጋር አብሮ ወደ ባላቅ ቤተ መንግስት መጣ ማለት ነው። አሁን ባላቅ እና ቢልአም የእስራኤልን ህዝብ ለመርገም ሞክረው ነበር፣ ነገር ግን አልተሳካላቸውም። ከኮረብታ ላይ ሆኖ ህዝቡን ሲመለከቱ ቢልአምና ባላቅ መርገሙ ወደ ታላቅ በረከት ተለወጠ ይላል። ይሄ እንግዲህ የአምላክ ታምር ነው። እና ምን ነበር ባላቅ ያደረገው? ባላቅ ቢልአም ኒሱ ልካሌል ኤት አም እስራኤል አክሸ ቢልአም ይስተኬል ሚያ ጊባ ሀክላላ አፍካል ብረኻ ማይታ ብረኻ ሄን አም ለባዳት ይሽኮን በጎይም ሎ ይትኻሻብ። ምን ማለት ነው? እነሆ ይህ ህዝብ ብቻውን ለዘላለም ይኖራል፣ ከአህዛብም ጋር አይደባለቅም የሚል ትንቢት የተናገረው እና ይሄ ለወደፊት ስለ እስራኤል የተነበየው ትንቢት ነው። እና በዙሃር የተጻፈው ምን ይላል? የተከበራችሁ አድማጮቻችን፣ ይህ አባባል ከኢትዮጵያ ከቤተ እስራኤል ታሪክ ጋር ይገናኛል። ለብዙ ሺህ ዘባታት ዓመታት ከ2500 ዓመታት በበላይ በኢትዮጵያ አይሁዳውያን በዛ አገር ሲኖሩ በብቸኝነት በዙሪያቸው ብዙ ፈተናዎች ነበሩ። ነገር ግን በአህዛብ መካከል አልተደባለቁም፣ አህዛብ ጋር አልተደባለቁም፣ ሃይማኖታቸውን አልቀየሩም። ላለመቀየር ብዙ ጥረት አድርገዋል፣ ብዙ ተዋግተዋል። ቅዱስ ዙሃር የተባለው መጽሐፍ የሚለው ይሄን ነው። ብቻውን ይኖራል ማለት ይህ ህዝብ በሰው ወይም በመላእክት አይመራም ወይም በመላእክት አያምንም፣ የራሱ በፈጣሪ ቀጥተኛ ጥበቃ ስር ነው የሚተዳደረው። ፈጣሪ በገዛ እጁ ጠብቆ ነው ከዚህ ያደረሰን እና በተራራው ጫፍ ላይ ቁሞ ቢልአም የነገደ እስራኤልን ድንኳኖች ሲመለከት እንዲህ አለ። ከአለቶቹ ራስ ላይ ሆኜ አየዋለሁ፣ ከኮረብቶችም ላይ ሆኜ እመለከተዋለሁ። እነሆ ይህ ህዝብ ብቻውን ይኖራል፣ በአህዛብም መካከል አይደባለቅም ብሎ ተናገረ። አሁን ራሺ ምንድን ነው ያለው? ራሺ የሚባለው የት ሃይማኖት ሊቅ ተራራውና አለቱ ማን ነው? አብርሃም፣ ይስሐቅ፣ ያዕቆብ ናቸው አለ። ኮረብቶች የሚሏቸው ደግሞ ሳራ፣ ርብቃ፣ ሊያ እና ራሄል ናቸው። አሁን የአባቶቻችንና የእናቶቻችን ታሪክ እዚህ ጋር አመጣው። አሁን ቢልአም ሲመለከት ይህ ግንዱ ዘሩ በጣም ከባድና ኃይለኛ መሰረት ስላለው ይህ ህዝብ ብቻውን ይኖራል አለ። ማንም ሊያሸንፉ አይችልም። ማለትም በዓለም ላይ ያሉ መንግስታት ሁሉ ሲጠፉ የእግዚአብሔር ህዝብ ግን ለዘላለም ይኖራል ያለው እና የኢትዮጵያ አይሁዳውያን ቤተ እስራኤል ለብዙ ሺህ ዓመታት ብቻቸውን ኖረዋል። በዙሪያቸው ሌሎች እምነቶችና ታላላቅ ተጽዕኖዎች ቢኖሩም ከአሕዛብ ጋር አልተደባለቁም። ላለማደባለቅ ትልቅ ትግል አድርገዋል። እምነታቸውንም ማንነታቸውንም አሰልፈው አሳልፈው ላልመስጠት ብዙ ጥረት አድርገዋል እና ነብዩ ምንድን ነው የሚለው ነብዩ አሞስ የእስራኤል ልጆች ሆይ እናንተ ለእኔ እንደ ኢትዮጵያ ልጆች አይደላችሁምን ይላል የእስራኤል አምላክ የነገስታት ንጉስ እና ሲተረጎም ምን ማለት ነው አንድ የተለየ ምልክት ያለው ሰው ወይም ደግሞ የተለየ አካሄድ ያለው ሰው ሁል ጊዜ ይለያል ሊደበቅ አይችልም እና የኢትዮጵያ አይሁዳውያን በበጎ ስራቸውና ኦሪትን በመጠበቅ ውስጥ ጎልተው ይታዩ ነበር እና ዞሃር ምንድን ነው የሚለው ዞሃር የተባለው የተቀደሰው መጽሐፍ እንደሚለው ብቻው ይኖራል ማለት ይህ ህዝብ በሌሎች አማልክት አያመልክም በከዋክብትም አያመልክም አይመራም የሚመራው ባን ነው በራሱ በፈጣሪ ቀጥተኛ ጥበቃ ስር ነው ያለው ቤተ እስራኤል ህልውና ቤተ እስራኤል ህልውና በጣም ታምር ነው ለምን ለብዙ ዘመን እዛ ኑሮ ያን ሃይማኖትን ጠብቆ እዚህ መድረስ ቀላል አይደለም እና ግን ይሄ ሁሉ እንዴት ነው እግዚአብሔር በራሱ እጅ ጠብቆ ነው እዚህ ያመጣን ማለት ነው አሁን ከዛ ላይ ሌላው ትንቢት ምንድን ነው ድንኳኖችህ ማረፊያዎችህ ምንኛ ያምራሉ ነው ያለው አዎ ያዕቆብ ሆይ ድንኳኖችህ እስራኤል ሆይ ማረፊያዎችህ ምንኛ ያምራሉ ምንኛ ያማሩ ናቸው አለ አሁን ሊቃውንት ምንድን ነው ለምንድን ነው ይሄን ያለው ብለው ጠየቁ ቢላም ይሄን ቃል ለምን ተናገረ አሁን የእስራኤል ዘሮች የድንኳናቸውን ደጃፍ አንዱ ወደ አንዱ እንዳይታይ አድርገው ነበር የሚገነቡት ለምን የአንድን ሰው መብት ላለመግፈፍ እና የግል ምስጢሩን ራሱ ጠብቆ እንዲኖር በማለት ጎጆም በሀገራችን ጎጆ ሲሰራ ራቅ ራቅ ተብሎ ነበር የሚሰራው እንደዚህ መደዳውን አይሰራም ነበር ያ ሁሉ የየራሱ ፕራይቬሲ ያለው የየራሱ የግላዊ መብቱን ጠብቆ ይኖራል ማለት ነው እና ይሄ በጣም የሚገርም ነው የቤተ እስራኤል ማህበረሰብ በጭምትነት በንጹህነት በቤተሰብ ፍቅር በወላጆችና ለቀሳውስት የሃይማኖት መሪዎች ትልቅ ክብር በመስጠት በጣም የታወቀ ነው ድንኳኖችህ ምንኛ ያማሩ ናቸው ማለት ይህ በኢትዮጵያ የነበረው ያማረው ባህልና ስርዓት ነው በዘመናዊ ዓለም በቤተሰብ ክብር የቤተሰብ ክብር በጠፋበት በዚህ ጊዜ በተለይ በምዕራባውያን ማህበረሰባችን ይህንን ቅድስና ድንኳን ባህል ጠብቆ መያዝ እንዳለበት ለልጆቻችን ይህን ሁሉ ማስተላለፍ እንዳለብን በዚህ አጋጣሚ እናስታውቃለን ከዛ ሌላው ሶስተኛው ትንቢት ምን ነበር ኮከብ ከያዕቆብ ይወጣል አሁን ኮከብ ከያዕቆብ ይወጣል ማለት ይሄ የወደፊት ተስፋ ብርሃን ማለት ነው አሁን ያን ኮከብ አየዋለሁ ቢልአም ነው የሚናገረው አሁን ግን አይደለም እመለከተዋለሁ በቅርብ ግን አይደለም ኮከብ ከያዕቆብ ይወጣል ዘንግም ከእስራኤል ይነሳል ኢዘ ኦሪት ዘህልቁ 24:17 ላይ የተናገረው ነው እና ምን ማለት ነው ኮከብ ማለት ከሁሉ የበለጠ ታላቅ ነገር ነው ዘንግ ከእስራኤል ይነሳል ያለው ምንድነው ታላቅ ንጉስ ከእስራኤል ተነስቶ በአንድ ዘንግ ዓለምን አንቀጥቅጦ እንደሚገዛ ለወደፊት ነው የተናገረው አሁን መዳን ለእስራኤል መዳን ለእስራኤል በዕብራይስጥኛ ግኡላ ይባላል ለምን በኮከብ ተመሰለ ኮከብ እንዴት ሊያድ ፀሐይ በቀን ብቻ ነው የምታበራው ፀሐይ ቀን ብቻ ነው የምታበራው ኮከብ ግን በታላቅ ጨለማ በሌሊት ውስጥ ያበራል የቤተ እስራኤል የማህበረሰብ በምቸኝነት ረጅም ሌሊት ጨለማ አሳልፏል ነገር ግን ወደ ኢየሩሳሌም ለመመለስ የነበራቸው ጉጉትና እምነት በሱዳን በረሃዎች ውስጥ የመራቸው ብርሃን ያ የኮከብ ተስፋ የኮከብ ብርሃን ነበር ዛሬ በእስራኤል ምድር ወይም በዓለም ዙሪያ ያሉ ወጣቶች የዚህ ኮከብ የዚህ ብርሃን ውጤቶች ናቸው እና መላእክታን ምን ብለው ጠየቁት አምላክን ምን አደረክለ እስራኤል ህዝብ ምን አደረክለት ለቤተ እስራኤልስ ብለው ጠየቁት አሁን ፈጣሪ የቤተ እስራኤል ታሪክ የሚያይ ሁሉ በበረሃ የተጓዙትን እምነታቸውን የጠበቁትን ዛሬ በእስራኤል ምድር ታላቅ ምሁራን ሆነው በፕሮፌሰር ደረጃ የደረሱ አሉ። ዶክተሮች የሆኑ አሉ። የሃይማኖት መሪዎች የሆኑ ሊቃውንቶች አሉ። የሀቨር ክኔሴት እና ሚኒስትር ደረጃ የደረሱ የእኛ ልጆች አሉ። ይሄ የተደረገው በአምላክ ፈቃድ ነው እና አምላክ ይሄንን ታላቅ ውለታ አድርጎልናል እና ፈጣሪ ህብረተሰባችንን በደህንነት በሰላም ይጠብቅልን፣ አገሪቱን ሰላም ያርግልን፣ መንግስቱን ተመንግስት ያስማማልን፣ ዳኛውን ከዳኛ ያስታርቅልን፣ በውጭ ሀገር የቀሩ ወገኖቻችን በሙሉ ያምጣልን፣ ወታደሮች ልጆቻችን ድንበር የሚጠብቁትን ይጠብቅልን፣ የቆሰሉትን በጦርነት የቆሰሉትን ምረቱ ይላክላቸው። ሰላም ለእናንተ ይሁን። ሻባት ሻሎም።
1: ከወደ ራብ ይሁዳ ሳህለ ለሰጡት ገለጻ እጅግ በጣም እናመሰግናለን። ሻባት ሻሎም።
2: የተከበራችሁ አድማጮቻችን የሰንበት መግቢያና መውጫ ሰዓትን እንጠቁማለን። በኢየሩሳሌምና አካባቢያ 7 ሰዓት ከ13 ደቂቃ ላይ ሲሆን መውጫ ሰዓት ደግሞ 8 ሰዓት ከ31 ደቂቃ ላይ ነው። በቴላቪቭና አካባቢያ መግቢያ ሰዓት 7 ሰዓት ተኩል ላይ ሲሆን መውጫ ሰዓት 8 ሰዓት ከ34 ደቂቃ ላይ። በአይፋና አካባቢያ መግቢያ ሰዓት 7 ሰዓት ከ25 ደቂቃ፣ መውጫ ሰዓት 8 ሰዓት ከ36 ደቂቃ። በብኤርሸባና አካባቢያ መግቢያ ሰዓት 7 ሰዓት ተኩል፣ መውጫ ሰዓት 8 ሰዓት ከ31 ደቂቃ። በኤላትና አካባቢያ መግቢያ ሰዓት 7 ሰዓት ከ14 ደቂቃ፣ መውጫ ሰዓት ደግሞ 8 ሰዓት ከ6 ደቂቃ ላይ ነው። ወርቅነሽ፣ እንግዲህ ሰዓታችን እየተገባደደ ነው፣ መሰናበቻ ጊዜ ነው የሚቀረን።
3: ዛሬ ቴክና የቴክኒክ ባለሙያዎቻችን ሁለት ነበሩ። የመጀመሪያው ራሚ ፌሊክስ፣ አሁን ደግሞ ሚካኤል ኦልሽቫንግ ነው የምናየው። እናመሰግናለን ሁለቶችንም።
2: እናመሰግናለን። እንግዲህ ያለን ስርጭት እየተጠናቀቀ ነው። ከኛ ጋር ለነበራችሁ ቆይታ አድማጮች እናመሰግናለን። ሰንበት ለማጠብቁ ደግሞ ምሽት እንገናኛለን። ለሚጠብቁ ከአሁን እንሰናበታለን።
3: የሚጠብቁ ሻባት ሻሎም፣ መልካም ሰንበት እንግዲህ ለሁላችንም።
2: እሺ ሻባት ሻሎም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አመሻችሁ። ሄለተ አረብ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ምሽት እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮምሽሺ ዩዳሌፍ በታሙዝ ታፍሽን ፔቫብ ሲሆን እንደ አውሮፓውያን ዘመን አቆጣጠር ደግሞ ጁን 26 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ሰኔ 19 ቀን 2018 ዓመተ ምህረት ሲሆን የቴክኒክ ባለሙያችን ኖያ ማሻህ ስቶን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ ሰዓቱን ዜና እናቀርብና ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስት ዜና። የመከላከያ ሚኒስትር እስራኤል ካጽ ለኢራን ዛቻ ምላሽ ሰጡ። በዮርዳኖስና ሰማርያ ቀበሌዎች በፍልስጤማውያን ገጠር ውስጥ የሽብር ጥቃት ለመፈጸም ጥረት አድርገዋል ተብለው የተጠረጠሩ 6 ታዳጊ ልጆች ክስ ተመሰረተባቸው ተባለ። በአስር የሚቆጠሩ ሃይማኖት ጠባቂ ያልሆኑ ዜጎች ዛሬ በብኒ ብራክ ከተማ አካባቢ ሰላማዊ ሰልፍ አካሄዱ። በቬንዙዌላ በደረሰው የተፈጥሮ አደጋ የሞቱ ሰዎች ቁጥር ጨምሮ ከ580 በላይ ሆነ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። የመከላከያ ሚኒስትር እስራኤል ካጽ ለኢራን ዛቻ ምላሽ ሰጡ። ኢራን በሂዝቦላ ምክንያት እስራኤልን ካጠቃች የእስራኤል መከላከያ ሰራዊት ኢራንን ያጠቃል። ኢራንን የምናጠቃበት ሁኔታ ደግሞ እስካሁን ባልነበረ ሁኔታ በከፍተኛ ደረጃ ነው ብሏል። የመከላከያ ሚኒስትሩ እስራኤል ካጽ ኤክስ በተሰኘው ማህበራዊ ገጻቸው መከላከያ ሚኒስትሩ በተጨማሪ እንዳሉት እኛን ምንም የሚያስቆመን ነገር የለም፣ ያሰብነውን ሁሉ እንፈጽማለን ብሏል። ይህ በእንዲህ እንዳለ እስራኤል መከላከያ ሰራዊት በደቡብ ሊባኖስ የሚያካሄደውን ዘመቻ እንደቀጠለ ነው። እስራኤል ከደቡብ ሊባኖስ ለቃ እንደተወጣ የሚጠይቁ ብዙ አካላት ቢኖሩም እስራኤል መከላከያ ሰራዊት አካባቢውን ለቆ የማይወጣ መሆኑን መሪዎች እየገለጹ ይገኛሉ። በዮርዳኖስና ሰማርያ ቀበሌዎች በፍልስጤማውያን ገጠር ውስጥ የሽብር ጥቃት ፈጽመዋልና ጸጥታ ደፍርሰዋል ተብሎ የተጠረጠሩ 6 ታዳጊ ልጆች ክስ ተመሰረተባቸው። ከደረሰን ዘገባ መረዳት እንደቻል ነው ተጠርጣሪዎቹ ችግሩን ፈጠሩት የተባለው ዴር ዲቫን በተባለው ገጠር ከራማላ ከተማ አጠገብ ሲሆን ከሁለት ሳምንታት በፊት የብቀላ ድርጊት ለመፈጸም አቅደው ነበር። በመኪና በመሄድ በመስጊድ መግቢያ አካባቢ ቃጠሎ ፈጥረዋል። ሰዎች ያሉበትን አንድ ቤትም ለማቃጠል ሞክረው ነበር ተብሏል። ይህ በእንዲህ እንዳለ በይሁዳና ሰማርያ ችግር በሚፈጥሩ ዮርዳን ላይ ዛሬ የተመሰረተው ክስ አመቱ ከጀመረ አንስቶ እስከ ዛሬ ድረስ ከተከፈተው ጋር 51ኛ ነው ተብሏል። በአስር የሚቆጠሩ ሃይማኖት ጠባቂ ያልሆኑ ዜጎች ዛሬ በብኒ ብራክ ከተማ አካባቢ ሰላማዊ ሰልፍ አካሄዱ። አኪሎኒም አሆፍሽም የተሰኘውን አካል የሚመሩት ኢላይ እንዳሉት ሰልፉ የሚደረገው ሃይማኖተኛ ይሁዳን ባሳለፍነው ሳምንት ላደረጉት ያጸፋ መልስ ነው። በጦርነት የሚያገለግና ልጆቹ በጦርነት የሚሰዋ ማህበረሰብ እንዲሁም ግብር የሚከፍል ማህበረሰብ መሪዎቹ እንደዚህ አይነት ነገር ሊደረግበት አይገባም፣ ገንዘቡን ወስደው የሃይማኖት መሪዎች ህብረተሰቡ በድህነት እንዲቀጥል ማድረግ የለባቸውም፣ በሀገራችን ያለውን የዕለት ከዕለት እንቅስቃሴም እያስተጓጎሉ ነው፣ ለማንኛውም ነገር ገደብ አለው፣ ገመዱን ከሚጠበቀው በላይ ወጥረውታል፣ እኛም ነገሩን በቀላል አናየውም ብሏል። በእስራኤልና ሊባኖስ መካከል እየተካሄደ ያለው ድርድር እንደቀጠለ መሆኑ ተገለጸ። በዛሬው የሁለቱ ሀገራት ውይይት ትኩረት የተደረገው የእስራኤል መከላከያ ሰራዊት አንዳንድ ቦታዎችን ለሊባኖስ ጦር በማስረከብና ደህንነት መጠበቁን ሙከራ በማድረጉ ዙሪያ መሆኑን አልካዳት የተባለው የሳውዲ አረቢያ ቴሌቪዥን ጣቢያ ዘግቧል። እስራኤል ለሊባኖስ ጦር የምታስረክበው ቦታ ቢጫ መስመር ከተባለው ውጭ እንዲሆን እየጠየቀች ነው ተብሏል። በቬንዙዌላ በደረሰው የተፈጥሮ አደጋ የሞቱት ሰዎች ቁጥር ጨምሮ ከ580 በላይ ሆነ ተባለ። የሀገሪቱ ፕሬዚዳንት ደልሲ ሮድሪጌዝ እንዳስታወቁት በመሬቱ መንቀጥቀጥ ከ580 በላይ ዜጎች ከመሞታቸው ባሻገር ከ3000 በላይ ደግሞ ቆስለዋል። በሰሜን የሀገሪቱ ክፍልና በቬንዙዌላ ዋና ከተማ ካራካስ ብዙ ንብረት ጉዳት ደርሶበታል። 8 የአውሮፓ ሀገራትም እርዳታ አቅራቢ ሰራተኞች ወደ ቦታው ልከዋል ተብሏል። የእስራኤል ልዑክ ቡድን እርዳታ ለማድረግም ወደ ቬንዙዌላ ዛሬ ይሄዳል ተብሎ ይጠበቃል። በሆርሙዝ የባሮ ሽምጥ ያለ ፍቃድ ለማለፍ የሞከሩ 3 ነዳጅ ጫኝ መርከቦች
በተተኮሰባቸው የማስጠንቀቂያ ተኩስ መመለሳቸውን የኢራን ባለስልጣናት አስታወቁ። የኢራን ባለስልጣናት እንደገለጹት አሜሪካና ሌሎች ባህረ ሰላጤው ሀገራት በጋራ የሚሰጧቸው መግለጫዎች ኃላፊነት የጎደላቸውና ለፕሮፖጋንዳ ፍጆታ የሚውሉ ናቸው። የሆርሙዝ የባህር ወሽመጥ ያለቀረጽ ክፍያ አሳልፈም የሆርሙዝ የባህር ወሽመጥ አስተዳደር በኢራንና ኦማን አማካይነት የሚመራ ነው ብሏል የኢራን መሪዎች። ስፖርት የ23ኛ ዓለም ዋንጫ 3ኛ ዙር የማጣሪያ ጨዋታዎች ተጠናክረው በመካሄድ ላይ ናቸው። ዛሬ ምሽት 10 ሰዓት ጀምሮ ሁለት ጨዋታዎች የሚካሄዱ ሲሆን ፈረንሳይ ከኖርዌይ ጋር ይጫወታሉ፣ እንዲሁም ሴኔጋል ከኢራቅ ጋር ጨዋታቸውን ያካሂዳሉ። ለሊት 3 ሰዓት ላይ ስፔን ከኡራጓይ፣ ኬፕ ቨርዴ ከሳውዲ አረቢያ ጋር ይጫወታሉ። ንጋት 6 ሰዓት ጀምሮ ደግሞ ቤልጅየም ከኒውዚላንድ፣ ግብጽ ከኢራን ጋር ይጫወታሉ። የማጣሪያ ጨዋታዎች በቀጣይ ቀናትም ተጠናክረው ይካሄዳሉ። እስካሁን በተካሄዱ ጨዋታዎች ማጣሪያውን ያለፉ ሀገራት ሜክሲኮ፣ ደቡብ አፍሪካ፣ ስዊዘርላንድ፣ ካናዳ፣ ብራዚል፣ ሞሮኮ፣ ዩኤስ አሜሪካ፣ አውስትራሊያ፣ ጀርመን፣ ኮትዲቯር፣ ኔዘርላንድ እና ጃፓን ናቸው። በቀጣይ ቀናት በሚካሄዱ ጨዋታዎች ደግሞ ሌሎች ሀገራት ማለፍና መውደቃቸው ይታወቃል። በመጨረሻም የአየር ንብረት ትንበያ፣ በነገ ዕለት አየሩ ከዛሬው ጋር ተመሳሳይ ይሆናል። እሁድና ሰኞ ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 28፣ በቴላቪቭና አካባቢዋ 29፣ በአይፋና አካባቢዋ 28፣ በብኤርሸባና አካባቢዋ 32፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃም።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን የደነት ጉዳይ ቃል አቀባያችን ጥላውን መልኬ በስልክ መስመራችን እንገኛለን። ጥላውን እንዴት አመሸ?
1: እንዴት ነሰጠኝ የዮ ደማሙ አለኮ ጥላውን ዶክተር ጥላውን ጋር ተመጽቼ ነበር ማዳመጠው። መልካም ሰንበት ለአንተም ለአድማጮችን።
0: መልካም ሰንበት ብለናል። እንዴት ነው? ሙዚቃ ነው? ስፖርት ነው? ምንድን ነው የሚያዝናና በትርፍ ጊዜ?
1: ከስፖርቱ ሙዚቃውን ሳልመርጥ አልቀርም። ሙዚቃ ቆንጆ ነው። ክላሲካል የሆኑ ሙዚቃዎች በይበልጥ ደግሞ ወጣ ካልኩ ደግሞ እንደ ሳይለንት ሙዚቃውን ትውጭ እንደ ነጥላሁን አንዳንዶቹ እንዴት ነው ከስ ብለህ የምታዳምጣቸው እግረ መንገድ ግን አንዳንድ ስራዎችን እየሰራ የምታዳምጣቸው ሙዚቃዎች አለው አይደል? ጭፈራ በጣም የሌለበት እንደዚህ አይነት ሙዚቃዎች በጣም ይመቹኛል። ስፖርቱ ላይ ትንሽ ችግር አለብኝ። እንደ አይገባኝም ማለት ነው። በቃ ስፖርት የሚገርም ስፖርተኛ ነበርኩኝ፣ ግን እዚህ ሀገር ከመጣሁ በኋላ የስፖርቱ ፍቅር ጭራሽ የለም ማለት ይቻላል፣ ጠፍቷል። እንግዲህ መፍትሄ እናንተ አሁን አንተ የምታቀርበውን የስፖርት እንትን ሳድን ቲም መታደል ነው ያለውን ምክንያቱም ብዙ ነገሮችን ስለምሰማ ለጊዜው ኑሮ ሳዳምጥ እንዴት ይህን ነገር ሳላቀረው የራሴን ጠይቃለሁ።
0: እንደ ነገር ከተከታተሉት ብዙ ከብድ አይደለም። ለማንኛውም እንግዲህ ሞንዲያል አለስ ማየት ይቻላል። እንግዲህ ዋና
1: አልፎ ያለው
0: ጥሩ መልካም። እንግዲህ አንዳንድ ጉዳዮች አሉ፣ እርሰ ጉዳዮች የምንወያይበት። ከዛ ውስጥ የሊባኖስ ጉዳይ እንዴት ነው? ነው አሁን ድርድር አለ ይባላል፣ እንደገና ደግሞ ትንሽ ችግሮች አሉ ይባላል። ና ይህ እንዴት ነው ሊቋጭ የሚችለው? አሁንስ ያለው እስራኤልስ የምትፈልገው ምንድን ነው በደቡብ ሊባኖስ?
1: ይኸውልህ ሊባኖስ እንበል እንጂ ሰጠኝ፣ የሊባኖስ ጉዳይ ከኢራን ጋር የተያያዘ ነው። ምክንያቱም የአሜሪካ መንግስት ከኢራን ጋር የደረሱበትን አሁን እንዴት ነው መጨረሻው የማይታወቀው መንገድ የጀመረው የተኩስ አቁም ስምምነት ሊባኖስን ይጨምራል። እንደውም በመጀመሪያ ቁጥር የተቀመጠ ነው። ምን ማለት ነው? የሊባኖስ ጉዳይ እልባት ካላገኘ ከኢራን ጋር የሚደረገው ሁኔታ መፍትሄ እንደማይኖረው ይህ ደግሞ ምንም እንኳ አሜሪካ ፍላጎቷ በሊባኖስ ያለው ተጨባጭ ሁኔታ ተኩስ አቁም ማለት እስራኤልም የሊባኖስ ማለት የህዝብ ጉዳይ ድርጅትም ከሚወስዱት የአጸፋው እርምጃ በለ ወታደራዊ እርምጃ አንዱ እርምጃ ሲወስድ ሌላው አጸፋው እርምጃ ይወስዳል። ያን ነገር እንዲቆም ፍላጎት በአሜሪካ በኩል ቢኖርም በእስራኤል በኩል ያለው አቋም ግን ፍጹም ጦራችን አይወጣም ነው። ምክንያቱም ያለውን ስምምነቱን ማለት አሜሪካ የምታደርገው ስምምነት ብንቀበለውም ግን ለጊዜው ጦራችን አናወጣም። ምክንያቱም ያው የሀገራችን የሰሜን ክፍል ልሰጠኝ ለማስታወስ ዜጎች ከቦታች ተፈናቅለዋል። የዜጎችን ደህንነት የማስጠበቅ ሁኔታ ደግሞ ህዝቡን ለአሁን ባለው ደረጃ ነገሮች ካቆሙ ያው ነገ ከነገ በኋላ እንደገና ሀይሉን አጠናክሮ አሁንም ጥቃት ይፈጽማል የሚል ስጋቱ ስላለ እስራኤል ይህን ነገር አልቀበለውም እያለች ነው። አሜሪካ የምትፈልገው ሌላ ነው፣ እስራኤል የምትፈልገው የሀሳብ አለመገናኘት ወይም የጥቅም ማለት ይቻላል አለመገናኘቱ አለ። ወደ ውስጥ ስትገባ ወደ ሊባኖስ የህዝቡላ ድርጅት ይህ ነገር አሜሪካ እንደምትፈልገው ከኢራን ጋር ቢሄድ ደስታውን አይችለውም። ምክንያቱም ትልቁ ፍላጎቱ የህዝቡላ ድርጅት መሰንበት ነው። እስራኤል አሁን በጀመረችው አይነት ሁኔታ ከቀጠለች ልታዳክመው እና ጭራሽ አቅሙን ልታሳጠው ስለምትችል ግን በአቋራጭ ሽምግልና ከተገባ ለህዝቡላ ጠቃሚ ነው። ሌላው የማይፈልገው ግን የሊባኖስ መንግስት ነው። የሊባኖስ መንግስት የሚፈልገው የእስራኤል ኃይል የሊባኖስን የህዝቡላን ድርጅት ማለት እንዲያዳክም ፍላጎቱ አለ። ምንም እንኳ ላይ በላይ ያላለ እንዲው በውስጥ ጥላቻ እንዳይደርስባቸው በመንግስት ደረጃ ከፊሎቹ ፕሬዚዳንቱ እና ሌሎቹ ከህዝቡላ ድርጅት ተወካዮች ውጪ ስምምነቱን እንደግፋለን ይበሉ እንጂ የውስጥ ፍላጎታቸው ግን ድርጅቱ እንዲዳከምና እስራኤል በከፍተኛ ሁኔታ እንድትመታቸው ፍላጎቱ አላቸው። ይህ ሳይሳካ መቅረቱ እንደውም በግልጽ አንዳንዶች የምናገሩበት ሁኔታ አለ፣ ጥሩ እንደማይሆን እንግዲህ ከወዲሁ በመቶች እስከ 200,000 በላይ የሚሆኑ ዜጎች በደቡብ ሊባኖስ ተፈናቅለዋል። እነሱ ወደ ቤታቸው መመለስ የለባቸውም የመከላከያ ሚኒስትራችንና ጠቅላይ ሚኒስትሩ የሚናገሩበት ሁኔታ አለ። በሌላ በኩል የውሽምግልናው ማለት በአሜሪካ የምታደርገው ደግሞ የማረጋጋት ሁኔታ ይታያልኝ። አሁንም ቢሆን ከኢራን ጋር ያለው ሁኔታ እልባት ካላገኘ ድረስ ሰጠኝ በሊባኖስ ያለው ሁኔታ እልባት ያገኛል ብዬ አላስብም።
0: ድርድሩስ ውጤት ያመጣል ወይ? እንደው አንዳንዴ ሰዎቹ ሳይኖሩ መደራደር እዛ በኋላ ውጤት ከሌለው ዋጋ መንከፍል ከሆነ ለምንድን ነው የሚሉ ብዙ ሰዎች አሉና።
1: ያውል ጥሩ ጥያቄ ነው ሰጠኝ። ሳስበው የመጨረሻው ድርድሩ ውጤት ይኖር የሚለው በእኔ በኩል ተስፋው የለም። ምክንያቱም አንተ የተጣላን ወይም ቅራን ያለውን ሰው ሁለቱንም ያው ሽምግልና ስትሆን ማለት ሆነ በጣም ያሉ እነዚህን ማስታረቅ ያለ ማረጋጋት ያለብህን ማቅረብ አለብህ። አሁን በዚህ ሽምግልና እኮ የሊባኖስ መንግስትና የእስራኤል አቋም እኮ አንድ እኮ ነው፣ አሜሪካም እንዲሁ። ግን ዋናውና ማሳመን ወይም ደግሞ በኃይልም በለው በዲፕሎማሲ ምን እንጃ መፍትሄ ተፈልጎ እንዲያምንና እጁን እንዲያነሳ የሚፈልገው ህዝቡላ ነው። ህዝቡላ ከዚህ ጨዋታ የለበትም። እንዲያውም በሚገርም ሁኔታ አሁን የአሜሪካ መንግስት ሀሳቡን ቀይሮ እንዲያውም አንዳንዶቹ የሚያደርጉትን እንኳን የውጭ ዲፕሎማሲያቸው በጣም የተሳሳተ ነው እየተባለ የሚተቹበት በአንድ በኩል የሊባኖስን መንግስትና እስራኤልን ለማረጋጋትና ያንን መፍትሄ ለማፈላለግ ሲሄድ፣ በሌላ በኩል ከኢራን ጋር የሚያደርገው ድርድር የህዝቡላን ድርጅት እያጠናከረው ነው። ምክንያቱም እንዲሰነብት እያደረገው ነው። የኢራን የጠየቀችው ጥያቄ አለ። እኛ ጋር ስምምነት ወደ ተኩስ አቁም ስንሄድ የሊባኖስ ተጨባጭ ሁኔታ ውስጥ መግባት አለበት። ይህን አሜሪካ ከመጀመሪያው መቀበሏ ስህተት ነው። ምክንያቱም ሁለት እንዴት ነው አንድን ሀሳብ ይዘህ ስትሄድ መጨረሻውን ታውቀዋለህ። እዚህ ላይ ግን መጨረሻው አይታወቅም። በአንድ በኩል ሊባኖስን ከእስራኤል ጋር የማለት ሁኔታ ታሳያለህ። ይኸው ለአምስተኛ ጊዜ ባሳለፍነው ሳምንት ውይይት ተደርጓለኝ፣ ፍላጎቱ አለ። ኦኬ። በሌላ በኩል ደግሞ ኢራን የምጠይቀውን ጥያቄ ከተስማማነ ከተቀበልከው፣ ታዲያ ምንድን ነው ጨዋታው? እዚህ ላይ አሜሪካውያኖች ምንድን የማያውቁት ነገር አለ? አያውቁም እንዳትላቸው ያውቃሉ በትክክል። እና የእነሱ ምን እንደሚፈልጉ አይታወቅም። ለጥያቄ መልስ ህዝቡላ ውስጥ ገብቶ እሱ ተጫዋች ካልሆነ እሱ ተጠይቆ መልስ ካልሰጠ ድርድሩ የምን ያህል በጉልበት ከሆነ እንዴት እናደርገዋለን? አሁን ብታሰበው እኮ በኃይል የህዝብላን ድርጅት አሜሪካውያን የህዝቡላን ማለት የሊባኖስን የጦር ሰራዊት ወደ አሜሪካ ተወስዶ ይሰለጥንና ወደ ቦታው ተመልሶ የህዝቡላን ትጥቁን ያስፈታል። ህልም ነው ሰጠኝ፣ ህልም ነው። ምክንያቱም ከህዝቡላ ወታደር ታጣቂዎች ማለት ነው አብዛኞቹ የሺ ማህበረሰብ የሆኑና ማለት የሊባኖስ ጦር ሰራዊት ከፊሉ ደጋፊ ነው፣ የህዝቡላ ደጋፊ ነው። እንዴት ነው እስኪ አንዱ ወንድማማችን ተጣላ ብለህ የምትልክበት ወይም ታገል? ምንም አይነት መፍትሄ የሌለው ሁኔታ ነው። ስለዚህ አሜሪካ እኔ እንጃ ግራ የተጋባሽ መስሎ ይታየኛል። ሊባኖስም ግራ ተጋብቷል። እንዲሁም ክደውናል ሲሉ አንዳንዶቹ ማለት የተጀመረው ጉዞ ከኢራን ጋር ያለውን ስምምነት ሂዝቡላን ማለት ሊባኖስን ጨምሮ የሚደረገው ምንም ከጥቅሙ ጉዳቱ የማለት ሁኔታ ይታይ ደግሞ ሚያ ነው። እስራኤል ያው ገለልተኛ ሆና ማለት ነው ሁኔታውን ጦሬን አላስወጣም። ምክንያቱም እንደሚጠቅማት አታውቅም፣ እንደሚጎዳት ነው የምታውቀው። እስራኤል አሜሪካ እንደምትለው ካቆመችና ጦሯን ካስወጣች እንደገና ሂዝቡላ ድርጅት እንዲሁም ሀይሉን አጠናፈ ወደ ቦታ የመቅረብ ሁኔታ ነው። ይባስ ብሎ ኢራን አሁን እየዛተች ያለችው ምንድን ነው እስራኤል እስካልወጣሽ ድረስ የማለት ሁኔታ ከዛም
0: አልፎእዛቻውስ እንዴት ነው? በሙሉ እምነትና በሙሉ ድፍረት ነው እየዛተች ያለው። ማንንም አልፈራችም፣ አሜሪካንም እስራኤልንም ብዙም የሚያሳስባት መስሎ አይታይም።
1: ዛሬ ወጡ ጽሁፎች የሚያሳዩት ሰጠኝ ኢራን በትራምፕ እያሾፈችና ንቀዋለች። እንዲሁም የመናቅ ምልክት አሜሪካን ንቃለች። ተመልከት፣ ከተወሰኑ ጦርነቱ ከመቋጨቱ በፊት ተቋጨ ማለት አንችልም፣ እንዴት ነው ለጊዜው አሁን ካለንበት ደረጃ ከመድረሱ በፊት ኢራን እንዴት ነው አለቀላት ተብሎ ሁለቱ ኃያላን እስራኤል መሆኖች አሜሪካ በመስሩ እርምጃ በቃ የኢራን መንግስት እንዲሁም ጠፋ፣ ተገረሰሰ፣ ብዙ ይነገር ነበር። ያን ተረስቶ አሁን ያለንበት ሁኔታ በተወሰኑ በአንድ ወር እና አንድ ወር ተኩል ውስጥ ማለት ነው እንግዲህ ያለንበት ሚዛኑ እንደገና ግልባጩ ነው የሚወራው። ኢራን ሀያልነቷን እያሳየች እና እንዲሁም በአሜሪካ ላይ እያሾፈች ምን ማለት ነው? የምጠይቀው ጥያቄ መልስ እየተሰጣት ነው። እንደገና አሁን ባለው ተጨባጭ ሁኔታ ደግሞ የኢራን ተጠያቂ የምትፈልገውን ነገር አሜሪካ እሺ የማለት ሁኔታ አሁን እያየ ነው ያለ ነው። ደግሞ ያው በጣም አነጋጋሪ የሆነው የአሜሪካ የግንኙነቱ ማለት የሰላሙ ድርድር አለ። ከዚህ ጋር ስታየው እንግዲህ የሰፈሩትን 14ቱን አንቀጾች አንዳንዱ ስትመለከት አንድም የእስራኤልንም ሆነ የአሜሪካን ጥቅም የሚያስጠብቅና ከአሁን በፊት ወደ ጦርነት ሲወጣ አንዱን እንኳን የሚያሟላ ምንም አይነት ሐሳብ የለም። የባለስቲክ ምሳሌን በተመለከተ አይነገርበትም። የኒክቶሮሩ ምሳሌ ግንባታን በተመለከተ ከሁለት ወር ማለት ሁለት ወር ውስጥ ባለው ጊዜ ምናልባት እንነጋገርበታለን ነው። ይሄንን የኡራኒውም የማስወጣቱን ሌሎችንም ሌላው እንደገና ሌሎች ግብረአበሮችን እንደ ሁቲም በለው እንደ ህዝቡላ ሌሎችን ምታግዛቸውነን እነሱ በተመለከተም ሌላው ተይዙ ያለውን ገንዘብ ኢራን ትልቁ ችግሯም እንደሆነ ታውቃለህ። ሰጠኛውን ባለንበት ደረጃ የጦር ማለት ፍራቻ አይደለም የገንዘብ እጥረት አለባት። ይሄ ገንዘብ እንደምንም ብላ ድርድሩንን ቦታ የሰጠችው ገንዘብ ለመቀበል የተያዘባትን ገንዘብ እንዲለቀቅላት ነው። አሁን ይሄን ነገር አሜሪካ በስምምነቱ ምትለቅ ከሆነ በቃ ኢራን የምትፈልገው ነገር ተገኘ። ያ ብቻ አይደለም። ይሄ ካሁን በፊት የሆርሙዝን የባህር ወሽን በተመለከተ ካሁን በፊት ዓለም አቀፍና ምንም አይነት ማንም እንደፈለገ መግባትና መውጣት የሚችልበትን በቀጣይ ኦማንና ኢራን በሚቀጥለው እንግዲህ ማለት ነው በስምምነቱ እና ከስምምነቱ በኋላ ያው ገንዘብ እየተቀበልን ቀረጥ ማለት ነው እየተቀበልን እስከ 40 ቢሊዮን ዶላር በአመት ገቢ እናገኛለን የሚል ፕሮግራም አዘጋጅተዋል። ምን ማለት ነው? ገንዘብ እንቀበላለን። የአሜሪካ መንግስት በፍጹም አይሆንም እያለ ነው። በጥንቃቄ ነው እንደማሰበው ከሆነ እንዲሁም ኢራን ሲናገሩ የሚናገሩትን ነገር ደግሞ አስበውበት ነው እንዲሁም እነሱ ምንት ይሳካል። ምን ማለት ፈልጌ ነው? ኢራኖች በኢራን በኩል የሚነገረውና የምናየው ነገር በገሃዱ ዓለም እውን ሲሆን አሜሪካና እኛ ተጽዕኖ ሆኖብን ማለት ነው የምናደርገውና የምንሰራው ነገር ግን እኔ ህልማችን የራቀ መስሎ ይታያል። እነዚህ ነገሮች ስታይ እንዴት ነው ኦማን ማለት እንግዲህ አካባቢው ጭራሽ አስበው የማታውቀውን በራሷ ጊዜ ከአሁን በፊት ኢራን ነበረች እንግዲህ ያው ሆርሙዝ ሁለቱንም ስለሚያዋክላቸው ከአሁን በፊት ኢራን ሁለታችን እንቀበላለን ገንዘብ ሲሉ ነበሩት። ዛሬ የወጡት መግለጫዎች የሚጠቁሙት ግን ኦማን በራሷ ጊዜ ወደፊት ገንዘብ ለመቀበል እሷ ፍላጎት በኦማን መንግስት ፍላጎት እንዳለ ተመልከት እንግዲህ የት እንደደረሰን አስበውት ሀልሞት የማያውቁት ነገር ማለት ምን ማለት ፈልጌ ነው የትራምፕ መንግስት ሌሎች ጥቅማጥቅም ኖሮበት ሌሎች ችግሮች ኖሮበት የውስጥም በለው የውጭ የመንበርከክ ምልክት ቢያሳይ ይባስ ብሎ ግን ኢራን የምታሳየው ሁኔታ በትራምፕ ላይ በጣም የማሾፍና የማዋረድ ምልክት የሚሉ ጽሁፎች እየወጡ ነው። ወደፊት ምን ይሆናል ምናየው። ከወዲሁ ግን ምናየው ከወዲሁ ስታየው ግን እንዴት ነው እንደተጠበቁ አይደለም። የመዋረድ ምልክት
0: ቆየንበት እንደዚህ እያልን ለእኛም ግራ ገባን። ሌላው የአዛ ሰርጥና የሐማስ ሁኔታ ነው። እንደዚህ ተዳፍናል። ሐማስ ግን ውስጥ ለውስጥ አሁንም ትጥቁን እያጠናከረ ነው ይባላል። ለወደፊትም ስጋትነቱ የማይቀር ነው ይባላል። እና እንዴት ነው
1: እሱ የተያዘ ነው? በዚህ ዙሪያም ያው ደክመናል ወይም ደግሞ የፈለግነው ነገር የፈለግናቸው ያቀርናቸው ነገሮች አልሄዱም ማለት ይቻላል። ልብ ብለህ ከሆነ ሰጠኝ አሜሪካ ወደ አካባቢያችን በመምጣት የጋዛን ተጨባጭ ነገር በተመለከተ የተጠረፉት ወገኖቻችን ከተለቀቁ በኋላ ጦርነቱ ከተረጋጋና ወደ ተኩስ አቁም ከተመለሰ በኋላ ህብረት እንዴት ነው ዓለም አቀፍ የዓለም ሀገራት ወደዚህ ዓለም ህብረት ያለው ቡድን ወደ ቦታው በመምጣት ክሪያት ጋት ከተማ እንዲሁም ስም የሆነ ስም ተሰይሞ ያን ቦታ መቆጣጠር የሚል ነበር። አሁን እሱ ተረስቶ እንዲሁም ሌላ ስም ሊሰየምለት ሌላ ስም ተሰይሞለት አሜሪካ እጇን አወጣለት። ባጭሩ ምን ማለት ነው? ተስፋ የቆረጠችበት ሁኔታ አለ። አሜሪካ አሁን ስትናገር ነበረው የዶናልድ ትራምፕ ፕሮግራም እዛ ላይም የራቀ ህልሙ ያው እንግዲህ ተስፋ ቢስ የሆነበት ሁኔታ አለ። እየወጣች ነው። ምን ማለት ነው? አሁንም ቢሆን የሐማስ ድርጅት አለቀለት ሲባል የነበረው በከፍተኛ ሁኔታ ድርጅቱ እየተደራጀ ነው። አሁንም እንዲሁም ልብ ብለን ከሆነ በያዝነው ሳምንት እስራኤል በምትወስደው ወታደራዊ እርምጃ ማለት ነው አልፎ አልፎ ለወታደሮቿ በጣም አስጊ ከሆነ እርምጃ ትወስዳለች። ወደ 4 የሚሆኑ አስወንጫፊዎችን ከአሁን በፊት የሀገራችን የደቡብ ክፍል ዜጎች በጣም ያስፈሩ የነበሩት እነሱን የደመሰሰችበት ሁሉ ምክንያቱም ለደህንነት ያስጊ ነው ከሚል ምን ማለት ነው የሐማስ ድርጅት ኃይሉን እያጠናከረ ነው። በእርግጥ በአዛ ዜጎች በሐማስ ድርጅት ላይ ከፍተኛ የሆነ ተቃውሞ እያሰሙ ነው። ሰላማዊ ሰልፎች ይታያሉ አልፎ አልፎ፣ ግን በቂ አይደለም። ግን አልፎ አልፎ ምክንያቱም ሐማስ ጎዳን እንጂ ጠቀምን ሲሉ ዜጎች እንግዲህ ከአሁን በፊት አድርገው የማያውቁት ማለት ነው። ምናልባት የመቀጠል ያለመቀጠል ሁኔታ ወደፊት የምናየው ነው። ምክንያቱም እዚህ ላይ አሜሪካ ሞልቶ እስራኤል ለእነዚህ ተቃዋሚዎች ድጋፍ መስጠት አለባት ድርጅቱን ለማዳቅበት። ከወዲሁ ግን ምናየው የሐማስ ድርጅትም ቢሆን አሁን ኃይሉን በከፍተኛ ሁኔታ እያጠናከረ ነው። እስራኤል አልፎ አልፎ እርምጃ ትወስዳለች። እንደሚነገሩ እንግዲህ ከመቶ 60% እጅ የሚሆነውን የጋዛን ቦታ ማለት ነው ቢጫ መስመር የምንለውን የእስራኤል ወታደር ኃይል ወይም ጦር ኃይል ይገኛል። ያም ሆነ ይህ የሐማስ ድርጅትም ቢሆን አሁን እንዴት ነው እንዲያውም ምን ይላሉ አሁንም ወደ ጦርነት ከተገባ ምናልባት በኢራንም ሆነ የሁቲም አማጽያን ሂዝቦላን ጨምሮ ወደ እስራኤል አፈሙዝ ማዞር ከተጀመረ ሐማስ ምንም አይነት ጉዳት ልክ እንዳልደረሰበት በአዲስ ኃይል ማለት ነው በእስራኤል ላይ ጥቃት ሊያደርስ ይችላል የሚል ፍራቻ አለ። ምን ማለት ነው? በሐማስ ያለው ሁኔታ ችግር እንዳለበት ነው። እዚህ ላይ አሁን ለመደምደሚያ ሰጠኝ ሐማስንም በጋዛ ያለውን ተጨባጭም ሁኔታ ሆነ የሀገራችን የሰሜን ክፍል የሊባኖስን የህዝብላን ተጨባጭ ሁኔታም ሆነ ሌሎችን ትችቱ ምንድን ያለው የመከላከያ ኃይላችን ወታደራዊ ግዴታው ይፈጽማል እንዲሁም በጀብድነት ማለት ነው። በዚህም ደግሞ የወታደር አቅሙን የመከላከያ ኃይል አቅሙን አይደለም ለዜጎች ለዓለም አጠቃላይ ለዓለም ሀገሮች ማለት ነው እንግዲህ እውቅናውንና የበላይነቱን አሳይቷል። ግን ባለንበት አንደኛው ክፍለ ዘመን የወታደር ኃይል አይደለም አንተ አካባቢውን የፈለከውን ነገር አላማን እውን የምታደርገው። ከዛ ጀርባ የዲፕሎማሲ ስራ መሰራት አለበት። አሁን ትልቁ ትችት በእስራኤል መንግስት መከላከያ ኃይላችን መስዋዕትነት ይከፈላል፣ ወታደሮቻችን እየተሰዉ ነው፣ በየቀኑ በሚያሳዝም ጠዋት እንነሳ ተሰዉ የሚል ወታደሮቻችን እንሰማለን። ተመልከት፣ እንዲሁም የተኩስ አቁም ስምምነት ባለንበት ጊዜ ያለን። ይህ ሁሉ ሲሆን ግን የእስራኤል መንግስት የሚያደርገው ጦርነት አልፎ አልፎ እንዴት ነው እንዲሁም በውጭ ዘንድ አሜሪካ የአሜሪካ መንግስት አሁን ተራራቁ ወዳጆች በጣም ተቀያየሙ ትራምፕ ወይም ጠቅላይ ሚኒስትራችን ጠቅላይ ሚኒስትር ቢናምን የሚባለው የአሜሪካ መንግስት ብሎ እንግዲህ የደረሰበት ውሳኔ አለ ማለት በእውነትም የእስራኤል መንግስት ነካም እንዴት ነው ጦርነቱን ላሸንፍ ብሎ ሳይሆን ለራሱ ለፖለቲካ ጥቅም ስል የሚያደርገው ጦርነት ነው የሚል ግንዛቤና ድምዳሜ ውስጥ ገብቷል። ሰጠኝ ይህ ነው ይህ ስላለ ጠቅላይ ሚኒስትሩ ጋር አሁን ተቀያየሙ እንዴት ነው አልግባባሉ የሚባሉትን እኛው እስከ ነገ ድረስ ወዳጅ ሀገራችን እንዴት ካደችን በጣም ያሳዝንን በለው እንጂ ውስጥ ግን በውስጥ ያለው መረጃ የሚጠቁሙ አንዳንዶች የውጭ ሀገር የዜና አውታሮች የሚጠቁሙትኝ ጠቅላይ ሚኒስትር ቢናሚን ነታንያው ጦርነቱን ለመቋጨት ማድረግ ጊዜው ማለት እየቻሉና ወደ ዲፕሎማሲ ወደ ሌላ አሳራቂ እንዲሁም ጠቃሚ የሆነ የድርድርና የዲፕሎማሲ ድርድር ማድረግ ሲገባቸው ለራሳቸው ስልጣን ማራዘም ጦርነቱ የማራዘም ሁኔታ በአሜሪካ መንግስት ተቀባይነት ስለሌለውና ተስፋ ስለቆረጡ ሀሳባቸው ፊታቸውን አዞረውብናል። ምን ማለት ፈልጌ ነው? በሐማስ በጋዛ ማለት ነው የሐማስ ምድር ለማጥቃት የሚደረገው በጣም አዳክም ነውና በጣም ከፍተኛ ወታደራዊ ጉዳት ተደርሶ ማለት ነው በጥላቶቻችን ላይ መጨረሻው ምንድን ያየ ነው ተስፋ ማለት በቀላደን ነገሩን ተው ነውና እንዴት ነው አሁን እንደገና እነሱ እንደውም ጎልብተውና ኃይላቸውን አጠናክረው እንደገና አፈሙ ብዛቸው። ምን ማለት ነው? የእስራኤል መንግስት ስትራቴጂካዊ የሆነና የመጨረሻ ጉዞውን የመጨረሻ እቅድ እንደሌለው ድክመቱን የሚያሳይበት ነው። ወደ ሀገራችን የሰሜን ክፍል ከሄድንም የህዝቡላ ድርጅት በተመለከተ በከፍተኛ ሁኔታ ማለት ነው የህዝቡላ ድርጅት በከፍተ አዳክመ ነውና መሪዎቹ ተገለው ልክ መጨረሻ እንዴት ነው እስራኤል እንደውም ከፈለገች ወደ ውስጥም ገብታ የፈለገውን ማድረግ ሲገባት አረንጓዴ መብራት ተሰጧት። መጨረሻ ላይ ግን እንዴት ነው በቃ ነገሩን ቸልባት እንዲሁ አይደለም ሆን ተብሎ ጦርነቱ ለማስረዘም የሚደረግ ሁኔታ። ይህንን የተረዳው የአሜሪካ መንግስት አሁን የወሰደው ውሳኔ ማለት የደረሰበት ውሳኔ እስራኤልኛ ይክፋን እንቀየም እንጂ የእነሱ አመለካከት ከራሳቸው ጥቅም ጋር አብሮ ስላልሄደ እኛን ወደ ጎን ያደረጉበት ሁኔታ አለ። ስለዚህ ከፍተኛ የሆነ ችግር አለ። ምናልባት ወደፊት መፍትሄ ነ እንጃ፣ ምርጫም እየተቃረበ ነው። ያ ነው ለጊዜው አይቀርም። የመከላከያ ኃይላችን ስራውን ሰርቷል፣ እየሰራም ነው። በመንግስት በኩል ግን የሚሰሩ ስራዎች በቂ ካለመሆናቸው የተነሳ ያለንበት ጦርነት ነው ሶስተኛ አመቱን እያስያዘ ይገኛል።
0: ጥሩ ጥሩ። አሁን በጣም እናመሰግናለን። መልካም ሰንበት።
1: መልካም ሰንበት ለአንደም አድማጮችም
0: እናመሰግናለን። ቻው ቻው። የተከበራችሁ አድማጮቻችን ፕሮግራማችን እንደቀጠለ ነው። አሁን ከወይዘሮ አፊቫ ሲሳይ ጋር ቃለ ምልልስ እናካሄዳለን። ወይም ወጣት አፊቫ እንደምን አለሽ?
2: ደህና ነኝ። እንደናችሁ?
0: እኛ ደህና ነን። እንግዲህ ከአንቺ ጋር ቃለ ምልልስ የምናደርገው ወንድምሽን በተመለከተ ባለፈው አመት በአፕሪል ወር ህይወቱ እንዳለፈ ነው ሊዝናና ወጥቶ፣ አሁን እሱ ጉዳይ ፍርድ ቤት እሁድ ቀጠሮ እንዳላችሁና በዛ ጉዳይ እናገረዋለን ስላልሽን ነው። እና እስኪ ስለ ወንድምሽ ንገሪን ትንሽ ስለደሳለኝ ሲሳይ።
2: አዎ ወንድሜ አሁን አመት ከሁለት ወር ነው በአራተኛ ወር በ26/2025 ነው የሞተው። ነገር ግን እስካሁን ፍትህ አላገኘንም እና ወገን ለወገን ደራሽ ነው እና የኦምሪሾን በዝገብ እርዳታ እንትን ፍርድ ቤት አለ እና ወገን ለወገን ደራሽ ነው እና መጣችሁ ብትካፈሉን ደስ ይለናል።
0: እስካሁን እንዴት ነው? ምንድን ነው ተጠርጣሪዎች ተይዘዋል ወይ?
2: አዎ መያዝ የዘውለታ ነው የተያዙ ነገር ግን እኛ በማነቀው እንትን አንዱን ገዳዩን ለቀውታል። እኛ ሳናውቅ እኛ አብረን አልነበርንም ከፍርድ ቤቱ ሲወሰንበት ፍርዱ ማለት ነው።
0: እንግዲህ ያው በአለው በፖሊስም ቢሆን አንድ ፍርድ ቤት እስኪወስን ድረስ ተጠርጣሪ ነው የሚባሉ እና ድርጊቱ ፈጽመዋል ተብሎ የተጠረጠሩት አካላት አሁን ከአንዱ ተጠርጣሪ ተለቋል ነው የምትል?
2: አዎ አንዱ ተጠርጣሪ ተለቋል። እኛ ሳናውቅ አሁን የእግር እስረኛ ነው ተብሎ
0: የቤት እስረኛ
2: ከቤቱ ያለ። ነገር ግን ሲፈረድበት የሚያናደው እኛ አልሰማንም ምንም ያሉን ነገር የለም። እንደገጠሚ ነው እኔ ከንትኑ ከፍርድ ቤቱ ምናምን እንትን ኦረህዴኑ ምናምን ስጠይቀው አዎ ምናምን ይቅርታ ለምናገሬ እኔ ስለነገሩኝ ነው ምናምን። ግን አንዱ ተጠርጣሪ መንታ ናቸው ደግሞ አንዱ መንታ ተፈቶ ምናምናለኝ።
0: እንግዲህ ለማንኛውም እኛም በፖሊስ ጉዳይ ያለውን እናጣራለን። ግን አሁን እሁድ ፍርድ ስላለ ህብረተሰቡ ከዛ ላይ እንዲመጣ ነው የምትጠይቀው?
2: አዎ እኔ ደስ ይለኛል መጣችሁ አብራችሁ ቁማችሁ። ለምን ነገ ነገ ወዲያ ከሁሉም ቤት ነው የሚያንኳኳው። ይኸው ወንድሜ አመት እንትን እያረግንለት ከማዶኑ የማኑ ዘለቀ የሚባለው ያው አንድ አይነት ምክንያት ሎዲ በሪያፌ በማለት ጥሩ ነው አላወራንም አላከበርም በማለት ሰው እንዴት ኪሉ እዚህ ሀገር አሁን ታውቃለህ ድመትና ውሻ የሚከበርበት ሀገር ነው። እንዴት ነው አሁን እኛ ላይ ሲሆን ጥቆች ላይ ሎዲ በሪያፌ ምናምን እያሉ በቃ የፈለጋቸውን በቃ እንደ ሰው አላዩንም ገባህ? እና በጣም ነው የሚያናደው። እና ደስ ይለኛል መጣችሁ ከኛ ጋር ድምጻችሁን ልታሰሙ። ነገ ነገ ወደ ከሁሉም ቤት ያንኳኳል እና ያንኳኳ እንዳይመስላችሁ ከሁሉም ቤት ያው ፔታህ ቲክቫ ሆነ ብርሸባ ሆነ እንደዚህ እንደዚህ እያለ ይቀጥላል። እና ወገን ለወገን ደራሽ ነው እና መጣችሁ ከኛ ጋር ቁሙ። በእሁድ በአስር ሰዓት ሀይፋ ቤት ምሽፈታ ሻሎም ነው።
0: ጥሩ ያለውን ሁኔታም እኛም እንከታተላለን። እንደገናም በፖሊስ ጉዳይ ያለውን ምን እየሄደ እንደሆነም ያው እናጣራለን። እንግዲህ እሁድ ፍርድ ቤት አለ የሚታይ ችሎት አለ እዛ ተገኙ ነው ያለውን ህብረተሰብ ጥሪ የምታቀርቢው?
2: አዎ የሚያግዟቸዋል። እንደገና ደግሞ ማስለማ አለ አሁን ይታያል ገና በመኪና ሲመጡ ምናምን ሁላ ይታያል ሲገሉት ምናምን እስካሁን አያዩንም። አሁን ለምሳሌ
0: አበቃችሁን ጠይቃችኋል
2: እሱ ደግሞ አሁን አኒላ ሆላጌሸት ምናምን አለ አሁን ላይ ለእኔ አይሰጡኝም። ፍርድ ከተሰጠ ወዲያ እኛ ምን ያደርግልናል? መጽሞ
0: ሁኔታውስ
2: ላይ አሁን ምንም እሱ የመዲናው ጠበቃ ነው እንጂ የሚከራከርልን አሁን እሱ እኔ እንጃ እስካሁን ድምፁንም አልሰማሁትም ሲከራከር።
0: ለማንኛውም እንግዲህ ከእሁድ በኋላ እኛም የበለጠ ትኩረት እናደርጋለን። እሁድ እንግዲህ ከአስር ሰዓት ጀምሮ ነው የሚታይ አይደለም ችሎቱ ይላክሽልን?
2: አዎ በአስር ሰዓት ይጀምራል።
0: ጥሩ እንግዲህ ትክክለኛ ሁኔታ ፍርድ የሚታይበት ይሁን እኛም እንከታተላለን። እንግዲህ መጨረሻ የምታስተላልፊው መልእክት ካለ?
2: እና እኔ ጨርሻለሁ ነገር ግን ዝም አትበሉ። ትላልቆች ሰዎችም ሆናችሁ ወጣቱም ሆነ ነገ ነገ እኔ ቤት ይደርሳል በማለት ሁላችን እንውጣ ነው። ምን የኔ ብቻ ወንድም ሳይሆን እንደዚህ አይነት ነገር ሁሌ ሲፈጠር አንድ እንሁን። ይሄ ነው ይሄ እንደዚህ ምናምን አትበሉ። እና መልካም ሰንበት። አመሰግናለሁ።
0: እናመሰግናለን። እሁድ ደግሞ ከሰዓትም ምሽትም ያለው ሁኔታ እንድትገልጽልን እናደርጋለን ወይም ሰኞ። እናመሰግናለን። መልካም ምሽት።
2: እሺ እኔም አመሰግናለሁ። ባይ።

0: የተከበራችሁ አድማጮቻችን አሁን ወደ ቃለ ምልልስ እናልፋለን። እንግዲህ ላንጋፋው የግጥምና ዜማ ደራሲ አበበ መለሰት ላንቲ የውቅና ምሽት ነበረ። ይህን በተመለከተ እንግዲህ ከራሱ ካቤ ጋር እንዲሁም ደግሞ ከአርቲስት ዘነበ እንዲሁም ከአርቲስት እንቦጥ ጋር ቃለ ምልልስ እናካሄዳለን። እነሱም በስልክ መስመራችን ይገኛሉ። ጤና ይስጥልኝ፣ እንዴት አመሻችሁ? አበበ እንዴት አመሸ?
1: አስተሊሰቱ እንዴት ነህልኝ? ሰላም ነህ ወይ? ቡቲዬ ዘኔ ብሩቱ እንዴት ናችሁ? ሰላም ናችሁ ወይ?
2: ሰላም እንደምን አመሻችሁ? እንቦት አቤ ዘግሬት ሰላም ነው? እንዲሁም ሰጠኝ ወንድማችን እንደዚሁም ላዳመጮቻችን ሰላም ናችሁ ወይ? አመሰግናለሁ።
0: እናመሰግናለን ለሶስታችሁም። እንግዲህ ላቤ ያው ሁልጊዜም ብዙ ሰዎች እውቅና ይሰጡታል፣ የሚገባው ነው የሚሉ ማንም ይከራከር የለም። በዚህ ትላንትም የእውቅና ምሽት ነበረና እስኪ ከአርቲስት ዘነበ በጋሻውን ጀምር። እንዴት ነው የጀመረው ይህ እውቅናውን ስላቤ?
2: እንግዲህ ላቤ ከዚህ ከትላንትናው ዝግጅት የበለጠ የሚገባው ትልቅ የኢትዮጵያ ባለውለታ ነው። አመታቶችን ብዙ አመታቶችን በጣም ድንቅና ውብ የሆኑ ዜማዎችንና ግጥሞችን የፈጠረ ወንድማችን ነው እና ወደ ዝግጅቱ ስንገባ ያው ወንድማችን አርቲስት ናዳብ ነው ያናገረኝ። ያው ይህንን ዝግጅት ካሰቡ ቆይተዋል፣ ግን ተሳታፊ እንደሆን ስለጋበዙኝ በዚህ አጋጣሚ በጣም ነው የማመሰግነው። ዝግጅቱ ራሱ እንግዲህ እኔ ላመሰግናቸው ሞዶ ቤት ኮንፌዴራሲያ ኤፊና እንዲሁም ኃላፊ የሆነ የሰራው ወንድማችን ተስፋይ በጣም በሚገርም ሁኔታ ይህንን ነገር አዘጋጅተው ማለት እርግጠኛ ነኝ ብዙ ሰዎች እንደዚህ አይነት ነገር ያስቡ ይሆናል፣ ግን ተግባራዊ አድርገው ትላንት የነበረው ዝግጅት ቀላል አልነበረም። በጣም ደስ የሚል እና ሰዎችም የተደሰቱበት ዝግጅት ነው።
0: ጥሩ ጠብቀን እስኪ እንቡጥ፣ እንዴት አየሽው የትላንትናውን ዝግጅት?
3: እሺ ሰላም፣ እንዴት አመሻችሁ? የትላንትናው ዝግጅት በጣም ስሜታዊ ነበር። ሁላችንም የምናደርገውን ያጣንበት ቀን ነበር እውነት። በቃ በስሜት ነበር ሁሉን ነገር ስናደርግ የነበረው እና ላቤ ያው እንግዲህ በዚህ ነው የምንጠራው። አቤ ሌላ ብንጠራውም ስለሚቆጣ አቤ ነው የምንለው። በቃ ይሄ ነው የተለመደው እና ከዚህ በላይም ያው ሌላ ዝግጅቶችም እያሰብን ያለንበት ሁኔታ ነው ያለ። ብዙ ሰዎች ወደ መርካዝ አካባቢ ሴንተሩ ላይ እንፈልጋለን እያሉ ነው እና እስኪ እናስብበታለን። ግን እጅግ ኢሞሽናል የሚያደርግ ዝግጅት ነበር። በቃላት አይገለጽም የሱ ጉዳይ፣ ሁላችሁም ታውቃላችሁ። ከምን ጀምረን ከምን እንጨርሰዋለን? በጣም ከባድ ነው በእውነት።
0: እስራኤል ሀገር እንደዚህ አይነት ነገሮች ዘግይተዋል። ኢትዮጵያ ላቤ የሚሰጠውን ክብር እናውቃለን። እዚህ ዘገየ አይመስልም ወይ?
3: ዘገየ ይመስላል በእርግጥ ያው ሁኔታው አንጻር
0: ዘግይቶም ቢሆን የደረሰ ያው ደረሰ ነው። ጥሩ
3: አዎ፣ ይደርሳል፣ ይቀጥላል።
0: አቤ እንግዲህ ትላንት በነበረው ወደ ኋላ ያዘገየን እነሱን ስሜት መጀመሪያ እንስማ ብለን ነው። እንዴት ነበረ ያቀባበሉ የእውቅናው ምሽት እንዴት ትገልጿለ?
3: ለምለም
1: በጣም የሚገርም ምሽት ነበር። እንቡጡ እንዳለችው ነው። በቃ እኔም ራሴ ስሜታዊ ሆኜ ነው ያመሸሁት። በተለይ በቃ የእስራኤል ሀገር የሚገኙ አርቲስቶች በቃ በጣም ከሚገባው በላይ ልክ የራሳቸው ፕሮግራም እንደሆነ አድርገው ነው ፎቶግራፊን በቲሸርት አሰርተው። በዚህ አጋጣሚ መሲ ነች፣ መሲ ትባላለች እንግዲህ አርቲስት መሲ፣ እሷ ነች ያለምንም በራሷ ክፍያ በራሷ ወጪ ይህን ፎቶግራፍ በቲሸርት መልክ አሰርተ ያመጣቸው። ያን ለብሰው ተደርድረው ሳያቸው ስሜት መቆጣጠር ነው ያቃተኝ። ማለት በጣም እንግዲህ የመጀመሪያ ጊዜ ነው እንግዲህ እውቅና ሲሰጠኝ። በእርግጥ ከዚህ በፊት በጋዲ ባርክን አማካኝነት ከጠቅላይ ሚኒስትር እጅም እውቅና ተሰጥቶኛል፣ ሰርቲፊኬትም ተቀብያለሁ። ይሄ ግን በጣም ለየት የሚለው የገዛ ወንድሞች እህቶች ተሰብስበው በወንድማችን እያሉ ፊታቸው ላይ ያለውን ፍቅር ፊታቸው ላይ ያለውን ደስታ ወንድሞቼ በቃ ቀስት በስታያቸው እነሚሚን እነቡትን ስታያቸው እነቅድስቴን እነተፈላልን ስታተስፔሽን ስታይ በቃ እዛ ውስጥ የነበሩ አርቲስቶች በሙሉ ፊታቸው ላይ ያለው ነገር ስታይ በጣም ስሜታዊ ትሆናለህ እና እኔ እውነቴን ነው የምልህ እኔ እስከዛሬ ከተቀበልኳቸው እውቅናም ከብዙ እንትን ይህን የተለየ ሆነብኝ በቃ እና እኔ ራሴ እንደው መድረክ ላይ ሁሉ ወጥቼ ምስስኩስታሁን ምኑንም ኮ እና በጣም ደስ ይላል። በእርግጥ እዚህ አልተለመደም እውቅና ለሰሩ ሰዎች ምናምን፣ ግን እንደዚህ ደግሞ አሁን ባበሻው ላይ እንደዚህ የሰሩ ሰዎች ምናምን ግን ትንሲል በጣም ደስ ይላል በቃ እና ይህን ያለካ ወጣቱ የሙዚቃ አፍቃሪው ለኔ ይህን ያህል ቦታ አለው ፍቅር አለው የሚል በጣም እንትን የተሰማኝ እና ለካ ኢትዮጵያ ብቻ አይደለም እዚህም ብዙ የሚወዱኝ ሰዎች አሉ፣ ብዙ ሙያውን የሚረዱ ሙያተኞች የምትላቸው በሙዚቃ ህይወት ውስጥ በእኔ ብቻ ሳይሆን በኢትዮጵያ የሙዚቃ ታሪክ ውስጥ እውቀቱ ያላቸው ስሜቱ ያላቸው ሙዚቃን የሚረዱ መዓት ህዝቦች አሉ። እነዛ ህዝቦች ደግሞ ለሙዚቃ ያላቸውን ፍቅር ደግሞ በተደራሲ ወይ ደግሞ በተዋናይ ወይም ደግሞ በአርቲስቱ ላይ ደግሞ ፍቅራቸውና ስሜታቸውን ሲገልጹ ስታያቸው ህዝቡ ራሱ እዛ የነበረው ህዝብ በቃ እኔ ያለው ስሜት እና እኔ ዘና ብዬ በቃ እንደውም የሚያስቁ ነገሮች ከህይወት ገጠሞች አንስቼ ሁሉ ያወራሁበት ሁኔታ ነበር እና ሰጡ በጣም ልነግርህ ከምችለው በላይ በጣም በጣም በጣም ደስተኛ ሆኜ ነው የምሽሁት።
0: በጣም ጥሩ ነበር። የሙያ ባልደረቦች አጋሮች አብረው ነበሩ። እኔ መገኘት ፈልጌ ነበር አልቻልኩም እና እንግዲህ አይቸው ሁሉ ነበሩ ብዙ አርቲስቶች ነበሩ እና በጣም ደስ የሚል ነው። እንደው እንዲህ አይነት ነገር ሰውን ማክበር ያለውን ነገር እንደዚህ ሰርተሃል ጥሩ ነገር አድርገሃል ማለት አልተለመደም ነበር በዚህ ሀገር እና እንደዚህ ይቀጥል ነው ምንል ዘነበ እዚህ ላይ እንደው የምትለዋል በዝግጅቱ ለአንተም ብዙ አስተዋጽኦ ነበረህ።
2: አዎ እንግዲህ የምለው ነገር ምንድን ነው፣ አንደኛ አቤን ራሱ ስታየው የሚታዩ በጣም ብዙ ነገሮች አሉ የሰራቸውን ስራዎች። እኛ አሁን በእውነት እውቅና ዘግይቷል። አቤ በእጃችን ላይ አሁን ለምሳሌ እኛ እስራኤል ሀገር ነን ያለ ነው። ከእስራኤል ሀገር ውጭ የሆነ ሰው እስራኤል ሀገር ለመምጣት ይጓጓል። አሁን አቤ ከኛ ጋር ነው ያለው። ይህንን ነገር እንደ ቀላል ማየት የለብንም። የነበረው ስሜት አርቲስቱ ለመጀመሪያ ጊዜ ማለት ይችላሉ፣ እኔ ከመጣሁ እንግዲህ እዚህ ሀገር ቆይቻለሁ፣ የተለያዩ ዝግጅቶች ነበሩ። ለመጀመሪያ ጊዜ በአድንቆት ማለት ነው እንደውም ይገባዋል። አንድ እህት አቤ እንደውም ይናገራል በግል የእጅ ስራ የሰራችውን ነገር ሁሉ ባቢ ያምራል እሱ ይናገሯል። አምጥታ ሰታ ያ ሁሉ ምንድን ነው ፍቅር ነው። እኛ ፍቅራችንን ያው የእሱን ሙዚቃ በመስራት ያለንን የውስጥ ስሜታችንን እዛ ለህዝቡ በመናገር አቤ ማለት እውነቴን ነው ካለው ታዋቂነት እና ጸባዩ ጋር ባላንስ አይደለም አይሄድም። በቃ ያለው ትትና ያለው የሰውን ማፍቀር ያለው የሰውን ለመርዳት ያለው ፍላጎት። አሁን ትላንትና በጣም ብዙ የተለያዩ ነገሮች ስለ አቤ ተነግረዋል እና አቤ በእውነት በጣም በጣም ያው ደጋግሜ የምነግረው ነው ሁሉም ሰው የሚለው ነው እንዲያውም ባላጋንን

0: Αμπέι το πέσε δάτελ, εντάξει, εδώ να με καίμε.
1: Δεν είναι καλό σαν αλτάου.
0: Έτσι, οκ.
1: ዞሮ ዞሮ አስተዋወሰኝ እንደው ማቤ መሰረት አበረን ካሽሩድ በጣም ለማመስገናት ፈልጋለሁ በሁሉ ስም ነው ማመስገናት ቲሸርት አሰርታ ያመጣችልን ሷነች በጣም ነው ለማመስገናት ምፈልገው ከዛ በተረፈ አቤ ብዙ ሰዎች በውስጥ አቤን ሰላም በይልን አቤን ሰላም በይልን ይሉኛል ግን ብነግራውን እንትና እንትና ብላንታ አስተዋወሰው ያው ህዝብ ነው የህዝብ ልጅ ስለሆነ ከህዝቡ ነው እንትን የሚለና ብዙ ሰዎች በዚያ አጋጣሚ አብን ሰላም በይልኝ ማይለኝ የለም ከአሜሪካ ብሎ ከአውስትራሊያ ከብዙ ሀገር የሆነች ፖስት አድርጌ ተረባረቡብኝና ፍቅራቸውን ገልጸውልሃል በዚያ አጋጣሚ ከብዙ ሀገራት ሌላው በቃ ትናንትና በነበረው ዝግጅት አንድ ያስተርን ከሰራለት አንድ መጫወት ፈልጌ ነበር ግን
2: እስኪያው ተጫዋቾና ትንሽ ደግሞ ከስቱዲዮ ካለን የሱ ስራዎች ማጫወት ፈልገን እስኪ
1: አቤ ሙናይ ለጫዋታት ሙናይን ሰርታ
3: በጣም በደስታም ቡቶ
1: ያንተን ስራ እየፈለኩ እየመረጥኩ ነበር ትናንት በጭንቅላቴ
3: ምን ነው በገባሽ ኖሮ ምን ነው በገባሽ
1: ያጠረ
3: ተጠየቀው እኮ ደሞ እኮ ብሏል እኮ አይቺ እኮ ዛ ላይ ቆመ እኮ በሉስ ግዚ ካላችሁ ግባ በሉ ምናምን እያለ ነበርና ያው ዝም ብላችሁ እናንተ
1: ነው ግባ የነበረ እሱ ራሱ እሺ
2: እሺ
1: ሙናይ ሙናዬ ሙናዬ ሙናዬ

0: አቤ ስራዎች እንግዲህ እናስደምጥ ጊዜም አይበቃም
1: እንግላንዶ እስቲላል
0: ጊዜም አይበቃም ሌላ ጊዜ ግን አሁን ስርጭታችን እየተከታተለ ያለው ባልደረባችን ጥላውን መልኬ እንደው ስላቤ ምናገረው አለኝ ስላለስኪ ወደ ጥላውን ለፍና ጥላውን ስሜቱን ያጋራን ጥላውን ይስማል
1: ደስ ተሰማላው አቤ ቅድሚያ ሰላም
2: ጥልሽ እንዴት ነህ ሰላም ነህ ወይ ብዙ ጊዜ ብዙ ዘመን
1: ሰጠኝን ምን ለው ነበር መሰለ ያን ከተወሰነ ሳምንታት በፊት የተሰራውን ፕሮግራም አይቼ አቤን እየተነ በጣም ሌት ተቀን አረባክ እያልኩት ላንተ ሙዚቃ ሰማኛ
0: እሺ ከስር ለማሰማት ፈልገን ነው እሺ ቀጥል
1: አቀና ለሰጠኝ ላንተ ሰጠህ እና በይሄ በጣም የዳውነት ንስክ ነበር ለማንኛው አቤ በጣም አደንቃለሁ በጣም ካሉን ኢትዮጵያን የአርቲስቶች እንግዲህ የመጀመሪያውን ቦታ የሚሰጠው ነው ሌላው ኤወል ሰጠኝ አበበ ሌላ ፕላኔት ሌላ አካባቢ ወለድ ኑሮ በጣም እንዴት ነው እውቅን ነው በእርግጥ አሁንም እውቅ

0: ነው እንዳለ ሆኖ ግን የበለጠ ማንነቱ በይበልጥ ግን ባህላችን ሆኖ የዚህን በጣም ግዙፍና በጣም እንዴት ነው ሙዚቃ ከምንም ጀምረው ባይጽፋቸውም እኮ እሱ የጻፋቸውን ጽሑፎች እና እሱ የደረሳቸውን ድርሰቶች ይዘው ሌሎቹ የሚቀጥሉበት ሁኔታ አለ። ግን ይህንን በጣም እንዴት ነው የእውቀት እንዴት መግለጽ ራሱ እሱ እንዴት ነው ኢትዮጵያ ውስጥ የተጀመረበት ሁኔታ አለ በቂ አይደለም። እስራኤል ውስጥም ብዙ አይነገርለትም። እንዲያውም በእናንተ በኩል ሰጠኝ እንዴት ነው መገናኛ አውታርን አንድ ሙዚቃ በምታሰሙበት ወቅት ሙዚቃውን ድምፃዩን ብቻ አይደለም ከዛ ጀርባ ያለውን ፈጣሪውንም ራሱ መነገርም ጻፊው ደራሲው ማን ነው እሱንም ራሱ መነገር አለበት። እኛ ባህላችን ሆኖ በብዛት አይነገር ማንነቱ አይታወቅም። የነዚህ ምን ሰማቸው ይኸው ትውልድ ማለት ነው። እኔ ከልጅ እድሜ እስካሁን ድረስ የማዳምጣቸውን ዘመን የማይሽራቸውን የሙዚቃ ፈጠራዎች ማለት ነው ከጀርባው ያለው እንዳቤ ያለው ትልቅ በጣም እንዴት ነው ይህን ነገር አጉልቶ ማሳየት ያስፈልጋል። እና ትናንት የነበረውን ቆይታ ያው እድሉ አልነበረኝም ግን በጣም የምንመካብህና ቆይተን እየቆየን ውሎ ባደረ ቁጥር እንደገና እየጣመንና እያፈቀርን እየወደን እያከበር መምንል በጣም ጥለህልን የምታልፍ ሁላችን ኃላፊዎች ነን። እና በጣም ግዙፍ የሆነ ፈጠራ ስራ አለ። አቤ ጤና የምንመኝልህ ጤናውን ነው። እንደ አሳይመንት ግን ለአንተ የምሰጡ አቤ እዚህ ሀገር ስትኖር እንዲያው በተቻለ መጠን በዚህ ጥበብ ማለት ነው የተወሰኑትን ይህን የምትወደውን ሙያን እንዲያው አውቃለሁ እንደምትሰራ ግን ይበልጥ እንዲያው ሌት ተቀን ሰርተህ የምትፈልገውን ነገር በታዳጊው ትውልድ ደግሞ አሳርፈው እንደው ጥለው እንድታልፍ ምኞቴ ነው። እና እወድሃለሁ፣ አከብርሃለሁ።
1: አመሰግናለሁ ጥልሽ። ያው አንተ ከረዳኝ ያልከውን ነገር አብረን ተነጋግረን ወጣቶችን
2: መጻፍ አለበት አቤ፣ አንተ መጻፍ አለበት፣ ብዙ መሰራት አለበት። እንግዲህ ጥላውንም ያለው ትልቅ ነገር ነው፣ ብዙ መሰራት አለ። የምትጨምረው ካለ እስኪ ጥላውን ካለ አቤ እኛ ጋር ነህ?
1: አሉ
2: የጨመረው ነገር ካለ ከጥላ።
1: እኔ እንግዲህ ያው ጥልሽን በጣም አመሰግናለሁ። ያው እኔ ድሮ ጥላውን ገሰሰ የሞተ ጊዜ ነው በቃ በጣም በመጨረሻውን የመጀመሪያ የመጨረሻው ኢንተርቪዋችን የነበረው እና ለቅሶ ላይ ነበር እኔ ነዋይ ዘሜ ሰለሞን መርሻ ነፍሱ የማረው እና እያለቀስን ነው በለቅሶ ታጅበን ነው ስለ ጥላውን ኢንተርቪው ያደረገን። ወጣ ብለን እንደ ሜዳ ላይ ነው ያደረግና የሚገርም ኢንተርቪው ነበር ያኔ። እና ያኔ ነው እንግዲህ ጥሌን እንግዲህ መጨረሻም ለመጀመር የተለያየ ነው እና አሁንም ቢሆን አይሆፕ እንግዲህ ስልኬን እንገናኝ እና አንዳንድ ነገር እስኪ ደግሞ እንሰራለን። በተረፈ ስለ ትናንቱ ዝግጅት ስንመለስ ማመስገን የምንፈልገው እንትናለ ያው ቅድም የነገርኩ የህዝቡንና የአርቲስቱን ድባብ ነበር። አሁን ደግሞ በእንትን ውስጥ በዝግጅ ውስጥ ያሉ ተስፋዬን ስንሻውን ማድነቅ እፈልጋለሁ። ኤፊ ደግሞ የበላይ ሆኖ እንትን የሚያደርጉ ማድነቅ እፈልጋለሁ። ከዛ በተረፈ ከጀርባ ሆነው ዘመነ መለሰ ወንድሜ፣ ዘኔ ይኸው ወንድሜ፣ እንቡጡ፣ ዮሲ መርሻ፣ ናዳብ፣ ሙሴ አበበ ልጄ፣ እንዲሁም ደግሞ አይች ደግሞ በካሜራውን ምኑንም እያለ ከዛ በተረፈ እዛ ውስጥ የነበሩ እህቶቼ፣ ወንድሞቼ፣ ልጆቼ ሁሉ ነበሩ። መድረክ ላይ ሁሉ ወጥተው ነበሩ። ልጆችን ጠርቻቸው ነበር እና የነበረው እንትን ደስ ይል ነበር እና ምስጋና በጣም ለመጡትም ላልመጡትም እየደወሉ አለመምጣታቸውን የገለጹልኝ አሉ። ለእህቶችም ለወንድሞችም እንደ እንቡቴ እንዳለችው በተለያየ መንገድ ሀሳባቸውን እንትን ያደርጉልኝ ሰዎች አሉ። በተለይ ግን ማዛል ትባላለች በባህላችን የክነት ቡድን ውስጥ ሕፃን እያለች እኔ ነኝ የመለመልኳት እና እንደው በቃ ከተያየንም በቃ ዘመናት አልፏል። በዛ ዘመን ነው የተለያየ ነው። የሚገርም ነገር ብዙ ፎቶግራፎች ባለሳሳት እንግዲህ ወደ 9 ወደ 10 ያሉበት ጉርድ ፎቶግራፎችን በውስጥ አድርጋ ሰዓት አድርጋ ራሷ በእጇ ሰርታ በቃ የሚገርም ነገር ሰርታ መድረክ ላይ ይዛ ሊመጣች እና እኔ በጣም ማመን ነበር የከበደኝ። በቃ በጣም ማመን ያቃተኝ እና ማዚ ባለሽበት ቦታ እግዚአብሔር ይባርክሽ ይህን ያህል ትልቅ ደረጃ እና ይህን ያህል ትልቅ ነገር ተሰርታ ስታመጣልኝ በጣም ነው የደነገጥኩት። በጣም ልጅ ነበረች ያኔ ባህላችን ክኔት ብሎ አሁን ትልቅ ሰው ሆና ይዛ ሊመጣች እና ሰዓት ነው ያው ፎቶግራፎች ያሉበትን ይዛ እና በዚያው አጋጣሚ ባለችበት እንዲ እግዚአብሔር ይባርካት በጣም አመሰግናለሁ እንፈልጋለሁ። ሌላው እንግዲህ ሁሉንም ታዳሚዎች የመጡትን ሰዎችም አዘጋጆችንም ሌሎችንም በቃ እንግዲህ ሰጡ ደግሞ አንተ ደግሞ እንደዚህ ደግሞ ዛሬ ደግሞ መተህ ደግሞ እስኪንም እንደው ባለፈው ኢንተርቪው እናንተ ያው ሁሌ እንገናኛለን። ከዛ ደግሞ በሰረፈ ትላንት ባልገኝም እስካሁን ደግሞ ላቀርብ ብለህ ደግሞ ስላቀበርከኝ ወንድሞቼንም ቡትዬን መወዳት ዘኔን እንዳለው በጣም በጣም ፍቅር አለና ዘኔ ብዙ ታሪክም አለንና እናንተ ሁሉ ላመስግን እና የሬዲዮ ባልደረቦች በሙሉ ከጀርባ ያሉትን በሙሉ አመስግንልኝ።
2: አመሰግናለን። ዘነበ መጨረሻ የምትለው ካለ?
3: እኔ የምለው ለአቤ በጣም ረጅም እድሜ እንዲሰጠው፣ ለዚህ ዝግጅት ደግሞ ደፋ ቀና ያሉት ከኔም ጋር የሰሩት ለወንድሜ ናዳፍና ለዮሲ ለዘሜ ለሙሴ በጣም ከልብ ከልብ ላመሰግን እወዳለሁ። ተስፍሽን ጨምሮ አንተም ደግሞ በእውነት የኛው አካል ነህ። ላመሰግነው
2: ወዳለው ሰጠኝ። አመሰግናለሁ። እኛም በጣም ነው እናመሰግን። እንግዲህ ውድ ጊዜያችሁን ሰውታችሁ እኛ ጋር ቃለ ምልልስ አድርጋችኋል። በጣም ነው እናመሰግን። ጥላሁን በአጭሩ በአንድ ደቂቃ የምትለዋለ?
0: ካተለበት ነው አቤ ይህን ሙያንን ከጫፍ ከጫፍ እንግዲህ በሁሉ ዘንድ ኢትዮጵያ ምን በል እዚህ ያደግንበትን የፈጠራ ስራህን አሁንም ቀጥልበት። አፍራ ልጆችን ማለት ነው እዚህ አሉ ብዙዎቹ የዚህ ጥማቱ ያላቸው የሙያ ሰዎች አሉ። እነሱንም ከዚህ በተረፈ ሌሎ አንተም ሌሎች ነገሮችን ጽፈ እንዴት ነው ግን መጽሐፍ ሰጠኝ ቅድም የጠቆመው ነገር አለ አቤ መጽሐፍ ወደ መጽሐፍ እኮ መተርጎም ይችላል ነገሮችን እነዚህ ነገር ወደ መጽሐፍ ታሪክ መጽሐፉ ላይም ደግሞ ትኩረት አድርግ። ምክንያቱም እኛ የአንተ አድናቂዎች የአንተ ዳይሞድኛ እንኳ በጉጉት ነው የምንጠብቀው። እያን የሰጠኝ የነበረው ኢንተርቪውን ያዳምጨው ሰጠኝነን ወዲያውኑ ፕሮግራም ከተፈጸመ በኋላ እደውልለት ነበር። ምን እንዴት ነው በቃ ተመጽቼና የማላቀውን ነገር ይህ ነገር በመጽሐፍ ለምን አላነበውም ያልኩበት ሁኔታ አለ። ማናቃቸው ከሙዚቃው ጀርባ አንተ ግጥምን ወይም ድርሰትን ስትጽፍ ከዛ ጀርባ ሌላ ታሪክ አለ። ያን ታሪክ ብታምኑም ባታምኑ ኢትዮጵያ ውስጥ ያለው 130 ሚሊዮን አቅም እዚህ ያለውም ስለዚህ መጽሐፍ አለበት። የኛ እንዴት ነው አድርገው እንዲሁም እያስገደድን ነው በግዴታ መጽሐፍ አለብን።
1: ልክ ነው ልክ ነው ልክ ነው።
2: ጥሩ ጥላሁን እናመሰግናለን። አንጋፋ የግጥምና ዜማ ደራሲ በመለስ አርቲስት ዘነበ በጋሻው አርቲስትን ቡጥ ፍሳ በጣም ነው እናመሰግን። እንግዲህ ጥሩ ነገር ነው ጅማሮ ነው ይቀጥል። ብዙ የሰሩ ሰዎች መደነቅ አለባቸው እዚህ ሀገር ያንሳል። ከኛ ጋር ላደረጋችሁ ትብብርም በጣም እናመሰግናለን። መልካም ምሽት። ሻባት ሻሎም።
1: ሁላችሁም ሰላም ጊዜውን ላችሁ አመሰግናለሁ። ደህና ሁኑ።
3: ደህና ሁኑ።
2: ቻው።
0: ሰጠኝ ዘኔና እነዚህን ነገር የሚያነሳሱት እነሱን ማበረታታት ያስፈልጋል። ወደ መድረክ የሚያመጡት
2: ቀኝ እጃችን ነው ዘኔ።
0: እነሱን እንቦትን ሆነ ሌሎችንም ይህን ነገር የሚያስቡት እነሱ መደነቅና ዘሜ በእርግጥ ብዙ ቦታ አለው ሌላ በማህበረሰባችን እንዴት ነው ብዙ ማየት በጣም ድንቅ የሆኑ ስራዎችን የሚሰራልን ብዙዎቹ ያውቃል። እነዚህ ነገሮችም ለህዝብ እንዴት ነው ነገር መታየት ያለበት ሁኔታ አለ። እሱ መበረታታት ያስፈልጋል። ቀጥልበት ዘኔ
3: እናመሰግናለሁ። ጥሬ
2: ታንኪው። የተከበራችሁ አድማጮቻችን እንግዲህ ምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ከኛ ጋር ለነበራችሁ ቆይታ በጣም እናመሰግናለን። ለቴክኒክ ባለሙያችን ማያ ማሻህ በጣም ነው እናመሰግን። መልካም ምሽት መልካም ሰንበት እንመኛለን። በደህና ደሩ።